0: መስከረም 21 ቀን 2019 ዓ.ም ነው። የቴክኒክ ባለሙያችን ጋብርኤል ኮሄን የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመንና ይሻያው ደቁነን ያለን ዝግጅት የሰዓቱን ዜና የጋዜጦችን አምድ ወቅታዊ ዘገባና ፖለቲካና ቀርባለን። ሰጠኝ ዘመነ አዘጋጁ።
1: አመሰግናለሁ ይሻያው። አርስተ ዜና ከተባበረችው አረብ ኤምሬትስ ዱባይ ወደ እስራኤል ቤንጎሪዮን አለም አቀፍ አውሮፕላን ማረፊያ ትላንት ጧት ሲበር የነበረውን አውሮፕላን ለመጉዳት የነበረው ሙከራ በሀገራችን ዓለም ዙሪያ አነጋጋሪ ሆኖ እንደቀጠለ ነው። ጠቅላይ ሚኒስትር ቢንያሚን ናታንያሁ የአውሮፕላን ዋና አብራሪ ስሚት ማቻር እንደ መስከረም 11 ቀን 2001 ዓ.ም በአሜሪካ እንደተፈጸመ አይነት የሽብር ጥቃት ለማድረስ የታቀደውን ታድጓል በማለት አደነቁ። በብኔ ብራክ ከተማ አምራም ጋውን በተሰኘው ጎዳና በሚገኝ ዞንት ዜጎች መንከባከቢያ ህንጻ ላይ ለሊቱን በደረሰ የእሳት አደጋ 24 ሰዎች ቆሰሉ። በኢትዮጵያ ባለው እርስ በርስ ጦርነት ምክንያት በላሊበላ ከተማ አካባቢ የነበሩ እስራኤላውያንን የማውጣት ሂደቱ መሳካቱን የእስራኤል ውጭ ጉዳይ ሚኒስቴር ጽህፈት ቤት አስታወቀ የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ከተባበረችው አረብ ኤምሬትስ ዱባይ ወደ እስራኤል ቤንጎሪዮን ዓለም አቀፍ አውሮፕላን ማረፊያ ትላንት ጧት ሲበር የነበረውን አውሮፕላን ለመጉዳት የነበረው ሙከራ በሀገራችንና ዓለም ዙሪያ አነጋጋሪ ሆኖ እንደቀጠለ ነው። ፍላይ ዱባይ የተሰኘው አየር መንገድ ባለቤት የሆነው አውሮፕላን FZ-1073 በተሰኘው የበረራ ቁጥር ትላንት ጧት ከዱባይ ተነስቶ ወደ ቤንጎሪዮን ዓለም አቀፍ አውሮፕላን ማረፊያ በመብረር ላይ እንዳለ ከሰዓታት በኋላ ረዳት አብራሪው አውሮፕላኑን ከዋናው አብራሪ ለመቀማትና ጉዳት ለማድረስ ሙከራ ባደረገበት ወቅት ዋናው አብራሪ ባደረገው ትንንቅና በተሳፋሪዎችና አውሮፕላኑ ሰራተኞች እርዳታ ሊደርስ የነበረውን ከባድ ጉዳት መክሸፉ ይታወቃል። ስሚት ማቻር የተሰኘውና የህንድ ዜግነት ያለው ዋናው አብራሪ በኦማን ዜግነት ባለው ረዳት አብራሪ በጩቤ ተወግቶ በከባድ ሁኔታ ቆስሎም ቢሆን ሊደርስ የነበረውን ከባድ አደጋ ታድጓል። አብራሪው በእስራኤልም ሆነ ህንድና የተባበረችው አረብ ኤምሬትስ እንዲሁም ዓለም አቀፍ ዙሪያ ትልቅ አድናቆትና ክብር እየተሰጠው ይገኛል። ጠቅላይ ሚኒስትር ቢንያሚን ናታንያሁ የአውሮፕላኑ ዋናው አብራሪ ስሚት ማቻር እንደ መስከረም 11 ቀን 2001 ዓ.ም በአሜሪካ እንደተፈጸመ አይነት የሽብር ጥቃት ለማድረስ የታቀደውን ታድጓል በማለት አድንቀውታል። ናታንያሁ ፓይለት ስሚት ማቻር ምህረት እንዲወርድለት መልካም ምኞታቸውን ገልጸው ስሚት እውነተኛ ጀግና ነው፣ ቆስሎ እንኳ የፓይሎቶችን መቀመጫ ክፍል በር በመክፈት መንገደኞችና የበረራ ሰራተኞች እንዲገቡና አደጋውን እንዲታደጉ አድርጓል በማለት አድናቆታቸውን ችረውታል። ናታንያሁ ለሲኤንኤን ቴሌቪዥን ጣቢያ በሰጡት ቃለ ምልልስ በጉዳዩ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋርና ከተባበረችው አረብ ኤምሬትስ ባለስልጣናት ጋር መምከራቸውን ገልጸዋል። ይበንዲ እንዳለ አውሮፕላኑን ለመጥለፍና ጉዳት ለማድረስ አቅዷል ተብሎ የተጠረጠረ የኦማን ዜግነት ያለው ረዳት ፓይለት እየተመረመረ ሲሆን ጉዳዩ የዓለም መገናኛ አውታሮችን ትኩረት እንደሳበ ነው። በፍላይ ዱባይ አየር መንገድ የነበሩ ተሳፋሪዎች በነበረው ድንገተኛ ክስተት በሳውዲ አረቢያ ካረፉና ለሰዓታት ቆይታ ካደረጉ በኋላ ትላንት ምሽት ወደ እስራኤል እንዲመጡ ተደርጓል። ይበንዲ እንዳለ የፍላይ ዱባይ አየር መንገድ ሁኔታውን እስኪያጣራ ድረስ ወደ እስራኤል የሚያደርገውን በረራ ለጊዜው አቋርጧል። ያም ሆኖ በእስራኤልና ዱባይ መካከል የበረራ መስተጓጎል እንዳይኖር ጥረት እየተደረገ ነው። የእስራኤሉ ኤላል አየር መንገድ ከቴል አቪቭ ዱባይ የሚያደርገውን በረራ በህዳር ወር ለማደስ እያሰበበት መሆኑን ገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በፍላይ ዱባይ አየር መንገድ አውሮፕላን ላይ ጉዳት ሊያደርስ የነበረው ረዳት አብራሪ አሸባሪ ሳይሆን አይቀርም በማለት ተናገሩ። ፕሬዝዳንት ትራምፕ የሽብር ጥቃት ሙከራውን አስመልክተው ሲናገሩ ረዳት አብራሪው አሸባሪ አለያም የአእምሮ ችግር ያለበት ሳይሆን አይቀርም ካሉ በኋላ በሁለቱ አውሮፕላን አብራሪዎች መካከል በነበረው ትንንቅ ምክንያት የመከስከስ አደጋ አለመከሰቱ የሚደነቅ ነው ብለዋል ፕሬዝዳንት ትራምፕ። ይህ በእንዲህ እንዳለ ትላንት ጉዳት ለማድረስ ሙከራ በተደረገበት የፍላይ ዱባይ አውሮፕላን ውስጥ 4 የአሜሪካ ዜግነት ያላቸው መንገደኞችም ነበሩበት ተብሏል። በብኔ ብራክ ከተማ አምራም ጋውን በተሰኘው ጎዳና በሚገኝ ዞንት ዜጎች መንከባከቢያ ህንፃ ላይ ሌሊቱን በደረሰ የእሳት አደጋ 24 ሰዎች ቆሰሉ። በእሳት አደጋው ተጎድተው ከቆሰሉ ዜጎች መካከል የ65 እና 80 ዓመት ግለሰቦች በከባድ ሁኔታ ቆስለዋል። ሌሎች 4 ዜጎች ደግሞ በመካከለኛ ሁኔታ ተጎድተዋል። ሌሎች ዜጎች ግን በጭስ በቀላል ሁኔታ ጉዳት ደርሶባቸዋል ተብሏል። የማጌን ዳቪድ አዶም የመጀመሪያ እርዳታ ሰጪ ድርጅት በእሳት አደጋው የተጎዱ

0: ጎችን ወደ ቤሊንሶን እና ማያኒ ሃይሽዋ ሆስፒታሎች ወስደዋቸዋል። የሳት አደጋ ተከላካይና ነፍስ አድን ሰራተኞች የቃጠሎውን መነሻ ለማወቅ ምርመራ እያካሄዱ ይገኛሉ። በኢትዮጵያ ባለርስ በርስ ጦርነት ምክንያት በላሊበላ ከተማና አካባቢ የነበሩ እስራኤላውያንን የመውጣት ሂደቱ መሳካቱን እስራኤል ውጭ ጉዳይ ሚኒስትር ጽፈት ቤት አስታወቀ። በግጭት አካባቢ ያሉ ዜጎችን ማውጣቱ በእስራኤል ውጭ ጉዳይ ሚኒስትር ጽፈት ቤት በአዲስ አበባ በሚገኘው እስራኤል ኤምባሲ ጽፈት ቤትና አካባቢው አስተዳደሮች መካከል በተደረገ ትብብር የተሰራ መሆኑንና እስራኤል ዜጎች በሄሊኮፕተር አስተማማኝ ወደ ሆነ ቦታ መወሰዳቸው ተገልጿል። በጦርነቱ ምክንያት 20 የሚሆኑ እስራኤላውያንና 30 የሌሎች ሀገራት ዜጎች ከላሊበላ ከተማ መውጣት አለመቻላቸው ተገልጾ ነበር። ይህ በእንዲህ እንዳለ በኢትዮጵያ ያለው የእርስ በርስ ጦርነት በወሎ አካባቢ ብቻ ሳይሆን በትግራይ አፋርና አንዳንድ የአማራ ክልል አካባቢዎች የተስፋፋ በመሆኑ በዚህ አካባቢ ስለሚገኙ እስራኤላውያንና ስላሉበት ሁኔታ የተገለጸ ነገር ለጊዜው የለም። በሌላ በኩል በኢትዮጵያ ያለው አለመረጋጋት አሁንም እንደቀጠለ ሲሆን በመንግስት በኩልም ሆነ በተቃዋሚዎች በኩል እርምጃ መውሰዳቸውና ድል ማስመዝገባቸውን ቢገልጹም ጦርነቱ ያለበትን ትክክለኛ ሁኔታ ለማወቅ አስቸጋሪ መሆኑ ተገልጿል። የነዳጅ ዋጋ ከመቼውም ጊዜ በላይ የዋጋ ጭማሪ ተደረገበት ተባለ። የነዳጅ ዋጋ ከ50 ሳንቲም በላይ ጭማሪ ሲደረግበት ይህ ከቅርብ ዓመታት ወዲህ ለመጀመሪያ ጊዜ መሆኑ ተገልጿል። ራሳቸው ነዳጅ ለሚቀዱ ሾፌሮች 1 ሊትር 95 ኦክታን ነዳጅ 8 ሸቀል ከ24 ሳንቲም ይሸጣል። በነዳጅ ጣቢያ በሚሰሩ ሰራተኞች በኩል አገልግሎት የሚቀበሉ ሾፌሮች ደግሞ ክፍያው በተወሰነ ሳንቲሞች ይጨምርባቸዋል ተብሏል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመቀነስ ቀዝቃዛማ አየር ጸባይ ይኖራል ተብሎ ይጠበቃል። በሰሜን የሀገሪቱ ክፍልና የባህር ዳርቻዎች አካባቢ አልፎ አልፎ ሊዘንብ ይችላል ተብሏል። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢው 24፣ በቴል አቪቭና አካባቢው 28፣ በሃይፋና አካባቢው 27፣ በኤርሸባና አካባቢው 28፣ በኤላትና አካባቢው 33 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። ሻየው ለሰዓቱ ያለን ዜና እዚህ ላይ አበቃ።
1: ሰጠኝ ዘመነ ለዜናው እናመሰግናለን። ወደ ቀጣዩ ዝግጅት ለማለፍ አንድ ሙዚቃ ነው።

የት ከበራችሁ አድማጮች፣ ከዚህ ቀጥለን የዛሬ ሐሙስ ጋዜጦች በመጀመሪያ ገጻቸው ለአንባቢያን ያቀረቧቸውን አበይት ርዕሰ ጉዳዮች እንቃኛለን። ማሪብ ጋዜጣ እንደዘገበው በትናንትናው ዕለት በአውሮፕላን በረራ በጣም ታምር የብዙ ሰዎች ሕይወት ተረፈ ይላል። ከዱባይ ከተባበሩት አረብ ኤምሬትስ ዋና ከተማ ዱባይ በብዝቻገር የአየር መንገድ በፍላይ ዱባይ የአየር መንገድ ወደ ተላቪቭ በንገሪዮን አውሮፕላን ማረፊያ በረራ ላይ እንዳለም በተሳፋሪዎቹ መካከል ጀግናዎቹ ናቸው። ይህን ከባድ እልቂት እስራኤል ላሳለፈችው ከተቋቋመችበት ጊዜ አንስቶም እንዲህ ያልመሰለ ከባድ እልቂትም አስወገዱ፣ እንዳይደርስ አደረጉ ጀግኖች የአውሮፕላን ተሳፋሪዎቹ ነው የሚለው። በሚቀጥል አንድ ሰዓት ቀደም ሲል ትናንት ጠዋት ላይ ይሄ ከአውሮፕላን ከአየር ማረፊያ ከማረፉ በፊት ደግሞ በከፍተኛ በረራ ላይ የነበረ በ174 እስራኤላውያን ዜጎች ያሉበትም አውሮፕላን ከፍተኛ አድርጎ ሲበር የነበረው ባልተጠበቀ ሁኔታ ከሁለቱ ፓይለቶች መካከል ምክትሉ ዋናውን ፓይለት ዋናውን አብራሪ በጩቤ አጠቃው፣ ወጋው፣ በከባድ ሁኔታ አቆሰለውና ይህ ድርጊት ሲፈጸም መንገደኞች ከፓይለቶቹ ክፍል ውጭ ናቸው። እነሱም እንደማንድ ብለው በሩን ከፍተው በመግባት ይህን አጥቂ አሸባሪ ዋናውን ፓይለት ያጠቃውን የኦማን ነዋሪ የሆነውን አሸባሪ በቁጥጥር ስር ሊያውሉት ችለዋል። በዚህ ጊዜ ላይ የአስቸኳይ ጊዜ የአደጋ ጊዜ መድረሱን የሚያመለክት ምልክቱ ተደመጠ፣ ታየ። በዚህ ላይ አውሮፕላኑ ሰማይ ላይ ከፍታ አድርጎ ሲበር ነበረ፣ ግን ይህ ጠብ ግጭት ሲፈጠር ግን ባልተጠበቀ ሁኔታ ወደ መሬት ማቀዝቀዝ መውረድ ጀመረ። ግን ጀግናዎቹ ተሳፋሪዎቹም ይህን ነገር ሊያስቆሙት ችለዋል። አውሮፕላኑ እንዲረጋጋ በቀጥታ ሁኔታ እንዲበር አድርገዋልና ይህ በዮርዳኖስ የአየር በረራ ክልል ሲቃረብ ነው ይህ ድርጊት ግጭት የተፈጸመውና በዛን ሰዓት ግን ያው ወደ ተላቪቭ ቤን ጉሪዮን በረራውን ተወት በማድረግ ወደ ሳውዲ አረቢያ ሄዶ በሰላም አረፈ። በዚህ አውሮፕላን በ174 የሚሆኑ እስራኤላውያን ነበሩ። ከእነሱ መካከል ደግሞ 27 ደግሞ ሕፃናት ታዳጊ ልጆች ነበሩበት ይልና ይኸው ጋዜጣም በመጀመሪያ ገጹ ላይ እንዴት አይነት በጣም በድንጋጤ ላይ በአንድ በኩል ከሞት መተረፋቸው ደግሞ የሚስቁ ሌሎቹ ደግሞ የሚያለቅሱ በጣም ጭንቀት ውስጥ የሚያስገባ የአየር በረራ እንደነበረ ፎቶግራፉ በመጀመሪያ ገጹ ላይ አስፍሯል። ከዛው እዚህ ፎቶግራፍ አጠገብ ደግሞ ጠቅላይ ሚኒስትር ናታንያሁ ለዚህ ጀግና ተሳፋሪዎቹ መካከል አንዱ እሱ ጋር እቅፍ ሲተቃቀፉ የሚያሳይ ነው። ይህኛው በጣም ታምር ነው፣ የብዙ ሰዎች ሕይወት ከሞት ተረፈ ነው ያለው። ይህ በዛን ጊዜ በግጭቱ ጊዜ ችግር አውሮፕላን በረራ ከባድ ችግር እንዳጋጠመው የሚያመለክት መልእክት ተላለፈ። በዚህ ምክንያት የእስራኤል አየር ኃይል ደግሞ ጦር ጀቶቹ በረራ አደረጉ ይህንን አውሮፕላን ለመከታተል በሚል። ግን በጥሩ ሁኔታ በሰላም የሳውዲ አረቢያ ማፍ እንዲያርፍ መሆኑ
ተነገረና ይህ ብዙ ቤተሰቦች እስራኤላውያን ተወጥረው ተጨንቀው ነበረ። አውሮፕላን ተጠለፈ የሚለው ዜና ብዙዎችን ጭንቀት ውስጥ ከባድ ሐሳብ አስከትሎ ነበረ። ለመላ ሀገረ እስራኤል እንዲሁም ደግሞ ለነዚህ በበራ የአውሮፕላን ተሳፋሪ እዩት 174 ሰዎች ናቸው። እነሱ ቢዝነላ ቤተሰቦቻቸው በጣም ተጨንቀው ነበረ። የቅርብ እህት ወንድም አባት እናት የነበሩበት ስለነበረ እዚህ ኢየሩሳሌም ያሉ ቤተሰቦቻቸው እጅግ በጣም ጭንቀት ውስጥ እንደነበሩ ነው ማሪብ የተመለከተው። ሁሉም ጋዜጦች በዚህ ታምር በታምር በእግዚአብሔር ዳታም ጭምር የዳኑትን እስራኤላውያን የሚያሳይ ፎቶግራፍ በመጀመሪያ ገጹ ላይ ፎቶግራፍ ያሳያል። በዚህ ላይ ከጭንቀት ወደ ድነት የዳኑ በሰላም ወደ እስራኤል የመጡትን ፎቶግራፍ ያሳያል። ከነሱም ፎቶግራፍ በትልቁ እና አውሮፕላኑን ጭምር ያሳያል። በተለይ በሁለት ፎቶግራፍ አባትና ልጃቸው ናቸው። አንዲት ታዳጊ ልጁና አባትየው ከጀግኖቹ ተሳፋሪዎቹ መካከል ያኒ አኺዮን ይባላል እስራኤላዊው። እሱም በጣም ጀግና የሆነ ድርጊት የፈጸመ ስለመሆኑ ያሳያል። ከአብራ የነበረችው በአውሮፕላን ታዳጊ ልጁ ፎቶግራፍ ያሳያል። ይሄ የቆሰለውን በጩቤት የተወጋውን ዋናውን አብራሪው እሱን ለማዳን ሲል ደም ልብሱ ይህንን ጀግና ያኒ አኺዮን በለበሰው ነጭ ሸሚዝ ላይ ደም ይታያል። በጣም የሚገርም ነው። በሰማይ ላይ በከፍተኛ ሰማይ ላይ ናቸው ጀግኖች ህይወት አዳኑ ነው የሚለው የዲዮት አሮኖት ጋዜጣ በተቀዳሚ ገጹ ላይ ያሳየው። ምክትሉ አውሮፕላን አብራሪው ነው ይህን ድርጊት የፈጸመው። የኦማን ነዋሪ ነው። ይህ በጣም የሚያሳስብ የሽብር ጥቃት ሙከራ ስለነበረ ይህንን ክስተት በተመለከተ ደግሞ በቀጣይነት ተመሳሳይ የአየር መንገደኞች ላይ የሽብር ጥቃት እንዳይደርስ በዋናነት በተባበሩት የአረብ ኤምሬትስ በዚህ የአየር መንገድ በረራ ከእስራኤል ወደ እስራኤል የሚደረግ የአየር በረራ በዚህ የሽብር ጥቃት እንዳይፈጸም በከፍተኛ ደህንነት የእስራኤልም ከፍተኛ ጥበቃ የደህንነት ሁኔታ ጥንቃቄውን ከፍ ማድረጋቸውን ነው ጋዜጣው የተመለከተው። ጀሩሳሌም ፖስትን ስንመለከት ደግሞ ጀግኖች እስራኤላውያን ወደ ቴል አቪቭ እየበረረ የነበረውን የፍላይ ዱባይ አውሮፕላን ከእርግጠኛ አደጋ አዳኑ ነው የሚለው ይገርም ነው። ሲቀጥል ደግሞ ከዱባይ ወደ ቴል አቪቭ በበረራ አውሮፕላን ውስጥ አራት ሰዎች የነበሩበት ለምንድን ነው? እነዚህም ማንነታቸው ያልታወቁ አራት ሰዎችም ጭምርት ነበሩበት ነው የሚል ጥያቄ ያነሳል። ሲቀጥል ደግሞ አንዲት ሀገር እስራኤልን የመሰለች ትንፋሿን ዋጥ አድርጋ በስጋት ከቆየች በኋላ ነበረም አም እስራኤል ሀይ የእስራኤል ሕዝብ ሕያው ነው እያለች ዘመረች ይላል ጀሩሳሌም ፖስት። ሲቀጥል ወደ ሃሬጽ ዕለታዊ ጋዜጣ የሽብር ጥቃት ሙከራ ከዱባይ ወደ ቴል አቪቭ አየር በረራ ላይ የነበረ ላይ ነው እንዲህ አይነት የሽብር ጥቃት የተሞከረው። አንዱ አውሮፕላን አብራሪ ደግሞ በጩቤ ተወግቶ በከባድ ሁኔታ ቆሰለ። የአውሮፕላን ተሳፋሪዎቹ ደግሞ በነሱ
አይበገሬነት በጀግንነት ስራው አሸባሪውን በቁጥጥር ስር በመዋል ያው ከባድ አድርገውን ተከላክለዋል፣ እንዳይደርስ አድርገዋል። በሚገርም የሚያስደናቂ ነው ነው የሚለው በዚህ ዘገባ ላይ እንግዲህ ሰፊ ዘመቻዎችን አቅርቧል። አሁን ይህን በተመለከተ እንግዲህ እስራኤል ከፍተኛ ጠቅላይ ሚኒስትር ቢንያሚን ናታንያሁን የውጭ ጉዳይ ሚኒስትርን ጨምሮ ተናግረዋል። የአውሮፕላን ተሳፋሪዎቹ ያሳዩት ጀግንነትን አድንቀውታል። የመከላከያ ሚኒስትሩ ደግሞ ያሉት ምንድን ነው፣ ትናንት እንደተናገሩት ይህ የሽብር ጥቃት ሙከራ መሆኑን አረጋግጠዋል። እዚህ ጎን ለጎን ደግሞ የመንግስት ተቀናቃይ ፓርቲ መሪዎች ያይር ላፒድ ደግሞ ስለዚህ ስለ ደህንነት ስለተፈጠረው የሽብር ጥቃት ሙከራ በተመለከተ አልተነጋገሩን አልተማከረም፣ ከኔ ጋርም ከተቃራኒ ፓርቲ መሪ ጋርም አልተናገሩም የሚል የተቃውሞ ገለጻ ወይም ትችት ሰንዝሯል ነው ነው ያለው። ሌላው ደግሞ ዛሬ የጠቅላይ ፍርድ ቤት በአጋጽ በአላስፈላጊ ድርጊት የፈጸሙ የፖለቲካ ፓርቲዎችን ለእጩ የክነሴት ተወዳዳሪዎቹን ደግሞ በሚቀጥለው ምርጫ እንዳይወዳደሩ ዛሬ በሚውለው ችሎት ይወስናል ተብሎ ይጠበቃል ነው የሚለው። ቢያንስ ሁለት እጩ ተወዳዳሪዎችን ለማስወገድ እንዳይወዳደሩ ጠቅላይ ፍርድ ቤት ዛሬ በሚውለው ችሎት ይወስናል ተብሎ ይጠብቃል ነው ያለው። ቀጥለን ቆየት ብለን በፖለቲካው ክፍለ የምንመለከተው ርዕሰ ጉዳይ ነው። ሌላው ደግሞ የምንመለከተው የአሜሪካ ፕሬዚዳንት ትራምፕ በሀገሪቱ በሀያሉ አሜሪካ የሚኖሩ የውጭ ዜጎች ያለ ፍቃድ እነሱን ወደ ሶስተኛ አካል ሀገር ለማባረር አስበዋል የሚል ዘገባ አለ። ሌላኛው ደግሞ አንድ እንስሳትን የሚመለከት ዘገባ አለ። እንስሳት መካከል እንደ ዝሆን የሞተ አስከሬን ማንኛውም አይነት እንስሳ የሞተ ሲያዩ ዝሆኖች ተሰብስበው ልክ የሰው ልጅ የሐዘን ስነ ስርዓት የሐዘን ተሰባስቦ እንደሚገልጽ ለሟቹ ሁሉ ዝሆንም በተመሳሳይ ሁኔታ ተሰብስበው ዝሆኖች የሐዘን ስነ ስርዓት ይፈጽማሉ እና ይህ ሁኔታ ደግሞ ተመራማሪዎቹ ይህን ጉዳይ እያጠኑ እየመረመሩት መሆኑን የሚያሳይ ዘገባ ያሳየናል። እንግዲህ ከብዙ በጥቂቱ የጋዜጦች ዘገባ እስከዚሁ ነው። ሙዚቃ

0: በመቀጠል ወደ ወቅታዊ ዘገባ እናልፋለን። በባልደረባ የሰጠ ዘመነ በወቅታዊ ዘገባ ከዛው ሲቀጥል የጋዜጦችን አምድ ተመለከትንና አሁን በቀጣዩ ደግሞ በወቅታዊ ዘገባችን ትናንት ሮብ እንደሆነ በአውሮፕላን ተሳፋሪዎች ለመግደል ሁሉንም ተሳፋሪዎችን ለመጨረስ ስለተቃጣው የሽብር ጥቃት ሙከራን ባስመለከተም ያለው እንዴት ይታያል? የሀገራት ከፍተኛ የመንግስት ባለስልጣናት በዚህ ዙሪያ ምን እያሉ ይሆን?
1: የሀገራት ባለስልጣናት ከማለታቸው አንዳንድ ንግግሮቻቸውን ከማቅረባችን በፊት በተለይ ደግሞ ትላንት የነበረው ሁኔታ ታምር ነው። በአውሮፕላን ላይ የነበረው ትንንቅ በአየር ላይ ቀላል አይደለምና የፍላይ ዱባይ የተሰኘው አውሮፕላን በበረራ ቁጥር FZ173 ከ150 በላይ መንገደኞችን አሳፍሮ ከዱባይ ወደ ቤንጎሪዮን እየተጓዘ ነበር። 6 ሰዓት ከ5 ደቂቃ ነበር የተነሳው። ትላንት ጠዋት ከ2 ሰዓት ከሩብ በኋላ ነው እንግዲህ ችግሩ የተፈጸመው። ወደ 8 ሰዓት ከ21 ደቂቃ አካባቢ አውሮፕላኑ በ34000 ጫማ በረራ ከፍታ ላይ ነበርና በሁለቱ ፓይለቶች መካከል በነበረው ያው ትንንቅ ለመቀማት በተደረገው ጥረት ከ34000 ጫማ ወደ 19000 ጫማ ነው በአንድ ጊዜ በአንድ ደቂቃ ውስጥ ዝቅ ያለውና 4.5 ኪሎ ሜትር ማለት ነው። ይሄ ደግሞ በጣም በፍጥነት የመከስከስም አደጋ የሚከተልበት ሁኔታ ነበርና በኋላ ያው ዋናው አብራሪ ያባደረገው ጥረት ከረዳት አብራሪው ጋር ትንንቅ ካደረገ በኋላ የዚህ የአውሮፕላን አብራሪዎች የሚቀመጡበትን በር ክፍል መክፈት ሲችል ሌሎች ገቡና አገዙት። ከዛ በኋላ ቆስሎም እንኳን ያንን ሁሉ ጥረት በማድረግ አውሮፕላኑ እንዲረጋጋ አድርገው ወደ 15000 ጫማ ከፍ አለ። ከዛ 8 ሰዓት ከ28 ደቂቃ አካባቢ የአውሮፕላኑ ያደጋ ጊዜ ጥሪ ማሰሚያ ደወላለው 7700 በነሱ በዚህ በአውሮፕላን በረራ ሰዎች ጥሪ አመከነት ያንን ሲጠራ እንግዲህ አደጋ ላይ ነኝ የመጠለፍ ምልክት አሳየ። ከዛ 8 ሰዓት ከ45 ደቂቃ ከዮርዳኖስ አየር ክልል የነበረውን ተመልሶ ወደ ሳውዲ አረቢያ ለማረፍ ጥረት ሲያደርግ 9 ሰዓት ከ15 ደቂቃ አካባቢ ከሩብ አካባቢ አውሮፕላኑ ከራዳር እይታ ውጭ ሆነ። ወደ 10 ሰዓት አካባቢ ታቡክ በተባለች የሳውዲ አረቢያ አየር ማረፊያ በሰላም አረፈና በእውነት ተአምር ነው። እንደዛ መትረፍም የሚቻልበት ሁኔታ አልነበረምና የአውሮፕላን አብራሪው በጣም መደነቅ ያለበት ነው። የህንድ ዜግነት ያለበት ስሚት ማቻር የተባለ ነው። የ13 ዓመት የበረራ ልምድ እንዳለው ነው የተገለጸው። 9750 ሰዓታት
0: ህንዳዊ ነው።
1: አዎ የህንድ ዜግነት እንዳለው ነው። 9750 ሰዓታትን በቦይንግ 737 አውሮፕላን አድርጓል። እንግዲህ ከ9000 በላይ ሰዓታትን የበረራ ሁኔታን አሳይቷል። ያስተዳደር በረራና የስልጠናን በተመለከተ ትምህርት መውሰዱን ነው የተገለጸውና በጣም ጎበዝ አብራሪ እንደሆነ በ2022 ዓመተ ምህረት አካባቢ ወደ ዱባዩ ፍላይ ዱባይ አውሮፕላን እንደተቀላቀለ ነውና በጣም እንግዲህ ይሄ ነገር ቀላል አይደለም። አሁን እኛ ስንሰማው እንጂ በአየር ላይ ሆነ እንደዚህ አውሮፕላኑ ሚዛኑን ስቶ መንገደኞች አብረው ጣልቃ ገብተው ለማዳን የተደረገው ጥረት በጣም በከፍተኛ ሁኔታ ነው የተደነቀውና አሁን ለጠየቀው ሻያው ጠቅላይ ሚኒስትር ናታንያሁም ፕሬዝዳንት ትራምፕም ሌሎችም በጣም ያደነቁበት ሁኔታ ነውና በታምር ነፍሳቸው የዳነበትን ሁኔታ ያው እንግዲህ ዜጎችም ትላንት ምሽት ወደ እስራኤል የመጡበት ሁኔታ ነውና ይሄ በአውሮፕላን በረራ ታሪክ በጣም በትልቅ ሁኔታ ሊመዘገብ የሚችል ነው።
0: አዎ እስራኤል ከተቋቋመች እስካሁን 78 ዓመት ነው ያስቆጠረችው። በተለያየ ካሁን ቀደም በሽብር ጥቃት የአውሮፕላን ጠለፋም ጭምር ሁሉም ይታወሳል። ግን ይሄ በጣም ብዙ ሰዎች በርካታ እስራኤላውያን የተሳፈሩበት አውሮፕላን ነበረ። ይህንን ለመሬት ላይ ለመከስከስ ሁሎችንም ለመጨረስ የተደረገ ሙከራ ነበርና በብዛት የሚናገሩት ያው እንግዲህ ተሳፋሪዎቹ በእውነት አይበገሬነት በጀግንነት የሰሩ ስራ እንግዲህ ሁለቱ ዋናው አብራሪ እና ምክትሉ አብራሪ ያው ከፊት ክፍል ውስጥ ነው የሚገኙ አይደለ? ከፊተኛው ክፍል ላይ ናቸውና ወደ እነሱ
1: ዝግነ እነሱ የሁለቱ
0: ሁለቱ ናቸው ገጥመው ተቀምጠው ነው የሚያሽከረክሩ በመረዳዳት ዋናነት ያው ዋናው አብራሪ ነው። ግን እዛው ላይ የነበረው ያልታመነ አሸባሪ ነበረ። የኦማን ኗሪ ሆነው አሸባሪ ነበር የፈጸመውና ይህን ገብተው ያንን በሩን ከፍተው ገብተው አዳኑ። ያው አዳኑ አውሮፕላኑ ከመሆን እንዳይወድቅ ተብሎ እኔም ጠይቀው ጥያቄም ያው በጣም ዋናው አብራሪ ቆስሏል፣ በከባድ ሁኔታ በጭቤት ተጎድቷል። ግን ማን ነበር በቀጥታ በራውን ወደ መሬት እየወረደ የነበረውን በማስተካከል በሰላም በሳውዲ አረቢያ እንዲያርፍ ያደረገው?
1: እንግዲህ እንደተባለው ዘገባን ይሄ አውሮፕላን በተመለከተ ልምድ ያላቸው እውቀት ያላቸው ሰዎች ለጥብ ያብራሩት ነው። ሻየው በእኔ አቅምም ይመለስ መስሎ አይታየኝም። ግን ከነበረው ዘገባ በአውሮፕላን ውስጥ እንግዲህ የአውሮፕላን በረራ ሰራተኞች አሉ ከተሳፋሪዎች ባሻገርና እነዚህ የአውሮፕላን በረራ አስተናጋጆች እነሱ ብዙ ልምድ ትምህርት አላቸውና በአደጋ ጊዜስ እንዴት መቋቋም ይቻላል የሚለውን ነገር የሚያጠኑ የተማሩ ናቸውና ይሄ ዋናው ትልቁን ሚና የተጫወተው ዋናው አብራሪ ነው። ስሚት ማቻር የተሰኘው እሱ በሩን ለመክፈት ጥሮ ቆስሎ እንኳን በሩን መክፈት ባይችል ኖሮ አውሮፕላኑ የመከስከስ አደጋ ነበረው። ሌሎች ተሳፋሪዎች እንዲገቡ ያደረገው ዋናው አብራሪ ነው እና ጀግና ነው የተባለም የተደነቀበት ጠቅላይ ሚኒስትር ናታኒው ሌሎች መሪዎችም ያደነቁበት ሁኔታ ዋናው አብራሪ ለሌሎች ከፈተ። እንግዲህ ከዛ ውስጥ ደግሞ ከመንገደኞች ውስጥ ብዙ ሙያውም ያላቸው ሰዎች ነበሩ። ግን በዋናነት የዚህ የበረራ ቡድን አባላት ናቸው የበለጠ ይህንን አውሮፕላኑን መስመር ላይ ከፍ እንዲል ያደረጉት። እንግዲህ በአንድ ደቂቃ ውስጥ ወደ 4.5 ኪሎ ሜትር ዝቅ ማለት ሲበር የነበረ እንኳን መኪና በ120 ኪሎ ሜትር እያሽከረከርን ለሰዓት ባለንበት ሰዓት በአንድ ጊዜ ብታቆም እንኳን የሚከሰተውን ነገር በምድር ላይ እናየዋለን እና በጣም
0: በዚህ ግርግር ላይ በዚህ ግጭት በነበረበት ጊዜ ፓይለቶች ብቻ ሳይሆን ዶክተር ሐኪም ነበረ።
1: አዎ
0: ሐኪሙም በቴሌቪዥን ተጠይቆ እንዴት አድርጎ ያው እንዳተረፈ ባደረገለት አስቸኳይ የሕክምና እርዳታ ይለዚህ ለፓይለቱ ለአብራሪው እሱን እንዲሻለው አድርጊያለሁ ብሏል። እሱም ሌላው ታሪክ ነው።
1: ሌላው ታሪክ ነው። ገና አሁን ብዙ ሚስጥር ይወጣሉ። እንግዲህ አሁን ትልቁ ጥያቄ ምንድን ነው? የኦማን ዜግነት ያለው አብራሪ እንዴት ከዚህ ወደ እስራኤል ከሚመጣው አብሮ አባል ሆነ የሚለው የተመረመረ ነው። ሰውየው በራሱ ተነሳስቶ ነው ረዳት አብራሪው ወይስ ሌላ ተልኮ አለው? ምርመራ ላይ ነው። ለጊዜው ምርመራው እስኪጨርስ የፍላይ ዱባይ አየር መንገድ በረራውን ወደ እስራኤል የሚያደርገውን ያቋረጠበት ሁኔታ አለ። እንግዲህ በዚህ በጦርነቱ ምክንያት የእስራኤሉ ኤላል አየር መንገድ አቋርጦ የቆየውን ደግሞ ለመጀመር ጥረት እያደረገ ነው። አሁን እነዚህ ነገሮች እየተስፋፉ እንዳይሄዱ ብዙ መሰራት ያለባቸው ነገሮች አሉ የሚሏሉ። ምርመራ ላይ ስለሆነ በትክክል ምንድን ነው የተከሰተ የሚለውን ደግሞ እያደር የሚመጣ ነው። ግን በታምር በአውሮፕ በዚህ ሰማይ ላይ ሆነ አየር ላይ ሆነ ሌላው ይቅርና አሁን ነፋስ ነው አሁን የሆነ ነገር ነው እና ቀበቶ ሰሩ ሲባል እንኳን አውሮፕላን ላይ ሆነ ያለውን ድንጋጤ አስበው። እንኳን በአውሮፕላን ላይ ብዙ ትግል እየተደረገና ታምር የተከሰተበት ሁኔታ ነው። እንግዲህ
0: ግሩም በተከታታይ የምንመዘግበው ርዕሰ ጉዳይ ነው። ዜናው በአብዛኛው በዚህ ያለ ነው። ሰጠ ዘመነ፣ አንተ ወደ ሌላው ስናልፍ አንተም በኢትዮጵያ የእስራኤሉ አምባሳደር አብርሃም ንጉሴ ጋር በዚህ ዙሪያም በተመለከተም በሰሜኑ ኢትዮጵያ በዋናነት ባለው በተቀሰቀሰ ውጊያ ምክንያት ያለውን ተጨባጭ ሁኔታ እንዴት ይታያል? እዛው
1: ለመናገር ሞክረን ነበር። ለጊዜው መልስ የለንም። በኤምባሲው በኩል ለጊዜው መልስ የለም። ሁኔታው ሲጣራ ነው እንግዲህ ያለውን ሁኔታ እንሰጣለን ያሉ አሁን እንግዲህ በኢትዮጵያ በጦርነቱ ምክንያት ስላለው ችግር ናልፍ ይመስለኛል አሁን ያነሳው ጥያቄና
0: አዎ ያነሳው በቅርብ መረጃን በተመለከተ ኤምባሲ የኢትዮጵያ በኢትዮጵያ የሚያገለግሉ አምባሳደሮች በዚህ ዙሪያ ላይ አሳሳቢነታቸው በሰሜን ኢትዮጵያ በወሎ ክልል በትግራይ ክልል አካባቢ ተጉላልተው በዚህ በውጊያው ምክንያት እስራኤላውያን በችግር ላይ እንደነበሩ ነበረ። በእነዚህ ጉዳይ ደግሞ የቀድሞ የክነሴት አባል ጋዲ ባርከን በዚህ ጉዳይ ላይ ከትላንት ወዲያም ጠይቀ ነው ነበረ። አሁን እንዴት የነሱ ጣፋንታ እዛ ያሉት ጣፋንታ እንዴት ተያ
1: የሰማነው እንግዲህ የእስራኤል ውጭ ጉዳይ ሚኒስትር ይፋ አደረገው በጦርነቱ ምክንያት በተለይ በላሊበላ ከተማ የላሊበላ ብዙ ጎብኚዎች የውቅራቢያተ ክርስቲያና ስላሉ ብዙ ጎብኚዎች የሚሄዱባት ከተማ መሆኑ ይታወቃልና በጦርነቱ ምክንያት በረራው ከቆመ በኋላ በላሊበላ በረራ ይደረጋል። ያ ከቆመ በኋላ በዛ አካባቢ የሚገኙ የእስራኤል ዜጎችን እንዲሁም የሌሎች የውጭ ሀገር ዜጎችን ወደ ሌላ ቦታ ለማውጣት መቻሉንና በሄሊኮፕተር ወደ ሌላ ቦታ ተወስደው ወደ አዲስ አበባ በአውሮፕላን በረራ እንዲመጡ ይደረጋል ለተባለ ስካሁን መጣ ይሆናል የሚል እምነት አለን። ነገር ግን የኤምባሲው ጽህፈት ቤት ስካሁን መግለጫ የሰጠን ጉዳይ የለም። ሂደቱ ግን በዚህ አሁን የጦርነቱ ሁኔታ ያው እንደምታውቀው በትግራይም ክልል በአፋር ክልል እንዲሁም በአማራ ክልል ያጠቃለለ ስለሆነ ያው ወሎም እንግዲህ አማራ ክልል ውስጥ የሚገኝ አንድ አካባቢ ነው። በሌሎች ሁኔታዎች ያለውስ እንዴት ነው? ሌሎች እስራኤላን ጉዳይስ የሚለውን ወደፊት የእስራኤልን ውጭ ጉዳይ ሚኒስትር ሁሉ ጠይቀን እናጣራለን። ቅድም ላልከው ግን በኤምባሲው በኩል ያለውን ደግሞ ምላሽ ሲሰጡን እናቀርባለን። ይበንዲ እንዳለ ሻየው የኢትዮጵያ የእርስ በርስ ጦርነት እንደቀጠለ ነው። የመንግስት አካላትም ተቃዋሚዎችም የራሳቸው መግለጫ ያወጣሉ። በተለይ ደግሞ የድሮን ጥቃቶች በዛም በኩል በተቃዋሚዎችም በመንግስት በኩልም እየተፈጸሙ ነው የሚሉ ነገሮች አሉ። ውዥንብር ያለባቸውም ነገሮች አሉ። በደንብ አጣርቶ ነገሮችን መለየት የሚያስፈልግ ነው። ግን የኢትዮጵያ የእርስ በርስ ግጭት እዚህ ደረጃ መድረሱ ያሳዝናል። ያው ኢትዮጵያ ብዙ ጊዜያት የተረጋጋ ሁኔታን አናይባትም። እንዲያው ቁጭ ብለው ሌሎች ዓለም አቀፍ አካላት በሀገሪቱ ጉዳይ ጣልቃ ገብተው ለማረጋጋት ካልሞከሩ የሰሜኑ እስራኤል የኢትዮጵያ ክልል ካልተረጋጋ መላ የኢትዮጵያ ሁኔታም የሚረጋጋበት ሁኔታ ያለ መስሎ አይታየኝምና ለማረጋጋት ቢሞክሩ ጥሩ ነው። መጨመረው ካልሽ
0: የምጽን እንግዲህ ዜጎቻችን በዚህ ባለው ውጊያ በኢትዮጵያ በሰሜን ኢትዮጵያ ባለው ሁኔታ አሳሳቢነታቸው በተመለከተ የእስራኤል መንግስት የውጭ ጉዳይ ሚኒስትርም ሆነ መንግስታዊ ያልሆኑ አካላት ባደረጉት ጥረት ወደ በከፊል ሁሎችም ባይሆን ወደ እስራኤል ጉዞ ላይ እንዳሉ እየተመለሱ ናቸው የሚል መረጃዎችን ሰምተናል። ሁሎችንም በቀጣይነት በሰላም ወደ ሀገር እስራኤል የመጡትን ግን እኛም እንቀጥላቸዋል
1: ያለው ሁኔታ እናጣራለን። በኤምባሲውም በኩል የሚደረገውን ጥረት እናጣራለን። ግን ያው ቀላል አይደለም። በሌሎች በአንዳንድ አካባቢዎች ደግሞ ጦርነት የሌለበት ሁኔታ አለ። የኢትዮጵያ ክልል ያው ሰፊ ነው። አብዛኛው በአማራ በትግራይ እና በአፋር አካባቢ ነው አሁን ጦርነቱ ያለ። በሌሎች አካባቢዎች ደግሞ አንጻራዊ ሰላም ያለበትም ሁኔታ አለ። ግጭቶች ባሉባቸውም የሚገኙ ዜጎች ካሉ እንግዲህ ያለውን ሁኔታ የሚሰሙን ከሆነም ወደ እኛም ቢደውሉ ነገሩን እናቀርባለን። ሻየው እናመሰግናለን።
0: እሺ እናመሰግናለን። ሙዚቃ

0: ከዚህ በመቀጠል ወደ እስራኤል ፖለቲካ ተጨባጭ ሁኔታ እናልፋለን። ከዘጋቢያችን ከመረት ታከለ ጋር ነው የሚሆነው። መረት ጤና ይስጥልን፣ እንደምናደርክ?
1: እንደምናደርክ አቶ ሸው፣ እንደምናቶ ሰጠኝ፣ እንደም ለሁሉም አድማጮቻችን በሙሉ
0: ደህና ነን። እንግዲህ የፖለቲካ ሁኔታ እንዴት ነው? በእስራኤል ብሔራዊ የክነሴት ምርጫ የሚሆንበት ቀን የተቃረበ ስለሄደ እንዴት ይታያል የቅድመ ዝግጅቱ?
1: አዎ፣ በጣም እየተሟሟቀ ነው ማለት ይቻላል። በተለይ አሁን የሚቀጥለው እሁድ ጀምሮ በዓሉ ከተጠናቀቀ በኋላ ሁሉም ያዋጣኛን ሁሉም አንዱ ሌላውን ለመተቸት በተለያዩ ካምፔኖች ተዘጋጅተው በጥበቃ ላይ ነን ያለ ነው። በዓሉ እንዳለቀ ያው በጣም ብዙ ወጪ ወጣበት እያንዳንዱ የፖለቲካ ፓርቲ፣ ብዙ ባለሙያ የሚፈለስፉት የሚያስቡትን በሙሉ ለማድረግ ዝግጅቱ ነው ላይ ነን አሁን። እስካሁን አቶ ሻያው እንዲሁም ሰጠኝ፣ እስካሁን ያለው የፖለቲካ እንቅስቃሴ ውስጥ ምንም አይነት ለውጥ አይታይም። ባለው እንዲሁ በጠቅላይ ሚኒስትር ቢንያሚን ኔታንያሁ በኩል ያሉትን ፓርቲዎች ብንወስድ፣ እንዲሁም ጠቅላይ ሚኒስትር ቢንያሚን ኔታንያሁን ወይም መንግስቱን የሚቃወሙ ፓርቲዎችን ብንወስድ ለውጥ እስካሁን የለም። እስካሁን ሁሉም የሚቀበሉት በቅድመ ትንበያ ወይም በቅድመ ጥናቱ ላይ ለውጥ የለም በዚህ ሁለት ሳምንት ላይ ግን የሚከሰቱ አንዳንድ ክስተቶች አሁን ትናንትና እንዳየ ነው በነበረው ሁኔታ ራሱ ያለው እያንዳንዱ ሌላውን የመተቸት እኔ ቦል እንዴት ምን አርግ ነበር ለምን እንዲህ አላረክም የሚል ትችቶች በሙሉ በጣም ይገርማሉ። እንዴት ለፖለቲካ ፍጆት ለማድረግ ይህንን የሚደረጉ ሩጫዎች ናቸው። ያም ሆኖ ግን እስካሁን ምንም አይነት ለውጥ አንመለከትም፣ አናይም። ነገ ያው ሊኖር ይችላል ቅድመ ጥናቱ ወይም ቅድመ ትንበያው። ከዛ በኋላ እንግዲህ የሚሆነው የቀኑ እየቀረበ በሄደ ቁጥር እየተወሰነ ቀኑ በአንዳንድ ነገር ኮሽ ባለ ቁጥር ነገሮች ሁሉ ሊቀየሩ ይችላሉ። ሌላው ደግሞ አንዳንድ ትንንሽ የምንላቸው ፖለቲካ ፓርቲዎች መስፈርቱን ላያልፉ የሚችሉና ሊያልፉ የሚችሉ እነዚህ ትልቅ ሚና አላቸው። በተለይ ሁለቱን ተቃራኒ ቡድኖች ማን ብዙ ሊቀበል ይችላል፣ ማን ትንሽ መቀመጫ ሊቀበል ይችላል የሚለውን መጫወት የሚችሉት ሚና በጣም ጠንካራ ነው። ለዚህም ነው አንዳንዴ እንደምናየው ትንንሽ ፓርቲዎችን የመሰረቱ የፖለቲካ ፓርቲዎችን እንዲተው ያንን ወደ የፖለቲካ ሩጫውን እንዲያቆሙ የተለያዩ ስራዎችን እንሰጣቸዋለን እያሉ እንደ ጉቦ በማታለል ከፖለቲካው እንዲወጡ የሚደረገው ምክንያቱም ድምፅ እንዳያባክኑ እና የቀኙ ፓርቲ ወይም የተቃራኒው ፓርቲ 100,000-20,000 እንኳን ቢሆን ብዙ የድምፅ ብዝበዛ እንዳይኖር ነው። ይሄ ሁሉ ስላለ እስካሁን ያለው ሁኔታ ያው ሁሉም በቦታው ናቸው።
2: ምረት አሁን ይሄ ጉሽ በተባለው ኔታንያሁ እንዲሁም ተቃዋሚዎች ተብሎ የሚከፋፈል ሁኔታ አለና እንዳልከው ብዙ ለውጥ የለም ነው የተባለ። አሁን እንደዛ ከሆነ ምርጫው ከተካሄደ በኋላ እንደው ቅድመ ግምገማዎችን ማመን ባይቻልም ሙሉ በሙሉ ወይ ወደ ሌላ ምርጫ የሚከድበት አሊያም ደግሞ መንግስት ለመመስረት ሌላ አይነት ነገር የሚከድበት ሁኔታ ሊኖር ይችላል።
1: ሁለተኛ ምርጫ ለመሄድ በጣም ከባድ ነው የሚሆነው እውነቱን ለመናገር፣ ምክንያቱም ሁሉም ወደ ሁለተኛ ምርጫ ላለመሄድ አላደርግም ወይም አልሞክረውም ያላቸውን ነገሮች ሁሉ ለማድረግ ምክንያት ይሆነዋል ብዬ አስባለሁ። በተለይ በጠቅላይ ሚኒስትሩ በኩል ያሉ ፓርቲዎችን ብንወስድ እነሱ ምንም እንኳን ጠቅላይ ሚኒስትሩን መንግስቱን የማቋቋም እድሉ ባይኖራቸውም ቢሆን እንኳን ጥፋቱን ወደ ተቃራኒ ቡድኖች የማስተላለፍ እነሱ አብረውን አልቀመጣሉ፣ እነሱ አብረውን መንግስት አልመሰረታሉ በማለት ተጽዕኖ ሊፈጥሩም ይችላሉ። በተቃራኒው ደግሞ ትንሽም እንኳን ከፍ ያለ ድምፅ ያለው ተቃራኒ ፓርቲዎች አሁን ያለው የመንግስት ተቃራኒ ቡድኖች ደግሞ እድሉ ካላቸው በትንሽም ቢሆን እድሉ ካላቸው እስካሁን ድረስ አብዛኛዎቹ የአረብ ፓርቲዎችን ድጋፍ በመቀበል መንግስታን መሰረትም ሲሉ የቆዩት በሙሉ ምናልባት ሁለተኛ ምርጫ ላለመሄድ አገሪቷንም ያለውን ኢኮኖሚ ላለመበዝበዝ ያለንበት ሁኔታ የጦርነት ሁኔታ ይህንን አይፈቅድም በማለት ምናልባት የአረብ ፓርቲዎችን ድጋፍ በመቀበል ውስጥም ሆነ በውጭ ሆነው እንዲደግፉ በማድረግ መንግስት ለመመስረት ይሞክራሉ ብዬ አስባለሁ።
0: መረት ሌላኛው በዚህ በዛሬ በጠቅላይ ፍርድ ቤት በሚውለው ችሎት በተለያዩ ፓርቲዎችን ተጨባጭ ሁኔታ በተመለከተ አሁን በሚቀጥለው በጩ እክነሴት ሆነው እንዳይወዳደሩ እንዲሰረዙ የሚሉ ዜና ይደርሰናልና ይህስ እንዴት ታያል?
1: እስካሁን ከፖለቲካ ሩጫው እንዳይሄድ የተባሉ ፓርቲዎች ወይም ግለሰቦች አሉ። በመሰረቱ ምንም እንኳን የመራጭ ኮሚቴ ባለፈው ሳምንት አንድ ሳምንት ተኩል ይሆናል ግለሰቦችን ማለት የፖለቲካ ሀያር ክለስተር ምላቸው ወይም የፖለቲካ እጩዎችን እንዳይወዳደሩ ማዕቀብ ወይም እንዳይወዳደሩ ቢያደርግም ዋናው ውሳኔ ነው የሚሆነው መጨረሻ ላይ የከፍተኛው ፍርድ ቤት ነው። የከፍተኛው ፍርድ ቤት ደግሞ በቀላሉ እንደዚህ አይነት ሰዎች ከፖለቲካ እንዳይሳተፉ የማድረግ ሁኔታውን በጣም በከባድ ሁኔታ ነው የሚመለከተው። ምክንያቱም በእስራኤል መሰረታዊ ህግ ላይ ትልቁ መብት የመምረጥና የመመረጥ ነው። ይህንን መብት ደግሞ ለመሰረዝ በጣም አሳማኝ ምክንያት አገሪቷን አደጋ ላይ የጣለ የሀገሪቷን ህልውና የማይቀበል ለመሆኑ በቂ ማረጋገጫ ሲኖር ብቻ ነው ከፍተኛ ፍርድ ቤት ይህንን ሊያደርግ የሚችለው። እስካሁን
0: አቤቱታ አቀርቧል እኮ ምረት ፖለቲካ ዘጋቢያችን እንዴት ነው የባላድ የማህበረሰብ የአረብ እስራኤል የሚወክለው እንደ ባላድ ሊቀመንበሩ ሸሃዳም አንድ ደግሞ አንድ ዩዲ ነው እነሱም አላስፈላጊ የሆነ ንግግር አድርገዋል እና በሚቀጥለው እጩ የክነሴት አባል ሆኖ እንዳይወዳደር በሚል ክስ ቀርቦባቸዋል እና ጠቅላይ ሚኒስትሩ የእነሱን ጉዳይ ይመለከታል ተብሏል።
2: ጠቅላይ ፍርድ ቤት
0: አው ጠቅላይ ፍርድ ቤት አው
2: ወሳኙ በመጨረሻ ጠቅላይ ፍርድ ቤቱ ነው እንግዲህ ያስመረጥ ኮሚቴው እንደዚህ
1: ይሰራል። ኮሚቴው ነው የወሰነው እስካሁን ከፍተኛው ፍርድ ቤት እየተመለከተው ነው።
0: ትክክል አው አሁን ባይ ቀረበ ይህም ሁኔታ ጠቅላይ ፍርድ ቤት ነው አው የሚወስን
1: አው እሱ ነው መጨረሻ ላይ የሚፈርመው እሱ ነው። የኮሚቴ ፓርቲው የአስመራጭ ማዕከላዊ ኮሚቴው በየጊዜው የተለያዩ ውሳኔዎችን ያወጣል። ይህን አወጣ ማለት ግን መጨረሻ ላይ የከፍተኛው ፍርድ ቤት ፊርማ ከሌለበት እና ከፍተኛው ፍርድ ቤት ካልተስማማበት ተግባራዊ አይሆንም አይውልም።
2: ውሳኔውን ማቅረብ እነዚህ አሁን እንዲታገዱ የተደረገባቸው አካላትም ቢሆን ከዛ በኋላ እንደው የከፍተኛው ፍርድ ቤትም ራሱ ውሳኔ ቢያስተላልፍ ይግባኝ ማለት መብት ሊኖራቸው ይችላል።
1: አዎ ትልቅ የጠበቃ በማቆምና ሁኔታውን በብዙ ችሎት ሊገመገም ይችላል። ምክንያቱም ቅድም እንዳልኩት በተለይ የባላድ የፖለቲካ ፓርቲ ሊቀመንበር በኦክቶበር 7 በበነገተው በ8 ማለት ነው አንድ ባወጡት ስነ ጽሁፍ ላይ ነው ያንን ድርጊት ሐማስ በእኛ ላይ ያደረሰውን ጥቃት እንደ ታሪካዊ እንደ ትልቅ ነገር አድርጎ በየጻፉበት ጽሁፍ ላይ ይህ ማለት እስራኤልን የሚያደርጉ
0: አሰራጭቷል። እስራኤልን ስም በማጥፋት ኦክቶበር 7 ቅዳሜ ነበረ አሸባሪዎች ሰርጎ ገቡና ከዛ ያንን ከባድ የሽብር ጥቃት ከተፈጸመ ከሶስት ቀናት ቆይታ በኋላ ይሄው የባላድ ፓርቲ ሊቀመንበር ሸሃዳ በቪዲዮ በጽሁፍ በማህበራዊ ሚዲያ
1: ሳይቀር ጽሁፍ ላይ ነው ያቀረቡት። ያቀረቡት ጽሁፋቸው በጣም ትልቅ ነው ትልቅ ምክንያት ነው ብሎ ይህንን ከፖለቲካው እንዲገለሉ ያደርጋል ተብሎ የታሰበው ትልቁ ነገር ምንድን ነው? እዛ ላይ የሐማስ ተግባር በኦክቶበር 7 ያደረገው የሐማስ ተግባር ለታሪክ የሚቀመጥ በጣም ትልቅ ነገር ነው ብለው መጻፋቸው ቅድም እንዳልኩት በእስራኤል የፖለቲካ ፓርቲ እንዳይሳተፍ ለማድረግ አንድን ግለሰብ ወይም አንድን የፖለቲካ ፓርቲ ሁለት ወሳኝ የሆኑ ነገሮችን ሲያደርግ ብቻ ነው። እነዛም የእስራኤልን ህልውና የሚቃወም ከሆነ እና እስራኤልን በመሳሪያ ድግፋ የሚቃወሙ የጥፍቶ ጠፊ ንበላቸው አሸባሪዎች ንበላቸው እነሱን የሚደግፍ ሀሳብ ያለው የፖለቲካ ፓርቲ ወይም ግለሰብ ከሆነ ነው። የከፍተኛው ፍርድ ቤት ይህንን በቂ ማረጋገጫ ካለው በፖለቲካው እንዳይሳተፉ ያደርጋል ማለት ነው። ስለዚህ ገና ነው ሂደቱ።
0: የነጻነት አለ የመናገር የመጻፍ ሰላማዊ ሰልፍ የማድረግ ነጻነት ስላለው እንዳልኩ ጠቅላይ ፍርድ ቤት ምናልባት ይህን መሰረት በማድረግ ላይሰርዘው ሊሆን ይችላል እና በዚህ ልናጠቃልን ነው።
2: አሁን እኮ የፖለቲካ ፓርቲዎች ንሳሱ የጽዮን ታዳቲት ፓርቲ የኦጽማ ይሁዲት ፓርቲዎች እንዲሰረዙ ሁሉ ቀርቦ ነበር፣ ግን አስመራጭ ኮሚቴው ውድቅ ያደረገበት ሁኔታ አለና አሁን እንደተባለው ብዙ ሂደት አለ። ከፍተኛው ፍርድ ቤት ወሳኝ ቢሆንም አሁን ምርጫው እንግዲህ የተሟሟቀ ሲሄድ የምረጡኝ ዘመቻው የበለጠ ነው። አሁን ከዛሬ ጋር 27 ቀናት ቀሩን ማለት ነው እና የዛሬ 27 ቀን እንግዲህ ምርጫው የሚካሄድበት ማክሰኞ ቀን ይሆናል እና እንደው አጀንዳዎች እንደ 2-3 አጀንዳ ተብሎ በፓርቲዎች በኩል የሚነሱ አሉ ይህን እናረጋለን ተብሎ በህዝቡ ወይስ እንደው እንዲሁ በመነቃቀፍ አንዱ ባንዱ ነው ያለው ሁኔታው?
1: በአሁኑ ጊዜ እውነቱን ለመናገር አሳማኝ የሆነ እኔ ይህን አደርጋለሁ ፈራጥነትን የሚጠይቅ ወይም ይህ ነው የተባለ ለውጥ የሚያደርግ ፓርቲ እየሰማን አይደለም። ሁሉም አንዱን በአንዱ በመተቸት በተለይ ያሳለፍናቸውን እነዚህን 3 አመት የጦርነት ጊዜ ባስመለከተ አንዱ ምን ማድረግ ይችል እንደነበር ወደፊት ምን መሆን እንዳለበት ያው መጥረኛ ለውጥ አመጣለው የሚል እንጂ ይሄ ነው የተባለ ህብረተሰቡን አሳማኝ የሆነ ቆራጥነትን የሚጠይቅ ፓርቲ እስካሁን እያየን አይደለም። ሁሉም ያው አንዱ አንዱን በመተቸት አንዱ ያንዱን ድካም በመጠቀም እኔ ልመረጥ የሚል እንጂ ይህን አደርጋለሁ ብሎ ከሱ ጎን የሚቆም ህብረተሰብን ብዙ አይታይም እስካሁን።
0: አሁን ለማጠቃለል ጉሽ የሚለውን ቃል እንደው እንደኔ እንደ ቡድን ይመስል ጉሽ የሚለው ለምሳሌ በርዕዮተ ዓለም በፖለቲካ አቋማቸው ርዕዮተ ዓለም አያያዛቸው እንደ ተመሳሳይ የሆነ ቡድን ይሆናል። ይህ ቡድን ሲባል አንድ ከአንድ ፓርቲ ብቻ ሳይሆን ከተለያዩ ፓርቲዎች የተሰባሰበ ነው አይደለ? የጉሽ
1: ጉሽ ማለት እንግዲህ ያው ቡድን ነው። ምክንያቱም ያ ቡድን በርዕዮተ ዓለም እንኳን በፖለቲካ ርዕዮተ ዓለም የተለያዩ ቢሆኑም ብቻ አንድ የሚያደርጋቸው ትልቅ ምክንያት ካለ እነዚህ በአንድ ላይ ሆን ነው። አሁን አብዛኛውን ጊዜ ስንጀምር የምታስታውሱ ከሆነ ቀኝና ግራ ብለን ወስናቸው ነው ነበር፣ እንደዚህ ነበር የሚታሰበው። አሁን ግን ቀኝና ግራ ማለት ራሱ ይከብዳል። ምክንያቱም የቀኝ ክንፍና የግራ ክንፍ ፓርቲዎችም አንድ ላይ በመሆን አሁን ያለውን መንግስት የሚቃወሙ ናቸው። እነዚህ ራሳቸውን የቻለ አንድ ቡድን ሰርተው እንዲያውም ሞጤ ሸባት ባለፈው ተገናኝተው በአንድ ላይ ለመስራት አንዱ አንዱን ላለመንቀፍ የተስማሙበትና እንደውም አብሮ የሚሰራ ኮሚቴ ሁሉ የመሰረቱበት ጊዜ አለ። እነዚህ ቡድን ናቸው አንድ ላይ በመሆን የጠቅላይ ሚኒስትር ቢንያሚን ኔታንያሁን ቡድኖች ደግሞ ብንወስድ መንግስቱን ካዋቀሩ ጀምሮ ገና ሊመረጡ የሚችሉ ትንሽ የፖለቲካ ፓርቲዎችን የጠቅላይ ሚኒስትር ቢንያሚን ኔታንያሁን በመደገፍ አንድ ላይ በመሆን
0: የቀኝ ዘመሞች ናቸው።
1: አብዛኛው ጥርጥር የለውም። አሁን
2: ጥሩ
0: እሺ፣ ምረቴ ታከለ ለሰጠው ዘገባ እናመሰግናለን።
1: እኔም በጣም አመሰግናቸዋለሁ። መልካም ቀን ለሁላችሁ።
0: መልካም ቀን። ሰጠኝ ዘመነ ልክ 7 ሰዓት ላይ ፕሮግራማችን መጠናቀቁ ስለሆነ እንግዲህ የቴክኒክ ባለሙያችን እዚህ ስቱዲዮ ገብርኤል ኮሄን ምስጋና ይድረሰውና መልካም ቀን ይሁንልን። እንደተለመደው ልክ 1 ሰዓት ላይ ያገናኘን።
2: መልካም ቀን። በደህና
0: መልካም ቀን።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምፅ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያሰራጨውን ዝግጅት እንሆ ጀመረም።

0: የተከበራችሁ አድማጮቻችን ጤና ይስጥልን እንደምን አላችሁ? ሙአዲም ለሲምካ መልካም የባለ መጸለት አመት ባል ይሁንላችሁ ይሁንልን። እለቱን ደብራያን ዘመን አቆጣጠር ካፍ በትሽሬ ታብሽን ፔ ዛይን እንደ አውሮፓ ዘመን አቆጣጠር ኦክቶበር 1 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር እለተ ሐሙስ መስከረም 21 ቀን 2019 ዓመተ ምህረት ነው። የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመነ፣ ወርቅነሽ ሸቴና ይሻያው ደጉነን። ያለን ዝግጅት የሰዓቱን ዜና፣ ወቅታዊ ዘገባ፣ ሳምንታዊ የመዝናኛ ፕሮግራም አለን። አሁን የሰዓቱን ዜና እናስቀድም። አዘጋጁ ሰጠኝ ዘመነ።
1: አመሰግናለሁ ይሻያው። አርዕስተ ዜና፣ ፕሬዚዳንት ሄርጾግ የፍላይ ዱባይ አየር መንገድ እንዳይጠለፍና በተሳፋሪዎች ላይ ጉዳት እንዳይደርስ ካገዙት አራት የእስራኤል ዜጎች ጋር ዛሬ ተወያዩ። እስራኤል አየር ኃይል ባለፈው ወር 500 የሚሆኑ ቦታዎችን በደቡብ ሊባኖስ እና ዛ ሰርጥ ጥቃት መፈጸሙን አስታወቀ። በክኔሴት ውጭና ደህንነት ቋሚ ኮሚቴ ሊቀመንበር ቦዝ ቢስሙት ትላንት በፍላይ ዱባይ አውሮፕላን ውስጥ ከፍተኛ ተጋድሎ ያደረገውን ህንዳዊ ፓይለት ስሚት ማቻር በእስራኤል ነጻነት ቀን የድል ችቦ ማብራት አለበት በማለት ተናገሩ። የካሆል ላባን ፓርቲ ሊቀመንበር ቤኒ ጋንጽ በሊኩድ ፓርቲ አባል እንዲሆኑ ሀሳብ ቀርቦላቸው የነበር መሆኑን ገለጹ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ፕሬዚዳንት ሄርጾግ የፍላይ ዱባይ አየር መንገድ እንዳይጠለፍና በተሳፋሪዎች ላይ ጉዳት እንዳይደርስ ካገዙት አራት የእስራኤል ዜጎች ጋር ዛሬ ተወያዩ። ፕሬዚዳንት ሄርጾግ አራቱን እስራኤላውያን ባነጋገሩበት ወቅት እንደገለጹት በሰሩት ስራ የጀግንነት ሽልማት እንዲሰጣቸው አስተያየታቸውን የሚያቀርቡ መሆኑን ገልጸዋል። በፍላይ ዱባይ አየር መንገድ አውሮፕላን ተሳፍረው የነበሩት ያኒቭ ሃዮን፣ ስቪካ መንስ እና አሳፍራ ጆዋን ወደ አውሮፕላን አብራሪዎች ክፍል በመግባት አውሮፕላኑን በመቆጣጠር አደጋ ሊያደርስ የነበረውን አሸባሪ ረዳት አብራሪ ተቆጣጥረዋል። ሃዮን የተባለው መንገደኛ አውሮፕላኑ የበረራ መስመሩን እንዲይዝ መሪውን ማስተካከሉ ተገልጿል። ዶክተር ሾታ ሞሳይቭ ደግሞ በጩቤት ወቅቱ የቆሰለውና ዋና አብራሪ የሕክምና እርዳታ አቅርቦለታል። ፕሬዚዳንት ሄርጾግ አራቱ መንገደኞች ለሰሩት አስደናቂ ድርጊት አድናቆቻቸውን ችረዋል። ከተባበረችው አረብ ኤሚሬትስ ዱባይ ተነስቶ ወደ እስራኤል ቤንጎሪዮን ዓለም አቀፍ አውሮፕላን ማረፊያ ለማረፍ ትላንት ጠዋት ሲበር የነበረውን አውሮፕላን ለመጥለፍ የነበረው ሙከራ በሀገራችንና ዓለም ዙሪያ አነጋጋሪ ሆኖ እንደቀጠለ ነው። ፍላይ ዱባይ የተሰኘው አየር መንገድ ባለቤት የሆነው አውሮፕላን ኤፍዜድ 1073 የተሰኘው የበረራ ቁጥር ከ170 በላይ መንገደኞችን አሳፍሮ ትላንት ጠዋት ከዱባይ ተነስቶ ወደ ቤንጎሪዮን ዓለም አቀፍ አውሮፕላን ማረፊያ በመብረር ላይ እንዳለ ከሁለት ሰዓታት ከሩብ በኋላ ረዳት አብራሪው አውሮፕላኑን ከዋናው አብራሪ ለመቀማትና ጉዳት ለማድረስ ሙከራ ባደረገበት ወቅት ዋናው አብራሪ ባደረገው ትንንቅና በተሳፋሪዎችና አውሮፕላኑ ሰራተኞች እርዳታ ሊደርስ የነበረው ከባድ ጉዳት መክሸፉ ይታወቃል። ስሚት ማቻር የተሰኘውና የህንድ ዜግነት ያለው ዋናው አብራሪ በኦማን ዜግነት ባለው ረዳት አብራሪ በጩቤ ተወግቶ በከባድ ሁኔታ ቆስሎም ቢሆን ሊደርስ የነበረውን ከባድ አደጋ ታድጓል። አብራሪው በእስራኤልም ሆነ ህንድና የተባበረችው አረብ ኤሚሬትስ እንዲሁም ዓለም ዙሪያ ትልቅ አድናቆትና ክብር እየተሰጠው ይገኛል። ከ13 ዓመታት በላይ የበረራ ልምድ አለው ተብሏል። ይህ በእንዲህ እንዳለ የፍላይ ዱባይ አየር መንገድ ሁኔታውን እስኪያጣራ ድረስ ወደ እስራኤል የሚያደርገውን በረራ ለጊዜው አቋርጧል። ያም ሆኖ በእስራኤልና ዱባይ መካከል የበረራ መስተጓጎል እንዳይኖር ጥረት እየተደረገ ነው። የእስራኤሉ ኤላል አየር መንገድ ከቴላቪቭ ዱባይ የሚያደርገውን በረራ በህዳር ወር ለማደስ እያሰበበት መሆኑን አስታውቋል። የማዕከላዊ አስመራጭ ኮሚቴ በመጪው ክኔሴት ምርጫ እንዳይወዳደሩ ውሳኔ ያስተላለፈባቸውን የባላድ ፓርቲ ሊቀመንበር ሳሚ አቡ ሻህዳ ጉዳይ የከፍተኛው ፍርድ ቤት ዛሬ መመልከት ጀመረ። የባላድ ፓርቲ ሊቀመንበር ሳሚ አቡ ሻህዳ ከምርጫ ውድድሩ እንዲሰረዙ ያቀረበው የኦጽማ የውዴት ፓርቲ ሲሆን ጥቅምት 7 ቀን 2023 ዓ.ም የደረሰውን የሽብር ጥቃት በተመለከተ ባደረጉት ንግግር ሽብርተኝነትን ደግፈዋል በሚል ነው። የአስመራጭ ኮሚቴው ውሳኔ ተግባር ላይ የሚለውም ጠቅላይ ፍርድ ቤት ሲያጸድቀው ብቻ ነው ተብሏል። የእስራኤል አየር ኃይል ባለፈው ወር 500 የሚሆኑ ቦታዎችን በደቡብ ሊባኖስ እና ዛሰር ጥቃት መፈጸሙን አስታወቀ። የመከላከያ ሰራዊቱ ባወጣው መግለጫ እንዳስታወቀው በሊባኖስ ከ370 በላይ የሂዝቦላ ድርጅት ኢላማዎች እርምጃ ተወስዶባቸዋል። በዛሰር ደግሞ ከ140 በላይ የሐማስ ኢላማዎች ጥቃት ተፈጽሞባቸዋል። በዛና ደቡብ ሊባኖስ ውስጥ የሽብርተኞች ማዘ

0: ቆስሎ እንኳን የፓይለቶች መቀመጫን ክፍል በር እንዲከፈት በማድረጉና የብዙ ዜጎችን ህይወት በመታደጉ እስራኤል የነጻነት ቀን የድል ችቦ ማብራት አለበት። ትላንት የነበረው ክስተት በሰላም በማለፉ ፈጣሪና መሰግናለን። ሽብርተኛውን በመቆጣጠሩ ሂደት ለተሳተፉ ጀግና ዜጎች ምስጋና ይገባቸዋል። የእስራኤል ዜጎች ለህንዱ አውሮፕላን አብራሪ አድናቆታቸውን እየቸሩ ይገኛሉ። የድል ችቦ ማብራት አለበት የለበትም በሚሉ ሐሳቦችም ተነስተዋል። ከምርጫው ዙሪያ ውጪ ይህ ብሔራዊ መነጋገሪያ ጉዳይ ነው ብሏል በክነሴት የውጭና ደህንነት ቋሚ ኮሚቴ ሊቀመንበር ቧዝ ቢስሙት። የካሁል ላባን ፓርቲ ሊቀመንበር ቤኒ ጋንጽ በሊኩድ ፓርቲ አባል እንዲሆኑ ሐሳብ ቀርቦላቸው የነበር መሆኑን ገለጹ። የክነሴት አባል ቤኒ ጋንጽ ከካን ፒጊሻ ከተሰኘውና በካን 11ኛው ቴሌቪዥን ጣቢያ ከሚተላለፈው የሮኒ ኩባን ፕሮግራም ጋር ባካሄዱት ቃለ ምልልስ እንደገለጹት በሊኩድ ፓርቲ ትልቅ ቦታ እንዲሰጣቸው ሐሳብ ቢቀርብልኝም አልተቀበልኩትም፣ ምክንያቱም የኔ ፓርቲ ቡድን ለውጥ ከሚፈልገው ነው ካሉ በኋላ ከሌሎች ፓርቲዎች ይልቅ የሊኩድ ፓርቲ አባል እንዲሆኑ ሐሳብ ያቀረበላቸው መሆኑን ገልጸዋል። የገንዘብ ምንዛሬ እስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ አሜሪካን ዶላር በ3 ሸቀል ከ6 ሳንቲም ሲመነዘር አንድ ዩሮ በ3 ሸቀል ከ48 አግሮ ተለውጧል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ቀዝቃዛማ አየር ጸባይ አለ። በሰሜን የሀገሪቱ ክፍልና የባህር ዳርቻዎች አካባቢ አልፎ አልፎ ቀላል ዝናብ ሊዘንብ ይችላል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ያደረሱን ዘገባ ጠቁሟል። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢው 24፣ በቴላቪቭና አካባቢው 28፣ በሃይፋና አካባቢው 27፣ በኤርሸባና አካባቢው 28፣ በኤላትና አካባቢው 33 ዲግሪ ሴንቲግሬድ ነው። ሻያው ለሰዓቱ ያለን ዜና እዚህ ላይ አበቃ።
1: ሰጠኝ ዘመነ ለዜናው እናመሰግናለን። እንግዲህ ወደ ቀጣዩ ዝግጅት ለማለፍ አንድ ሙዚቃ

0: ስን ጀመር የቴክኒክ ባለሙያችን ይወራይ ፔካርን አላስተዋወቅንም ክሬዲት ያስፈልጋል እንግዲህ ሰጠኝ ወርክነሽ እንዴት ነው ወደ ወቅታዊ ዘገባ ማሸጋገራችን ነው
1: አዎ የሚሰራን ሰው ማመስገን ጥሩ ነው ከዚህ አሁን ወደ ወቅታዊ ዘገባ እንተላለፋለን እንግዲህ የትላንት ሮብ ጧት አካባቢ ጀምሮ እንግዲህ በመንገደኞች ማመላለሻ አውሮፕላን ላይ ለተፈጸመው የሽብር ጥቃት የጠለፋ ጥቃት ሙከራ ባስመለከተ እስራኤልና የዓለም ሀገራት ምላሽ እንዴት ነው ወርቅነሽ ሁኔታው እንዴት ተዋለሽ
2: አመሰግናለሁ ሰጠኝ አዎ የትናንቱ ጥቃት ሙከራ በጣም በሚገርም ሁኔታ ዓለም አቀፍ ርዕሰ ጉዳይ ነው ሆኖ ያለው እስካሁን ድረስ ትናንት ሁሉም ታዋቂ የዓለማችን የመገናኛ አውታሮች መክፈቻ ርዕሰ ጉዳያቸው ይሄ ነበር ዛሬም ድረስ

0: የተነጋገሩበት እንደሆነ ነው እንግዲህ ዘገባዎች የሚመለከቱት። ሁኔታው ለኛም ስናሰው በጣም የሚገርም ነው። በዚህ ሁኔታ ባይጠናቀቅ ኖሮ ትናንት ዛሬ ምን ያህል ከባድ ቀን ይሆን እንደነበር ስናስበው እጅግ እጅግ ከባድ ነው። በሚገርም ሁኔታ ግን የተለመደ አይደለም እንደዚህ አይነት አደጋ፣ እንደዚህ አይነት ሙከራ ጥቃት። ብዙ ጊዜ አውሮፕላን ላይ አውሮፕላን አብራሪ አሸባሪ ተብሎ ሲጠራ እኔ ለመጀመሪያ ጊዜ ይመስለኛል እንግዲህ ሽብር ጥቃት አደጋ ለመፈጸም በሚያበረው አውሮፕላንን ለመከስከስ መሞከር የመጀመሪያ ነው። ለማንኛውም ትናንት ጀምረን በሰፊው ተመልክተነዋል። አሁን 9 በዜና በሰፊው አቅርበዋል የነበረው ሁኔታ። ያው እንግዲህ ፍላይ ዱባይ የተባለው አየር መንገድ መንገደኞቹ አብዛኛውን 90% በሚባል እስራኤላዊ ነበሩ፣ ሁሉም ማለት ይቻላል። እንግዲህ ሁሉም ባይባልም ከ90% በላይ እስራኤላውያን ናቸው። ምክትል አብራሪው ነው አደጋው እንዲደርስ ፈልጎ ዋና አብራሪውን በጩቤ በመውጋት አውሮፕላኑን እንዲከሰከስ ማድረግ ሙከራ በሚያደርጉበት ጊዜ እንደው አንዳንዴ የሚገርም ነው። መቼም እንደው ጻድቃን ኖሮ ማለት ይቻላል እንጀዛው
1: ምሩ ነው ነው እንጂ ያም እኮ በራሱ ጊዜ ተዘዋዋሪ ሲደክሞ ዋናው አብራሪ ማብረር
0: ነው። ሌላ መንገድ እንዳልከው ይችል ነበር። አዎ እሱም አለ። ግን ደግሞ መንገደኞች ወደ አብራሪው ክፍል በሚገቡበት ሁኔታ መመቻቸቱ ሲታሰብ ራሱ በአጋጣሚ አንዲት ታሊም የምትባል ሴት ነው ልጇን ይዛ ወደ ሽንት ቤት ስትሄድ በዙሪያው የነበረውን ያልተለመደ ሁኔታ በማየት ሁኔታው ያሳወቀች እና ጊዜ ወደዛ የገቡ እስራኤላውያኑ ደግሞ በጣም ይመሰገኑ ናቸው። የዓለም መገናኛ አውታሮች በጣም እያደነቋቸው ነው። ምንድን ነው የሚያደንቋቸው? ሁኔታውን በቁጥጥር መዋላቸው ብቻ ሳይሆን ህጉን በእጃቸው አልወሰዱም። አሸባሪው ላይ ጥቃት ማድረስ ይችሉ ነበር፣ አላደረሱም። በስርዓት ነው ለህግ ያደረሱት። በአውሮፕላኑ ደግሞ ሌላ አብራሪ መኖሩ በአጋጣሚ ዶክተር መኖሩ እስራኤላዊ ዶክተር ነው። ዛሬ ያው ተጠይቋል በረሸት ቤት ቀደም ሲል ሰጠኝም በዜና ተመልክተዋል። እስራኤላዊ ዶክተር ነው እንግዲህ ለአብራሪው ህክምና ያደረገለት። ለአብራሪው ህክምና ማድረግ ብቻ ሳይሆን ሲጠየቅ እንደገለጸው አሸባሪውን በቁጥጥር ስር እንግዲህ ጥቃት ያደረሰውን ተጠርጣሪ አሸባሪ በቁጥጥር ስር በመዋሉ ሂደትም እገዛ እንዳደረገ በኦዝኒዮት ገመድ በኤርፎን ገመድ እጆቹን አስሮ ነው ወደዛኛው ወደ ተጎዳው ፓይለት የህክምና እርዳታ ማድረጉ በፊት የአሸባሪውን እጆች ጥቃት ያደረሰውን እጆች በኦዝኒዮት ገመድ በክሮቹ እጁን አስሬ ነው ወደዛ የሄድኩና ብሎ የነበረውን ሁኔታ ይገልጻል። እንግዲህ አብራሪው ደግሞ በጣም የሚመሰገን ነው፣ በሩን መክፈት መቻሉ ከውጭ ያሉ ተሳፋሪዎች መንገደኞች እንዲገቡ ያገዘ የእሱ በሩን ታርጎ ማዘጋጀቱ ነው ከመታገሉ በተጨማሪ። ሁሉም ሲታሰብ እንደው ፊልም ላይ ወይም ፊክሽን ላይ እንደምናነበው ልቦለድ መጽሐፍ ላይ እንደምናነበው አይነት ታሪክ ነው እንጂ የሚመስል በእውነት የተፈጸመም አይመስልም ነበር። ግን በሚገርም ሁኔታ እንግዲህ ከ180 በላይ መንገደኞች በዚህ ሁኔታ ህይወታቸው ተርፎ እንዲህ በቀላል ማውራት መቻላችን እንደው ነገሩ ወደ ሌላ ደከፋ ነገር ሳይለወጥ ትልቅ ነገር ነው። ያው አንድ ባንድ ለማየት ሁኔታውን ትናንት ጀምረን እያየ ነው ስለሆነ አድማጮችም በለው እንግዲህ መረጃው ደርሷቸዋል ብለን እናስባለን።
1: ያውቁታል እንግዲህ ያለው ሁኔታ እየተከታተሉ ነው። ቀላል አይደለም። ሻያው እዚህ ላይ ምን ትጨምራለህ?
2: በእውነት ታምር በእግዚአብሔር እርዳታም በተጨማሪም በንቃት በሆኑ በጣም ጥሩ ዜጎች እንግዲህ በዚህ አውሮፕላን ከተባበሩት የአረብ ኤምሬትስ ዋና ከተማ ዱባይ አቡዳቢ ተነስቶ ትናንት ጠዋት ላይ በ6 ላይ ነው የተነሳው አውሮፕላኑ። የዚችው ሀገር የአየር ንብረት ነው የእስራኤል አውሮፕላኑ የእስራኤል ንብረት አይደለም። አንዳንድ የውጭ ጋዜጠኞችን ሳዳምጣቸው በቀጥታ ልክ ንብረቱ የትኛው አየር መንገድ ነው ሳይሉ ብቻ የተፈጠረውን ጥቃት የተፈጠረውን በአውሮፕላኑ ውስጥ የተፈጠረውን በፓይለት በአብራሪዎቹ መካከል የተፈጠረውን ድብደባ ላይ ባተኮረ ነው እንጂ ያልጠቀሱ ጋዜጠኞች የምናቃቸው ሰዎች በሌላ ጊዜ የምንጠይቀው ርዕሰ ጉዳይ በቲክቶክም ሳይቀር ሰማሁ። በጣም ገረመኝ። ምን አገር ምንጭ ኮ መግለጽ ያስፈልጋል። ያን ሳይጠቀስ የትኛው ሀገር ንብረት ስለመሆኑ መጥቀስ ዜጋው በዚህም ግራ ያጋባ ነበረ ነገሩ። በነገ ጠዋት ላይ ይህ ዜና ሲሰማ ልክ የእስራኤል አውሮፕላን እንደተጠል እንዳለፈ በሚል ነበረ እና በጣም የሚያስደነግጥ ዜና ነበረ። ግን ቆየት ብሎ ያው አውሮፕላኑ የተጠለፈው ወደ ጉዞ ያደረገው በራ ያደረገው ከተባበሩት አረብ ኤምሬት ተነስቶ ወደ እስራኤል ወደ ቤንጉሪዮን አየር ማረፊያ ጉዞ ላይ እንዳለ ነበር። ይህ ከባድ አደጋ ያጋጠመውና ያው አቅጣጫውን ቀይሮ የት ነው ወደ በዮርዳኖስ በእስራኤል ጎረቤት ሆነችው በዮርዳኖስ የአየር ክልል ላይ ደረሰና ጣብ ተፈጠረ በአውሮፕላኑ ውስጥ። በዛ ምክንያትም አቅጣጫው ቀይሮ የት ነው ሄደው ሳውዲ አረቢያ ሄዶ በሰላም አረፈና በእውነትም ታምር የሆነ ድርጊት ነው። ታምር የታየበትና እንግዲህ ያው አራት በዋናነት በርግጥ በከባድ ሁኔታ የቆሰለው በጩቤ የተወጋው የህንድ ዜጋ ነው።
0: አብራሪው ፓይለቱ ዋናው አብራሪው ስሚት ሚቻር ይባላል። የ13 አመት የስራ ልምድ ያለው መሰለኝ በዚህ በበረራው ዘርፍ 11 አመት ስፓይስ ጄት በተባለው እንግዲህ ያው ዛገር ውስጥ ሰርቷል። በጣም ስጉን አብራሪ ነው። እንግዲህ ከዚህ በፊት ባለው ታሪክም የሁለት ልጆች አባት ነው። በ2022 አመተ ምህረት ነው የዱባይ አየር መንገድ የተረከበውና ስጉን አብራሪ እንደሆነ ነው የሚታወቀው። ሻያው እንዳልከው የህንድ ዜጋ ነው፣ ግን ያው በዱባይ አየር መንገድ ውስጥ ነበር
1: ቦይንግ 737 የተባለውን አውሮፕላን በማብረርም ብዙ ልምድ አለው እና በአጠቃላይ 9750 ሰዓታትን አብረሯል እና ትልቅ ልምድ ያለ ነው። ከዛ በላይ በችግሮች ጊዜ እንዴት ፈተናዎችን ማለፍ እንደሚቻልም ትምህርት ወስዷል እና እንግዲህ
0: በአንጻሩ ሁለተኛው እንግዲህ አደጋውን አደረሰ የተባለው አብራሪ የኦማን ዜጋ ነው ይመስለኛል። 9 ወራት ያክል ብቻ ነው በዱባይ አየር መንገድ የሰራውና እንደውም እዚህ ላይ ያው ብዙ ነገር አለ። ዱባይ ለምን እስራኤላውያንን እንዲያበር ፈቀዱ? የኦማን ዜጋ መሆኑ እንግዲህ በኦማንና በኢራን መካከል በጣም የተቀራረበ ግንኙነት ነው ያለው። በተለይ አሁን ደግሞ በኦማን ያለው አስተዳደር ለኢራን ደጋፊ እንደሆነ ነው የሚነገረው። ይሄን ለምን አላሰቡም ይል ጥያቄም እየተነሳ ነው። ይሄ የምርመራው ክፍል ስለሆነ ቆይተን ምናየው ቢሆንም ግን የህንዱ አብራሪ እሱ ጥረት ነው። በጣም ጀግና አብራሪ ነው። በሙያውም ምስጉን እንግዲህ በዋነኛነት እርዳታ እንዲሰጡት ያው በፍጥነት ሁኔታውን ያመቻቸው።
2: በሀገራችን ብሔራዊ የክነሴት ምርጫ አንድ ቀን አካባቢ ቀረ። ስለ ይህን ነገር ደግሞ ለፖለቲካ ጥቅም ሙከራ ያደርጋሉ መሪዎቻችን። ይህን በተመለከተ በዋናነት እንግዲህ ገድል የሆነ ታሪክ ፖለቲከኛዎች ሳይሆኑ የፖለቲካ አመራር የፓርቲ አባላት ሳይሆኑ በዚህ የአውሮፕላን በረራ ላይ የሀገራችን ዜጎች እንዲሁም የህንዱ ፓይለት ናቸው ዋናው አብራሪ ፓይለት እሱ ነው። በጣም ትልቅ ስራ የሰራው ህዛብ የነበረ ዶክተር ቅድም በዜናም ሰጠኝም ተመልክተዋል። ወርቅነሽም ጠቅሰችዋል። ዶክተሩ እስራኤላዊ ነው አይደል? እሱም የሰራው ስራ ትልቅ አድኖታል። በከባድ ሁኔታ ተቆስሎ ነበር።
1: አንዱ የሚገርመው የአውሮፕላኑን እንግዲህ ምንድነው መስመሩን እንዳይስት ያደረገበት መሪውን መሪ ይባል በአውሮፕላን እንጃ
0: እንደዛ ሄጌ ነው ያሉት እንዳልከው መሪ
1: የአውሮፕላኑ አቅጣጫውን በአንድ ጊዜ እኮ ነው ከ34000 ጫማ ወደ 19000 ጫማ በአንድ ጊዜ 4.7 ኪሎ ሜትር አካባቢ ነው እንዲወርድ ያደረጉት በአንድ ጊዜና በዛ በትግሉ ውስጥ በነበረውና ይሄንን ማስተካከል መቻል ራሱ ከሌላ አውሮፕላን ጋር እኮ የሚጋጭበት ሁኔታ እያንዳንዱ አውሮፕላን የራሱ መስመር ተሰጥቶት ነው የሚበረው እና አቅጣጫውን ሲስት ከሌላው ጋር የሚጋጭበት ሁኔታ ሁሉ ነበርና በጣም መውረዱም ራሱ ሌላ አደጋ ነበርና በአጠቃላይ እንግዲህ
0: ዜጎች ነው አሁን እንዳርገ እንትን ያለው አሸባሪው ለመጀመሪያ ጊዜ ሄዶ ያዘው ያቆጥ ጥርስር ያዋለው ዜጋ ነው። ባለሙያ አይደለም ግን ቢሁ ዝም ብዬ ይዤ እንትኑ መሪውን ከፍ አደረኩት እና ልክ እየወረደ የነበረው አውሮፕላን ከፍ እንዳለ እዛ እንግሊዛዊ አብራሪዎች እንደነበሩ ነው እንግዲህ የብሪታንያ ዜጎች የሚባለው ሁሉ ነገር ብቻ የሆነ እግዚአብሔር ያመቻቸው ነገር የነበረ ይመስላል።
2: ነገራችን ላይ ፓይለት ወይም አውሮፕላን አብራሪነት እውቀት የሌላቸው ሰዎች በሰላም ከአሁን ቀደም በታሪክ በዚህ በአውሮፕላን ዓለም አቀፍ የአውሮፕላን በረራ ላይ ያጋጠማቸው በበረራ ላይ እንዳሉ ያው ያልሰለጠኑ አውሮፕላን የማብረር ችሎታ የሌላቸው ሰዎች በሰላም ያረፉበት ጊዜ ነበር። እንዴት አብዛሬ በቴክኖሎጂ ግንኙነት በአጠቃላይ አስቀድመው እንግዲህ ይህ ማስጠንቀቂያ ይህ አውሮፕላን ከባድ ችግር የደረሰበት መሆኑን ያው ምልክቱን ያስተላልፋል። ከዛን ጊዜ ጀምሮ እንግዲህ በቴክኖሎጂ መተላለፊያ እንዴት ማሽከርከር እንደሚቻል በየት በየት አቅጣጫ የሚነገርበት አጋጣሚ ያለ እና አውሮፕላኑ እኮ እንደ መኪናችን መዘወር እኮ አለው።
0: እንግዲህ በዚህ እንደዚህ አይነት አደጋ ጊዜ መቼም ይሄን አስበተ ምትማረው ሊሆን ይችላል እንጂ በእንደዚህ አይነት አደጋ እንደው በቀጥታ አውቶማቲካሊ
1: እንደው እነቱን እናገር ብንባል መኪና እየነዳንም አንዱ እንደው
0: ካጠገባችን ስንት አመትን መደርተህም ትደናግራለህ አንዳንዴ እንኳን
1: አየር ላይ ሆነ እኮ እኛውን ጨብጣለው የምትለው ነገር አይደለም እና እንግዲህ ፈጣሪ ተጨመረበት ነው።
2: በዚህ በይሁዳና ሰማርያ ቀበሌ አንዲት እስራኤላዊት ናት ያስራ 4 አመት ታዳጊ ልጅ ናት። በጉዞ ላይ በአውቶቡስ ይውልህ በአውቶቡስ ጉዞ ላይ እንዳሉ ካነሬ እንትን ሹፌሩ ህይወቱን ማወቅ አልቻለም። ባልታሰበ ሁኔታ ወደቀ ሹፌሩ። በዛን ሰዓት አውቶቡሱ ወደ ተለያየ አቅጣጫ ጉዞ ላይ እንዳለ ያቺ ልጅ ይገርማል ወጣ ፍሬኑን በማድረግ ለማስቆም ይችላልች አልሰለጠረችም ግን ከመታየው ነው።
0: ሰማይ ላይ መሆን ከባድ ነው።
1: ሰማይ ላይ መሆን ከባድ ነው። ትግላል እዛ ላይ አሁን እንዳልከው ግን በመኪና ልጆችም ራሱ እንደዚህ ተሽከርካሪ ነገሮችን ስለሚያውቁ አሁን ጥሩ ነው እንዲህ አይነት ነገር። ለማንኛውም ግን ድርብ የሆነ ሙያን መያዝ አንዳንዴ ያግዛል። ፈጣሪ ተጨምሮበት ነው እንጂ አውሮፕላን አደጋ ቀላል ነገር አይደለም። ከተከሰከሰ የሚደርሰው አደጋ ከፍተኛ ነው። ወለሎች እርሰብ
2: በዚህ አጋጣሚ ጎረቤቶች እስራኤል ያሏት የአረብ ሀገራት ናቸው። በዚህ በምስራቅ በኩል ዮርዳኖስ በደቡብ አቅጣጫ በእርግጥ በቅርብ በቀይ ባህር በኢላት ሳውዲ አረቢያ ድንበር የተቀራረቡች ናቸው እና የዲፕሎማሲ ግንኙነት ሳይኖራቸው እስራኤልና ሳውዲ አረቢያ ይህንን አስቸኳይ ጊዜ አውሮፕላኑ እንዲያርፍ መፍቀዷ እኔ እንደማስበው ከሆነ ይህን ታሪክ ትብሎ ለሰላም የዲፕሎማሲ ግንኙነታቸው
0: የዱባይ አየር መንገድ ነው። በእርግጥ ተሳፋሪዎቹ አብዛኛው እንግዲህ ወደ እስራኤል እየበረረ የነበረ አውሮፕላን ቢሆንም የዱባይ አየር መንገድ ነው። ሳውዲዎች እየተመሰገኑ ነው። ለማንኛውም መንገደኞች፣ እዚያ ያረፉ መንገደኞች ላደረጉት ትብብር ትናንት እንዳየ ነው በጣም አመስግኗቸዋል። ጥሩ አቀባበል እንዳረጉላቸው
1: ነው። ይሄ ደግሞ ለማንም የሚያጋጥም ነው። ሁሉም ሀገራት አውሮፕላናቸው በየት ቦታው ስለሚበር ስምምነት ያላቸው ሀገራት ሲኖሩ እንደዚህ አይነት ነገር ያለ ነው ትብብሩና ጥሩ።
0: ለእስራኤል አየር ኃይል አልፈቀደችም እንደምናውቀው ሳውዲ፣ ግን ያው ይሄን ፈቅዳለች። ጥሩ ነው።
1: ጥሩ። ወደ ሌላው ርዕሰ ጉዳይ ስናልፍ እስራኤል መከላከያ ሰራዊት ባዛ ቀበሌና በደቡብ ሊባኖስ በሽብር ፈጣሪዎች ላይና ተቋሞቻቸው ላይ እርምጃ መውሰዱን አስታውቋልና ባለፈው ወር ከ500 በላይ ነው እርምጃ ተወሰደ የተባለ ሻያው እንዴት ነው?
2: አዎ፣ በሁለት አቅጣጫዎች በደቡብ በአዛ ግንባርና በሰሜኑ በኩል በደቡብ ሊባኖስ ያለው እንቅስቃሴው የመከላከያ ሰራዊቱ የሚቆጣጠራቸው ቀጠና አካባቢ እንቅስቃሴውን አላቆመም። በዚህ እየተከታተለ ሂዝቦላ ሽብር ፈጣሪ ድርጅት የሚንቀሳቀሱባቸውን ቦታዎች እየተከታተለ በአየር ላይም ሆነ በምድር ጦር ያጠቃል። በአዛ ግንባር ባለው ያለው ሶር የራሱን የቻለ እንግዲህ ድንበር ቀይ ቢጫ የተሰኘ ቀጠና አለ። በዛ አካባቢ ማንም ፍልስጤማውያን ከአዛ ወደዛ አካባቢ እንዳይቀርብ ያስጠነቅቃል መከላከያ ሰራዊትና ከዛ አልፎ ደግሞ በአዛ ከተማ በመሃል አዛ በሚገኙ ከተሞች አካባቢ የሐማስ ሽብር ፈጣሪ ድርጅት ቀንደኞቹ አሁን ቀደም ከባድ በኦክቶበር 7 ላይ በከባድ ጦር አዛዦች የነበሩ የድርጅቶችን እየተከታተለ እየደመሰሰ እያስወገደ ይገኛል። መከላከያ ሰራዊቱ ባወጣው መግለጫ ቢያንስ በደቡብ ሊባኖስ እና በአዛ ግንባር ወደ 500 የሚሆኑ ተቋማትን የአሸባሪዎችን ተቋማት ድባቅ ያደረገ መሆኑን አስታውቋል። ግን ይህ መከላከያ ሰራዊቱ ነቅቶ የማጥቃት እርምጃውን እንዲህ ቢቀጥልም በሂዝቦላም ሆነ ሐማስ የጦር ጥቃቸውን አልፈቱም። መጨረሻው ምን እንደሚሆን እንግዲህ
1: ሌላው ካለን ጊዜ አንጻር ወርቅነሽ እንግዲህ በዚህ ምርጫው ቀርባል 27 ቀን ነው ከዛሬ ጋር የቀሩና በዚህ ምርጫ እንዳይወዳደሩ አንዳንድ የፓርቲ መሪዎችም አንዳንድ ፓርቲዎች ላይ ያው አስመራጭ ኮሚቴው ውሳኔ ያስተላለፈበት ሁኔታ አለና ጠቅላይ ፍርድ ቤት ያየው ነው ይግባኝ ተብሏልና እንዴት ነው ያለው ሁኔታ?
0: አዎ ልክ ነው። የተወሰኑ ፓርቲዎች የማዕከላዊ ምርጫ ቦርዱ በምርጫ መወዳደር የለባቸውም ለወስኗል። እንግዲህ ውሳኔ የሚያጸድቀው ከፍተኛው ፍርድ ቤት ነው። አሁን እንዳልከው ጉባኤ ያካሄደ ነው። ይቀጥላሉ አይቀጥሉም የምርጫ ቦርዱን ውሳኔ ለማጽደቅም ሆነ ውድቅ ለማድረግ እንግዲህ በምርጫ አይወዳደሩም ከተባሉ ፓርቲዎች እና የፓርቲ አባላት መካከል አንዱ የባላድ ፓርቲ ሊቀመንበር ሳሚ አቡሻክዴ ናቸው። እሳቸው በጥቅምት ሰባቱን ጥቃት አልተቃወሙም፣ ሐማስን አላወገዙም። እንደውም እስራኤል ነው ያወገዙ በሐማስን በማወገዝ ፋንታ እና ያው ስለ ጥቅምት ሰባቱ ጥቃት ብዙ ነገር ብለዋል። በቪዲዮ በተቀረጸ ምስልም በእጃቸው በጻፉ ጽሁፍም በማህበራዊ መገናኛ አውታሮች ይፋ ባደረጉት መልእክት ሰሞኑን እንደውም ሲታይ እየታየ ነው ያን ሰሞን ያወጡት መልእክትና በዚህ ምክንያት የመንግስት ህግ አማካሪዋ የማዕከላዊ ምርጫ ቦርዱን ውሳኔ ደግፋለሁ፣ ከፍተኛው ፍርድ ቤት የማዕከላዊ ምርጫ ቦርዱን ውሳኔ ማጽደቅ አለበት፣ ሳሚ አቡሻክዴ መወዳደር የለባቸውም በአሁኑ ምርጫ የሚል አስተያየት ሰጥተዋል። እንግዲህ አሁን ከፍተኛው ፍርድ ቤት ዛሬ እየተወያየበት መሆኑ በዚህ ሰዓት ይታወቃል። ውሳኔው እንግዲህ ቆየት ብለን እናየዋለን። የቤንግቪር ፓርቲ ነው ዕጽማ ይሁዲት ነው ሳሚ አቡሻክዴ ከምርጫ ውድድር ውጭ እንዲሆኑ አቤቱታውን ቅሬታውን ያቀረበው። እንግዲህ ከፍተኛው ፍርድ ቤት ውሳኔ ይጠበቃል። ሌሎች የራን ፓርቲ አለ ኦፊር ካሲፍ በአባል ደረጃ ሲታይሳቸው አሉ። የረሽማ ሹተፌት ፓርቲም አለ። እነዚህ ሁሉ በምርጫ ቦርዱ እንዳይወዳደሩ ተወስኖባቸዋል። ዋናው ግን መጨረሻው የፍርድ ቤቱ የከፍተኛው ፍርድ ቤት ውሳኔ ስለሆነ እንግዲህ ከፍተኛው ፍርድ ቤት በሚያካሄደው ችሎት በኋላ ውሳኔው ይታወቃል።
1: ጥሩ እናመሰግናለን።

ጤና ይስጥልን ክብራትና ክብራና አድማጮቻችን እንደምን ሰነበታችሁ? ይህ ሳምንታዊ የመዝናኛ ፕሮግራማችን ነው። በዛሬው የመዝናኛ ፕሮግራማችንም እንደተለመደው እናንተን ያዝናኑ ያስተምራሉ ያልናቸውን የተለያዩ ጥንክሮች ከሙዚቃ ጋር በማዋዛት ይዘን ቀርበናል። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንዲሆን አስቀድመን እንጋብዛለን። ማንም ሰው ከራሱ በላይ ለማንም ቅድሚያ ሊሰጥ አይችልም። አንዳንዴ ብዙ ሰዎች ይህንን ስህተት ደጋግመው ይሰራሉ። ሰዎች በህይወታቸው ቀዳሚውን ትኩረት የሚሰጡትና የሚጨነቁለት ለርሱ እንደሆነ ያስባሉ። አንድን እውነታም ይዘነጋሉ። ማንም ሰው ከራሱ በላይ ለማንም ቅድሚያ ሊሰጥ አይችልም። በህይወት ሁላችንም ቁጥር አንድ አጀንዳ አለን። ሰዎች ግን በፍጹም ቁጥር አንድ አጀንዳችን ሊሆኑ አይችሉም። ምክንያቱም ሰዎችን ለማስቀደምም መጀመሪያ እኛ መኖር አለብን። እናንተ ሳትኖሩና የግል ጉዳያችሁን ሳትፈቱ በምንም መንገድ ጧትም ሆነ ማታም ስለ አንድ ወይም ሁለት ሰው እየተጨነቃችሁ ልትኖሩ አትችሉም። ከልብ ልትወዱት ትችላላችሁ። እርሱም ይወዳችሁ ይሆናል። ለተወሰነ ጊዜም ታስቡለት ይሆናል። ነገር ግን የህይወት ዘመናችሁ ዋና አጀንዳ ልታደርጉት አትችሉም። ስለዚህ ሰዎች ከራሳቸው በላይ ይወዱኛል ወይም ቅድሚያ ይሰጡኛል ብላችሁ እንዳታስቡ። ለራሳችሁ ያላችሁት ራሳችሁ ናችሁ። እናንተም ቀዳሚ አጀንዳ ልትሆኑ የምትችሉት ለራሳችሁ ብቻ ነው። ይሄ የሰው ልጅ ለዘመናት ሲኖርበት የነበረ የህይወት መርህ ነው። አዎ፣ አንዳንድን ነገር ተስፋ አታድርጉ። የሚወዱኝ ሰዎች የመጀመሪያ ዓላማ እኔ ነኝ። ለሚወዱኝ ሰዎች ዋናው ጉዳያቸው እኔ ነኝ። እኔን ካጡ መኖር አይችሉም። እኔ ከሌለው ህይወታቸው ባዶ ነው። የሚኖሩት ለእኔ ባላቸው ፍቅርና ክብር ነው ብላችሁ የምታስቡ ከሆነ በዚህ ሐሳባችሁ እውነትነት ተስፋ ቁረጡ። መቼም የሰው ልጅ ሌላው የሰው ፍጡር የሞትና የሽረት ጉዳይ ሆኖ አያውቅም። ሰው መኖር የማይችለው ከሰው ተለይቶ ወይም የሌላው ሰው ቀዳሚ አጀንዳ ስላልሆነ ሳይሆን የፈጣሪ ፍቃድ ስላለ ነው። ብዙዎች ያለ እነርሱ መኖር አልችልም ቢሉ ከእነርሱ በኋላም ሆነ በፊት መኖር ችለዋል፣ እየኖሩም ነው። ብዙዎች ከራሴ በላይ ወዳቸዋለሁ ያሏቸውን ሰዎች ሳይታሰብ ከመቅጽበት ሲቀይሩ ተመልክተናል። ህይወት ሁልጊዜም ትላልቅ ትምህርቶችን እያስተማረ ተማረች ነውና ችግራችሁ ሳይበዛ ፈጣን ተማሪ ሁኑ። በፍጹም በሰዎች ህይወት ፈላጭ ቆራጭ ሆናለሁ ብላችሁ እንዳታስቡ። አዎ ጀግናዬ፣ አንተ የማንም ሰው ዋና አጀንዳ አይደለህም። አንተ በማንም ህይወት ቅድሚያ የሚሰጥህ ነገር አይደለም። ያንተ መኖርና ለመኖር ትልቁ ጉዳይ መሆን በጥቂት ጊዜያት የተገደበ ነው። ካለፍክ አለፍክ ነው። በብዙዎች የምትወደድ፣ አድናቂዎችህ የበዙ፣ በሰዎች የተከበብክ፣ ደጋግመው አለውልህ በሚሉ ሰዎች የምትደገፍ ሰው ልትሆን ትችላለህ። ነገር ግን እውነታው ይሄ ነው፣ ከእነዚህ ሁሉ ሰዎች አንድም ሰው አብሮህ አይቀበርም። ማንም ሰው አንተ የገባህበት ጉድጓድ ውስጥ አብሮህ አይገባም። ማንም ህይወቱን በሙሉ ባንተ ፈተናና ችግር እየተብሰለሰለ አይኖርም። እያንዳንዳችን ከሰው ሁሉ የሚበልጥ የራሳችን እጅግ ትልቅ የሆነ የህይወት ጉዳይ አለብን። እርሱ ምቾት ውስጥ የሆነ ሁሉ ነገር የተሟላለት፣ ሁሉ በእጁ ሁሉ በደጁ የሆነለት፣ ምንም የጎደለው ነገር የሌለ የሚመስለው ሰው እንኳን ከሚወዳቸው በላይ የሚያስቀድመው የራሱ የግል ጉዳይ ይኖረዋል። ሰው ያስብልኛል፣ ቅድሚያ ይሰጠኛል፣ ሰው ይወደኛል፣ ያለኔ ምንም ማድረግ አይችልም ብለህ ማሰብክን አቁም። ለሰዎች መትረፍ ከፈለክ፣ ለምትወዳቸው መድረስ ከፈለክ በህይወትህ ራስህን አስቀድም። መጀመሪያ ለራስህ ሁን፣ ከዛ በኋላ ሌሎችን ታግዛለህ። የጽሑፉ ምንጭ ምርጥ ጽሑፎች። በልክሽ ተሰርቶ፣ ደራሲ በላይ በቀለ ወያ። በልክሽ ተሰርቶ ቀልዴ ቁም ነገሬ፣ ከተውሽኝ በኋላ አንቺን ለመርሳት ስል ከብዙ ሴቶች ጋር ልላመድ ሞክሬ፣ ለማንም አልሆንኩም። ለአንዷ ጠባት አለሁ፣ ለአንዷ ሰፋት አለሁ፣ ለአንዷ ረዝማት አለሁ፣ ለአንደኛዋ አጥሬ። ይኸው በቀደም ዕለት ሳቅሽን የሚመስል ሳቋን የምትስቅ አንዲት ሴት ወድጄ፣ ሳቋን ለማጽናት ስል አንቺን ባሳኩሽ ቀልድ እንድትስቅ ቀልጄ፣ ቀልዴ አላስቅ ብሏት ያንቺን የሚመስለው ያሳቋ ቢጠፋ በቅጽበት ጠላኋት። አንቺን ባሳኩሽ ቀልድ ሳያት እሷ ኩርፋ። ባለፈው ዕለት ደግሞ ያንቺን የሚመስል ኩርፊያ ካኮረፈች ከአንዲት ሴት ጋራ
ላንቺ የነገርኩሽን አስቆራፊ ታሪክ ኩርፊያዋን ለማጽናት አኩርፌ ሳወራ ያንቺን የሚመስል ኩርፊያዋ እስኪጠፋ ሳቋን ብትለቀው ድንገት አስጠላችኝ ሷማን ሆና ነው አንቺን ባስቆረፈሽ እሷ የምትስቀው ሰሞኑን ደግሞ አንዷን የዋናውን መንገድ ትንሽ ገባ ብላ አራቴ ወደ ቀኝ ሶስቴ ወደ ግራ ከታጠፈች ኋላ ወደ ሌላ ሚወስድ ሌላ ዋና መንገድ ከማግኘቷ በፊት ያለው ድልድይ ጋር እንገናኝ ስላት አንቺ ከምትወጂው አንቺ ከምትቀጥሪኝ ቦታ ላይ ስቀጥራት እንዲህ ያለ ቦታ በጭራሽ አላውቅም የሚል ነበር መልሷ። ዘላለም ጠላኋት አንቺ ምትወጂውን ቦታ የማታውቀው ማን ሆና ነው እሷ? ብቻ ምን ልበልሽ በልክሽ ተሰርቶ ቀልዴ ቁም ነገሬ ከተውሽኝ በኋላ አንቺን ለመርሳት ስል ከብዙ ሴቶች ጋር ልላመድ ሞክሬ ለማንም አልሆንኩም። ላንዷ ጠባት አለሁ፣ ላንዷ ሰፋት አለሁ፣ ላንዷ ረዝማት አለሁ፣ ላንደኛዋ ጥሬ። ይኸው ደግሞ ዛሬ የሌላ እንዳልሆን በልክሽ ሰርተሽኝ ከተውሽኝ በኋላ ምትወርጂውን መንገድ እኔ ወጣዋለሁ ድንገት አግኝተሽኝ። እንዴት ነስቲኝ እንዴትም ስከሆን ግራ አጋባሽኝ አንቺ ነሽኝ እንዴት አናገርሽኝ እንዴት ነሽ ልበልሽ እንደዚያው ነኝ በቃ እንደዚህ አድርገሽ ያንየው እንደተውሽኝ አንቺ ግን እንዴት ነሽ በላይ በቀለ ወያ በመላው እስራኤል ባለምም ያላችሁ ውድ የእስራኤል ልጆች እንደምን አላችሁ? ይሄ የዳስ በዓል የታምር ማስተዋሻው ሰላም ፍቅር ይሁን ጸጋውን ይሙላው ባለንበት ሁሉ መልካሙ ይግጠመን መከራና ችግር እጅጉን ይራቀን። በዚህ በዳስ በዓል አምላክ ባዘዘው ጾም ደስታ ይሁን ክፉን ያርቀው።

አድማጮቻችን ከሙዚቃው ተመልሰናል። ፕሮግራማችን ይቀጥላል። የተላዩ አስተማሪና አዝናኝ ፕሮግራሞችን ማቅረባችን ይቀጥላል። ቆይታችሁ አሁንም አብሮን ይሁን። ጉዞህን ቀጥል። ጥንካሬህን አስተውስ። መነሻህን ጠንቅቀህ ወቅ። ያለብህን ኃላፊነት ተረዳ። የጉዞህን አቅጣጫ መዳረሻህን አስቀድመህ አስቀምጥ። ዓለም ለሚቆም ሰው ቦታ የላትም። ተስፋ ለሌለው ሰው ዋጋ አትሰጥም። ምድር የማይንቀሳቀስን ሰው ዞር ብላ አታይም። እንቅስቃሴህ ላንተ ብቻ ሳይሆን ከጀርባህ ላሉ ቤተሰቦች፣ ጓደኞችና ወዳጆችህም ጠቃሚ እንደሚሆን ተረዳ። አንድ ምርጫ ቢኖርህ እርሱም ጉዞህን መቀጠል ብቻ መሆን አለበት። ወደ ኋላ የምትመለስበት፣ ለመሰናክሎችህ ዕውቅና የምትሰጥበት፣ ችግሮችህን የምታዳምቅበት፣ መሰናክሎችህን የምታጎላበት ጊዜ የለህም። ጨከን፣ ጠንከር፣ ጀገን የምትለው አዋጩ ምርጫ እርሱ ስለሆነ ነው። በትላንት መቆጨት፣ ለነገው መጨነቅ የሰውነት ልኬት አይደለም። ማለቃቀስም የሰውነት መለኪያ አይደለም። ከሰው መጠበቅ የመጨረሻ መገለጫም አይደለም። በእርግጥም ሕይወት ከገባን እርምጃችን መፍጠን ይኖርበታል። አዎ፣ ጉዞህን ቀጥል። ጥንካሬህ ላይ በርታበት። ምርጫህን በተግባር አክብረው። ፍላጎትህን እንዲያስከብርህ፣ ውሳኔህ እንዲያኮራህ በፍጹም የጀመርከውን ትክክለኛ ጉዞ እንዳታቆም። ትከሻህ ብዙ ኃላፊነት አለበት። ልብህ ብዙ ትላልቅ ሐሳቦች ይጠብቁታል። እግርህ የሚጓዘው ረጅም ርቀት ይኖረዋል። ስትበስል ሁሉም እንደሚገባህ አትጠራጠር። አሁን ግን ዋናው ጨዋታ ለውሳኔህ መታመን ነው። ወደፊትህን በተስፋ መመልከት ነው። የፈጣሪን ፈቃድ መጠበቅ ነው። መንገድህን እንዲመራህ ፈቃድ መስጠት ነው። ዞር ብለህ መነሻህን ስትመለከት የመጣህበትን ርቀት ታስታውሳለህ። መነሻህ የትም ቢሆን አሁን ያለህበት ቦታ ያለው ጉዞህን ስላላቆምክ ነው። በጽናት እስከተጓዝክ ድረስ የመጨረሻውን መዳረሻህን የሚያውቀው ፈጣሪ ብቻ ነው። አዎ፣ አንዳንድ ነገር በተከሰተ ቁጥር የማቆም ሐሳብ መምጣቱ አይቀርም። መሰናክሎች ሲደራረቡ፣ እንቅፋቶች ሲበዙ ጽናትህ ይፈተናል። ጉዞህ እክል ይገጥመዋል። መንገድህ ከባድ ይሆናል። ነገር ግን በዚህ ሁሉ መሃል አልፈህ ግብህን መምታት ትችላለህ። እስከፈለግከው ርቀት መጓዝ፣ የምትመኘው ከፍታ ድረስ መወንጨፍ ትችላለህ። ከራስህ ውጭ ማንም ሊያቆምህ አይችልም። ለራስህ ከምትሰጠው የወረደ አመለካከት በቀር በዋናነት ሊያስቆምህ የሚችል ነገር የለም። ከራስህ ጋር ያለህን ችግር ቅረፍ። ለራስህ የምትሰጠውን ጊዜና ቦታ አስተካክል። መጨከን ካለብህ ራስህን ለማክበር፣ ማንነትህን ለማስከበር፣ በውሳኔህ ለመጽናት፣ ለራስህም ሆነ ለሌሎች መስዋዕትነት ለመክፈል እንደሆነ ተረዳ። ምንጭ፦ ምርጥ ጽሑፎች። የቱን ነው የቱን ብርሃን ነው ሰርክ የደበቅኩት? የቱንስ ጽልመት ካይኔ ሰወርኩት? የቱንስ ህመም በቃል አፈንኩት? እንዳይናገር በሳቅ ከለልኩት። በቅዥበት ቀለም ህልሜን ደለልኩት። ምኑም አልገባኝ ያየሁ የኖርኩት። ለቃል ነጋዴ ዝምታዬን ነው ሰርክ የገበርኩት። ምኑን አፍሼ ምኑን በተንኩት? ሞትን ከሕይወት እንዴት ጠለፍኩት? እንዴት ብጓዝ ነው ያለመኖርን ቅጥር ያለፍኩት? ከትላንት ዛሬ፣ ከሳቅ ድምቀቴ፣ ከወጣትነት ፍካት ውበቴ፣ ከዚህ ጮሌነት ሞኙ ብልጠቴ፣ ከጠይም እንስት ልቆ ያወቅኩት፣ ከዓለም ከንዋዬ በልጦ ያየሁት፣ ዝምታዬን ነው ሰርክ የወደድኩት። ዝምታዬን ነው ሰርክ የወደድኩት። ደራሲ ቶማስ አጸደም። አፍቃሪ ትረፈው። በድህነቴ ወቅት ያችን ሴት ሳፈቅር ትዝ ይለኛል ያኔ ኪሴ ባዶ ነበር። መውደዴን ለመግለጽ ውብ ቃላት ደርድሬ ላሳምናት ብጥር በአፍቃሪ ተግባሬ፣ አትምጣብኝ አለች አትድረስ ከበሬ። ነገሩ ልክ ናት እኔ አልፈርድባትም፣ ኪሴ ከጎደለ ፍቅረኛ አልሆናትም። የተትረፈረፈ ከሌለኝ እንጀራ፣ ሀብቴ ካልዘነበ ላፍታ ሳያባራ፣ ተቸግራ ልትኖር ልትልስ ፍቅፋቂ፣ ሴት ወደ እኔ አትመጣም ለእሷ ነኝ ውዳቂ። ቀናትን ጠብቄ ክለብ ካልወሰድኳት፣ በመዝናኛ ቦታ ካላንሸራሸርኳት፣ በስጦታ ብዛት ካላጨናነቅኳት፣ እንዲሁ በባዶ አፈቀርኩሽ ብላት፣ በሉስጊ ፍረዱ ምን ፍቅረኛ ሆንኳት። እና ስነግራችሁ ያየሁትን እውነት አፈቀርኩኝ አለ ፍቅሩን እንዳያጣት። አስንቆ ሳይጥለው ያ ክፉ ድህነት፣ ፍቅር ዕቃ ሆኖ ገንዘብ ከሸመተው፣ ኪሱ ከቶ አይጉደል አፍቃሪ ትረፈው። ደራሲ ዘውድ አክሊል።
እንዴት ነህ ብለሽኛል እንዲያ ነኝ እንዲህ ነኝ አልልሽም እኔ ዳብሰሽ ድረሽበት ይነግርሻል ጎኔ ፉት እንዳልነው ቡና የሚያነቃ ፍቅር የሚያድን ስብእና እንደ ሸንጎ ዳኛ የሚያስማማ ዘመን የሚክስ መልከኛ የተመኘሁኝ አለሁኝ አለሁኝ ወደ አንቺ መድረሻ መንገድ እያለምኩኝ እንዴት ነህ ብለሻል እንዲያ ነኝ እንዲህ ነኝ አልልሽም ከቶ ቀፊው ገላይን ይነግርሻል ባብቶ ደራሲ ሳሚ ዘቢደር

0: የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው የመዝናኛ ፕሮግራም ይሄን ይመስላል። ስለተከታተላችሁ
1: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን አድማጭ መስመር ላይ አለን ወይዘሮ ምንታምራት ተርሳው ወደሷ ነው በቀጥታ ምናልፈው። ምንታምር ጤና ይስጥልን እንደምን ዋልሽ?
2: ኦርጋናይዜሽን አንተ እንዴት ናችሁ? ሁላችሁ ከስቱዲዮ ያላችሁ በሙሉ አድማጮችም ዋዲም ለሲምካ እንዴት ናችሁ?
1: እናመሰግናለን። ማዲም ለሲምካ ባሉ እንዴት እየተከበረ ነው? እንዴት እያከበራችሁት ነው?
2: ባሉ በጣም አሪፍ ነው፣ በጣም ደስ ይላል። ያው እንግዲህ እንደሚታወቀው ማለት ነው ባሉ ትልቅ ባል ነው፣ ታላቅ ነው። በእስራኤል ሀገር የታወቀ ባል ነው ማለት ነው። ቤተሰብ የሚገናኝበት በቃ አለ አይደለ? ሄደሽ ቤተሰብሽ የምትጎበኝበት ዳስ የምትቀመጭበት ነው እና በጣም ደስ የሚል ባል ነው።
1: እናመሰግናለን። አዎ ቆንጆ ነው። በዚህ በዓል እንዳልሽው ቤተሰብን ይዞ ይወጣል። በተለይ ደግሞ ልጆች ያሉት ሰዎች ብዙ ልጆችን ይዞ መንቀሳቀስ ይቻላል በተለያዩ ቦታዎች። ከመውጣት ልጆች ጋር ወጣችሁ ነበር? እንዴት ነው በእናንተ አካባቢ? ሰሜኑ ደግሞ ቆንጆ ነው በዚህ ወቅት ለመጎብኘት።
2: ወርቅነሽዬ በጣም አሪፍ ነው ማለት ነው። ከዛ መጀመሪያ ግን ማለት ነው ቅድም ስነጋገሩበት በነበረው ትንሽ ታምር የታም በአውሮፕላኑ ማለት ነው ትናንትና በተካሄደው ነገር ማለት ነው ትንሽ ታምር ነው እና የፈጣሪ ታምር ነው እና የሰዎች እንትን ሳይሆን ማለት ነው የሰዎች ጥረት ወይም ደግሞ የሰዎች ትግል ሳይሆን ያው የፈጣሪ ታምር ሆኖ እንግዲህ ያው ሰላም ያው አውሮፕላኑ አርፎ ማለት ነው ያው እንግዲህ ወደ ሀገራቸው ገብተዋል። በጣም ደስ ብሎናል ማለት ነው። መጥፎ ነገር ቢሆን ኖሮ በጣም ጨለማ ነበረ ለህዝብ እስራኤል ማለት ነው። እና ስለዚህ እንኳን ሰላም መጡ ላለሁኝ፣ እንኳን ፈጣሪ ታምር አድርጎ ሰላም መጡ ላለሁኝ። ከዛ በመቀጠል ግን ወደ ጠየቅሽ ጥያቄ ሳልፍ ማለት ነው፣ አዎ በሰሜኑ አካባቢ በተለይ ብዙ ጊዜ ማለት ነው አረንጓዴ ነው፣ ያው ምቹ ነው ማለት ያው እንግዲህ በፓርኮች በእያንዳንዱ ማለት ነው ለመጎብኘት በጣም ምቹ ስለሆኑ ያው የሚችል ሰው ማለት ነው ልጆቹን ይዞ የወጣ ከባለቤቱ ጋር ከቤተሰቦቹ ጋር ማለት ነው ያው እንግዲህ እንትንላለን እንጎበኛለን ማለት ነው የሚችል ሰው። ያው እንግዲህ የማይችል ሰው ደግሞ ምንም ማድረግ አይቻልም። ያው በዳቱ ቤተሰብ በመጠየቅ እንዲሁም እንዴት ነው ሰላስ ተቀምጦ ማለት ነው ያው እንግዲህ ህጉም ስለሆነ ማለት ነው ከዛ በመቀመጥ እና አላየሽ በማድረግ በመብላት በመጠጣት ማለት ነው ያው እናሳልፋለን ማለት ነው። ወርቅነሽ
1: ቆንጆ ነው። አዎ የሚገርምሽ በዚህ በዓል በዳስ በዓል እንግዲህ ህዝበ እስራኤል በአመት 3 ጊዜ ወደ ኢየሩሳሌም መምጣት አለበት፣ ወደ ቤተ መቅደሱ ማለት ነው ይላል እንግዲህ በይሁዳውያን እምነትና አንዱ ይሄ ነው ብርካተ ኮሃን የሚካሄድበት ህዝበ እስራኤል ወደ ኮቴል አማራቢ የሚመጣባቸው በዓሎች መካከል የሱኮት በዓል ወይም የዳስ በዓል አንዱ ነው። ብዙ ሰው የእኛ ሰው በተለይ በጣም ብዙ ሰው ይመጣል ወደ ኢየሩሳሌም። እኛ ኢየሩሳሌም ነዋሪ ስለሆን በአጋጣሚ ወደ ከተማው ስንወጣም ከተለመደው በተለየ ሁኔታ በጣም ብዙ ሰው ነው የምናየው እና እንደው እውነትም በቃ ኢየሩሳሌም ላይ ሆነ ስታየው ደግሞ በተለይ ከሌላው ጊዜ በተለመደ በዓሉን ያስታውስሻል።
2: አዎ በጣም ይገርምሻል። ማለት እኔ ሁልጊዜ በየአመቱ ማለት ነው እኔ ብዙ ጊዜ እሄዳለሁ በነገራችን ላይ እና እውነት ለመናገር ከነዛ ያለው ድባብ በጣም ደስ የሚል ድባብ ነው። በእግዚአብሔር እርዳታ ደግሞ ያው እንግዲህ ቤተ መቅደሳችን ሰርቶ ማለት ነው ያው እንግዲህ ከዛው ሁላችንም እንድናከብር ያው ይሰበሰባል ይባላል። ቤተ መቅደሱ ከተሰራ በኋላ ይሰበሰባል ይባላል እና ቤተ መቅደሱ ነው የሚከበረው ይባላል እና በእግዚአብሔር እርዳታ እንደዛ እንዲሆን ምኞቴ ነው። በነገራችን ላይ የአሁኑ አመት አልቻልሁም እና አልሄድሁም ይገርምሻል እና ሁልጊዜ ግን በየአመቱ ማለት ነው እሄዳለሁ። በጣም ደስ ነው የሚል ህዝቡ ያለው ሁኔታ ትራንስፖርት ራሱ እስከምታጭ ድረስ ነው። ያው በአጋጣሚ በግላችን ነበረ በአውቶቢስ የምንመጣው ከሰሜን አንስተን እስከ እንትንና ማለት ነው ምክንያቱም ሀናያ ችግር ስላለ ምናምን ስለሚባል ማለት ነው በግላችን ነበረ የምንመጣው ማለት ያው በመጓጓዣ እንትን ማለት ነው እና በጣም እውነት ለመናገር በጣም ደስ ነው የሚል ኪሎ ብዙ ሰው ነው ያለ ይጨናነቃል ምናምን ግን እዛ ስቴጅ ያለው ነገር እና ያለው እንትን ኪሎ አካባበሩን ብትይ ጸሎቱ በጣም የሆነ ነገር በቃ አይደለ ቀልል እንዳደረገሽ ወይም ከራስሽ የሆነ ነገር እንደወረደ ነው የምታዩ እና እውነት ለመናገር ዘንድሮ ለዛ ኺት ይላለከት እንትና አልኩም ማለት ዘንድሮ አልልኩም ግን ለጊዜ በየአመቱ ሄር ነበርና አብዛኛው ሰዎች ብዙ ሰዎች ከን ሀርነ ምናምን ይሉኛል ብዙ ጓደኞቼ ሁሉ ቤተሰብም ማለት ነው ይላሉ ዘንድሮ ያው አልልኩም ግን በጣም ደስ ነው የሚል እውነት ለመናገር ማለት ነው ኢየሩሳሌም
1: በየአመቱ ልም ደስ ይላል ጥሩ ምን መልክት ታስተላልፊያለሽ ለህዝብ እስራኤል
2: ለህዝብ እስራኤል እኔ መልእክት ማስተላልፈው ማለት ነው ያው እንግዲህ አንድነት ይስጠነ ፈጣሪ ማለት ያው እንግዲህ ይሄ በዓል ማለት ነው የታምር በዓል ነው ዳስ በዓል ማለት ነው ፊልም ታምር ነው ስንለው እንግዲህ 40 አመት ነው እንግዲህ 40 አመት ነው እንግዲህ እነሱ በዳስ ፋሌ ኖሩ በዳስ ሰርተው የኖሩት ማለት ነው በዳ ላይ ስለዚህ እኛ ደግሞ ለሰባት ቀን ብቻ ነችና
1: 40 አመት በበረሃ ሲጓዙ ህዝብ እስራኤል ከግብጽ ከወጡ በኋላ
2: ስለዚህ ማለት ነው ያው ይሄ በዓል ለሚቀጥለው አመት ደግሞ ከቁጥራ ያጉል ፈጣሪ ደግሞ ፍቅርና ሰላም ይስጠን ነው ዋናው ነገር ወርቅነሽዬ ሰላም ከሌለ ምንም ነገር ስለሌለ ፍቅር ከሌለ ምንም የለምና ሰላምና ፍቅር ይስጠን ነው የጀመርነው ባል ደግሞ እንግዲህ ነገና ነገ ወዲያ ያበቃል ማለት ነው በእግዚአብሔር ዳታ የሚቀጥለው አመት ከቁጥራ ጉለና ሁላችንም ሰላም ያድርሰላም እስራኤል እና መልካም ባል እንመኛለን ወይማድም ለንስም ካለ እናንተም እድሉን ስለፈጣችሁን ከልብ አመሰግናለሁ ወርቅነሽ
1: እና መሰግናለን እኛም ስለምትሳተፊ ከልብ ነው እና መሰግን መልካም ቀን ይሁንልሽ መልካም ባል እሺ ሻያው እንግዲህ ስርጭታችን ሊጠናቀቅ ብዙም አልቀረንም እንሰናበት ከአድማጮች ጋር
3: አው እንግዲህ ልክ 2 ሰዓት ላይ ፕሮግራማችን መጠናቀቁ ስለሆነ እንግዲህ የሱኮት አመት ባል እንግዲህ ወደ ማለቂያው እየቀረበ ነው አይደለ?
1: የሱኮታው
3: ወደ ሙጽሻባት አካባቢ ያበቃል ማለት ነው።
1: ሲምሃቶራ ይከበራል በቀዳሜ ሲምሃቶራ ትልቅ በዓል ነው።
3: አዎ
1: እንግዲህ ለዝ በእስራኤል መጽሐፍ ቅዱስን ወይ ሞሪትን እንዳዲስ ያው ሙሉ አመቱን አጠናቆ ጨርሶ ለአዲስ የሚጀመረበት በዓል ነው ትልቅ በዓል ነው ለክነ ቀዳሜ በጣም አዎ
3: ደስ የሚል ምሽት ነው የሚሆነው። ኦሪት ቅዱስ መጽሐፍን ይዞ በየቤተ መቅደስ በየጸሎት ቤት በማውጣት ነው እንግዲህ በከፍተኛ ደስታ ጋር በአክብሮት ነው እንደገና ወደ ቦታው ወደ ቤተ ክነሴት የሚመለሰው ማለት ነው። የከርሞ ሰው ይበለን አይደለ? እሺ እንግዲህ ለቴክናዩ እናመሰግነዋለን።
1: ለዮራይ ፒከር ነው ቴክናችን ቴክኒክ ባለሙያው እናመሰግነዋለን። ምሽት እንግዲህ በምሽቱ ስርጭታችን እንገናኛለን። እንደገና
3: መልካም ምሽት
1: ባልደረባችን ሰጠኝ ዘመነ አብሮ ነበር ከረፍት በኋላ ነው ዛሬ የተመለሰው። እናመሰግናለን።
3: በምሽቱ 7 ሰዓት ላይ እንግዲህ አስተናጋጇ ራስ ወርቅ ነሽ። በዚህ አጋጣሚ ማስተዋወቅ ቆጥሩ አይደለ?
1: ጥሩ ነው ጥሩ።
3: እሺ መልካም ምሽት ነውላችሁ። እሺ

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ሰላም ሰላም የተከበራችሁ አድማጮቻችን እንደምን ቆይታችኋል? መልካም በዓል መልካም የዳስ በዓል ይሁንላችሁ። ያን የምሽቱ ስርጭታችን አሁን ይዘን ቀርበናል። እለቱ ዛሬ እንደብራውን ዘመን አቆጣጠር አይም ዮም ኻሚሺ ካፍ በትሽሬ ሄታፍሽን ፔይዛይን እንደ አውሮፓ ዘመን አቆጣጠር ኦክቶበር 1 2026 እንደ ኢትዮጵያ ዘመን አቆጣጠር መስከረም 21 2019 ነው። ስርጭታችን እንደተለመደው እስከ ምሽቱ 8 ሰዓት ድረስ ይቀጥላል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን። ያን የቴክኒክ ባለሙያችን ቫላንቲን ቬሌኒኮ ዮናል እስቴዶ ተረኞች ወርቅነሽቴ እናይቸው ባይል መልካም ምሽት ያን ስርጭታችን ፍጻሜ አብራችሁ ቆዩን። አሁን ዜናውን በባልደረባዬ ወርቅነሽቴ
1: አይቸው አመሰግናለሁ። አርእስተ ዜና ጠቅላይ ሚኒስትር ቢንያሚን ናታንያሁ ትናንት በፍላይ ዱባይ አየር መንገድ ወደ ቴላቪቭ የነበረውን በረራ ተቆጣጥሮ አደጋ ለማድረስ የሞከረው ረዳት አብራሪ ላይ በሳውዲ አረቢያ የሚካሄደው ምርመራ እንደቀጠለ መሆኑን ገለጹ። የእስራኤል መከላከያ ሰራዊት ሁለት በጥቅምት 7ቱ ጥቃት የተሳተፉ የሐማስ አሸባሪዎችን መደምሰሱን አስታወቀ። የጠቅላይ ፍርድ ቤት ፕሬዝዳንት ኢስሐቅ አሚት የባላድ ፓርቲ ሊቀመንበር ሳሚ አቡ ሻሃዴ በራሳቸው ፈቃድ ከውድድሩ ቢገለሉ መልካም ነው የሚል አስተያየት መስጠቱ ተገለጸ። የእስራኤል መከላከያ ሰራዊት ናዛ በተባለው ፊልም ኡነታውን የሚያዛባ የውሸት ትርክትና የሰራዊቱን ስም ለማጉደፍ ሆን ተብሎ የተሰራ ነው ሲል ለመጀመሪያ ጊዜ ይፋዊ መግለጫ ሰጠ የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ጠቅላይ ሚኒስትር ቢንያሚን ናታንያሁ ትናንት በፍላይ ዱባይ አየር መንገድ ወደ ቴላቪቭ የነበረውን በረራ ተቆጣጥሮ አደጋ ለማድረስ የሞከረው ረዳት አብራሪ ላይ በሳውዲ አረቢያ የሚካሄደው ምርመራ እንደቀጠለ መሆኑን ገለጹ። በረዳት አብራሪው ላይ እስካሁን በተካሄደ ምርመራ ወደ አክራሪ የእስልምና እምነት መግባቱ ታውቋል ብለዋል። ጠቅላይ ሚኒስትር ናታንያሁ በፎክስ ኒውስ በተደረገላቸው ቃለ መጠይቅ እስራኤላዊ መንገደኞችን በሚያጓጉዙ አውሮፕላን አብራሪዎች ላይ በሚደረግ የኋላ ታሪክን የማጣራት ሂደት ክፍተት እንዳለ ገልጸዋል።
3: יוצרי הסרט לא העבירו את טענותיהם, לא אפשרו לנו לצפות בו, ואפילו לא הגישו בקשה לתגובה או לבדיקת העובדות טרם הקרנתו. רק אחרי שצפינו בסרט
1: ይቅርታ የተከበራችሁ አድማጮቻችን ያሰማነው ድምጽ መስጠት የናታንያሁ አይደለም። ዜናውን እንቀጥላለን። ናታንያሁ በተደረገላቸው ቃለ መጠይቅ አብራሪው የኦማን ዜጋ መሆኑን ገልጸው እኛ ከእስራኤል ጋር የዲፕሎማሲ ግንኙነት ከሌላቸው ሀገራት አብራሪዎች እንዳንቀበል የሚከለክሉ ገደቦች አሉ በማለት እሱ ግን ይህን መንገድ ማለፍ ይችላል ስለዚህ ክፍተት እንዳለ እናውቃለን። አብራሪዎች አስቀድሞ ምርመራ እንዲደረግላቸው እናረጋግጣለን። ከዚህ ምርመራ ውጤት በኋላም የበረራ ደህንነቶች እንዲጠናከሩ እንሰራለን ማለታቸው ታውቋል። ጠቅላይ ሚኒስትር ቢንያሚን ናታንያሁ ቀደም ሲል በሲኤንኤን ጣቢያ በተደረገላቸው ቃለ መጠይቅ በረራ ላይ ለተፈጠረው የጥቃት ሙከራ አስቀድሞ የታወቀ ማስጠንቀቂያ ወይም ምልክት እንደሌለ ገልጸዋል። የእስራኤል መከላከያ ሰራዊት ሁለት በጥቅምት 7ቱ ጥቃት የተሳተፉ የሐማስ አሸባሪዎች መደምሰሳቸውን አስታወቀ። አንዱ አሸባሪ ሙሐመድ አቡ ሻር ሲሆን በሐማስ የሽብር ጥቃት ቡድን የተሳተፈና በጥቅምት 7ቱ ጥቃት 6 የቤሪ ኪቡጽ ነዋሪዎችን በመጥለፍ የተሳተፈ ሲሆን በዚህ ሳምንት አዛ ከተማ አካባቢ በተደረገ ዘመቻ መደምሰሱ ታውቋል። በጀባሊ አካባቢ በተወሰደ ወታደራዊ እርምጃ ሙሳቭ ቢልቢሲ የተባለ የእስላም ጂሃድ አባልና በጥቅምት 7ቱ ጥቃት የተሳተፈ ሲሆን ሁለቱም በመጨረሻዎቹ ወራት የእስራኤል መከላከያ ሰራዊት ላይ ጥቃት ለማድረስ እየተዘጋጁ እንደነበር ተገልጿል። የጠቅላይ ፍርድ ቤት ፕሬዝዳንት ኢስሐቅ አሚት የባላድ ፓርቲ ሊቀመንበር ሳሚ አቡ ሻህዴ በራሳቸው ፈቃድ ከውድድሩ ቢገለሉ መልካም ነው የሚል አስተያየት መስጠታቸው ታወቀ። ዳኛ ኢስሐቅ አሚት ማዕከላዊው የምርጫ ኮሚቴ እጩነታቸውን ለመሰረዝ ያስተላለፈውን ውሳኔ አስመልክቶ ፍርድ ቤቱ ውሳኔ ከመስጠቱ በፊት እስከ ነገ ድረስ በራሳቸው ፈቃድ ከምርጫው ውድድር ውጭ መሆናቸውን ቢያሳውቁ መልካም እንደሆነ አስተያየት የሰጡ ሲሆን ሻሃዴህ እስካሁን በዚህ አስተያየት ላይ ምላሽ አልሰጡም ተብሏል። ነገር ግን የረሽማምሹ ተፌት ፓርቲ ሊቀመንበር ዮሴፍ ጀቫሪን በኢስሐቅ አሚት አስተያየት ላይ ያላቸውን ቅሬታ የገለጹ ሲሆን በዲሞክራሲ እሴቶችና የመምረጥ መፍቱን ተጠቅሞ ድምጹን ማሰማት ለሚፈልገው ያረቡ ማህበረሰብ ጨለማ ቀን ነው። የቀኝ ፖለቲካዊ ታለም ተከታዮች በፍትህ ስርዓቱ ላይ ለውጥ ለማድረግ ለአመታት የሚያደርጉት ጥረት ተግባራዊ ሆኖላቸዋል ማለት ይቻላል ብለዋል። በረሽማምሹ ተፌት ፓርቲ ስር የሚወዳደሩት የክነሴት አባል አህመድ ቲቪ ሐሳቡ በእስራኤል የፍትህ ስርዓት ላይ ጥቁር ጠባሳ እንደጣለ እንደሚመለከቱትና በሳቸው እምነትም የአቡ ሻሃዴህ ከምርጫ ውድድር እጩነት መሰረዝ በአረቡ ማህበረሰብ ዘንድ የሚደረገውን የምርጫ ተሳትፎ ለማፈን የታሰበ ነው ማለታቸው ታውቋል። ሳሚ አቡ ሻህዴ ራሳቸውን ከምርጫው ውድድር እንዲያገሉ ከፍተኛው ፍርድ ቤት ያቀረበውን ሐሳብ በሚመለከት የባላድ ፓርቲ ዛሬ ምሽት ይወያያል ተብሏል። የእስራኤል መከላከያ ሰራዊት ናዛ በተባለው ፊልም ኡነታውን የሚያዛባ የውሸት ትርክትና የሰራዊቱን ስም ለማጉደፍ ሆን ብሎ የሰራው ነው ሲል ይፋ ምላሽ ሰጠ። የመከላከያ ሰራዊቱ ቃል አቀባይ ብርጋዴር ጄኔራል ኤፊ ደፍሪን በፊልሙ ደራሲ በዩቫል አብርሃምና ራሄል ሾር ላይ ከባድ ትችትን ሰንዝረዋል።
3: יוצרי הסרט לא העבירו את טענותיהם, לא אפשרו לנו לצפות בו, ואפילו לא הגישו בקשה לתגובה או לבדיקת העובדות טרם הקרנתו. רק אחרי שצפינו בסרט וניתחנו את הטענות העולות בו, הגבנו באופן מלא. היום חשפנו ש-170 תושבי עזה, שהוצגו כעיתונאים תמימים לכאורה, היו למעשה מחבלים בארגוני הטרור ברצועה. צה"ל פעל ופועל בהתאם לדין הבינלאומי. לצערי, יוצרי הסרט עשו כל שביכולתם כדי להסתיר את העובדה הזו.
1: ደፍሪን ባሰሙት ትችት የፊልሙን ደራሲዎች ሐሳባቸውን አልገለጹልንም፣ ፊልሙንም እንድናየው እድል አልሰጡንም፣ ፊልሙ ከመታየቱ በፊትም ምርመራ እንዲደረግና ምላሽ እንድንሰጥ አልጠየቁም በማለት ሙሉ ምላሽ የሰጡት ፊልሙ ከታየና በውስጡ ያሉ ሐሳቦች ከተነሱ በኋላ መሆኑን ገልጸዋል። ደፍሪን በተጨማሪም 170 የሚሆኑ የጋዛ ሰርጥ አሸባሪዎች እንደ ጋዜጠኛ ሆነው መቅረባቸውን ያስተዋወቀው ዛሬ ነው ያሉ ሲሆን የእስራኤል መከላከያ ሰራዊት በሚችለው አቅም ሁሉ ዓለም አቀፉን ህግ በመጠበቅ ይንቀሳቀሳል። ነገር ግን ይሄን ፊልም የሰሩ አካላት ያለውን ሁኔታ ተጨባጭ ሁኔታ ለመሸፈን የቻሉትን ሁሉ አድርገዋል ማለታቸውን ከደረሰን ዘገባ መረዳችለናል። የእስራኤል አየር መንገዶች ነገ በዱባይ የሚገኙ እስራኤላውያንን መመለስ የሚጀምሩ መሆናቸውን አስተዋወቁ። የተባበሩት የአረብ ኤሚሬት ዛሬ ፈቃድ መስጠቱ ታውቋል። ሻንጣዎችን ሙሉ በሙሉ መፈተሽ ስለማይቻል መንገደኞች ወደ አውሮፕላን እንዲገቡ የሚፈቀድላቸው በእጃቸው የሚይዙትን ትንንሽ ሻንጣ በመያዝ ብቻ እንደሆነ ተገልጿል። ዱባይን የሚጎበኙ እስራኤላውያን ወደ ሀገራቸው ለመመለስ በእጅጉ የጓጉ መሆናቸውን አንድ ዱባይ በጉብኝት ላይ የሚገኙ እስራኤላዊት በረሸት ቤት ሬዲዮ በተደረገላቸው ቃለ መጠይቅ ገልጸዋል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ3 ሸቀል ከ09 አጎሮት ሲመነዘር፣ አንድ ዩሮ በ3 ሸቀል ከ48 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ነገና ከነገ ወዲያ ቅዳሜ ሙቀቱ በጥቂቱ ይጨምራል። በነገብ ደቡባዊ ክፍልና በባህር ዳርቻዎች አካባቢ ቀላል ዝናብ ይኖራል። እሁድ ተመሳሳይ የአየር ጸባይ ይኖራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የነገው ቀን ሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 24፣ በቴላቪቭ 28፣ በሃይፋ 27፣ በቤት ሽአን 31፣ በብኤርሸባ 29፣ በኢላትና አካባቢዋ 31 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ይቅርታ አይቸው ዜናው አበቃ።
2: አመሰግናለን ወድቀነሽ።

0: አድማጮቻችን ትርጭታችን እንደቀጠለ ነው። አይቾ ሙአዲም ለሲምካ እንዴት ነህ? በድጋሚ
1: ካሜ ዳስ ባን ለላንችም ለሁላችን ዳሰርተሻል አይደል?
0: ዳሰርተናል።
1: እሺ ዳሱ ሰፊ ነው ጠባብ ነው ወይስ ረጅም ነው? ለሌሎችም እንግዶች ለመቀበል ታስቦ የተሰራ ነው?
0: እንደዛ ነው።
1: ስንት እንግዶች እናስተናግድ?
0: ሰጠርተናል። ያው ባሉ ሲጀምር በፋክ በኤርብ ሶፋት።
1: ስለዚህ ከዛ ጀምሮ እስከ መውጫው ድረስ የመጣው ሁሉ ይስተናገዳል።
0: ይስተናገድ ክፍት ነው። አዎ ለማንኛውም ለሚመጣ እንግዳ ሁሉ
1: ክፍት ነው። መታደል
0: ሰፊ ነው።
1: እኛ ነን ያልተጠራን እንጂ ሌሎች ተጠርተዋል።
0: ኖ እንግዲህ ያው ተጠርተዋል። ዛሬ ነገ ነው የሚያበቃ። ጥሪ አስፈልግም እኮ ዘመድ ሊጠየቅ ነው የሚሄድ በዚህ በዓል በዳስ በዓል። አዎ
1: እንዴት አመሻችሁ እያለ መሄድ ነው።
0: እንደምን አላችሁ? እንዴት አመሻችሁ? አዎ
1: ተመስገን ነው።
0: እንደዛ ነው። ለማንኛውም ደስ የሚል በዓል ነው የዳስ በዓል። በዚህ አጋጣሚ እውነትም የዳስ ደስ ይላል።
1: መልካም የዳስ በዓል ይሁን ለሁላችን። በያለንበት ከቤተሰቦቻችን ጋር ሆነን በጥሩ ሁኔታ በጥሩ እያሳለፍን ነው እንድናሳልፍ። በሚቀጥለው ዓመት ደግሞ እንደሚባል ከቁጥር ሳያጎድል እንዲያውም ጨምሮ በሰላም ያደርሰን።
0: አሜን አሜን አሜን። መራቂ ያሳጣ።
1: ተመስገን።
0: እሺ ወደ ወቅታዊ ርዕሰ ጉዳይ ስናልፍ አይቸው ትናንት በዱባይ ፍላይ በተባለው አየር መንገድ የደረሰው እንግዲህ መቼም ባይደርስም ግን ከባድ ነው። እስካሁን ድረስ ስናስበው ቢደርስ ኖሮ ብለን ባሰብን ቁጥር በጣም ዘግናኝ ነው። ይሰቀጥጣል የሚባለው እንደዛ አይነት ስሜት ነው የሚሰማንና የተለያዩ መረጃዎች እየወጡ ነው። ዓለም አቀፉ ማህበረሰብ እንዴት ተመለከተው ይህን አደጋ ማስቀረት የቻሉ ጀግኖች እንደው ምን አይነት ተአምር ቢሆን ነው? አንተ እንዴት ታዋለህ? እስኪ ካንተ ጋር ተወያየን በዚህ ዙሪያ።
1: የኔ አሁን የኔ ምልከት አምናለ መሰለሽ በትናንትና ሁለት ያ በረራ ያ ክስተት ረዳት አብራሪው እንደፈለገው እንዳቀደው ተከስቶ ወይን ህልሙ ያቀደው ቅዱ እውን ቢሆን ኑሮ እኔና አንቻውን ይሳቅና እናወራም ነበር እዚህ ላይ። ለዚህ ሁሉ መቼም አምላክ እስራኤልን ተመስገን ማለት ያስፈልጋል። በእውነት በጣም በሚገርም ሁኔታ ረዳቱ አስተማማኝ ተብሎ ስንት ምርመራ አልፎ ስንት ስልጠና አልፎ አንድ ሰው ፓይለት በመሆኑ እኮ ሲመጣ ከ200 በላይ ሰዎችን ህይወት ኃላፊነት ወስዶ ያን መሪውን ይዞ እያበረረ የሚመጣ ነው። ሁሉ ነገር አልፎ ገብቶ እዛ ደረጃ ከደረሰ በኋላ ግን አንድ ሰው ራሱ የሽብር ፈጠራ ድርጊት ሊያደርግ ሲፈልግ ራሱ ብቻ ካቀደና ካሰበ ማንም ሊያስቀረው አይችልም የሚባል እዚህ ጋር ነው። እዚህ ላይ ረዳቱ አብራሪ የሌላ ሀገር ዜጋ ነው። ዋናው አብራሪ ደግሞ የባህሬን ተወላጅ የባህሬን ዜግነት ያለው ነው።
0: ዋናው አብራሪ የህንድ
1: የህንድ
0: ነው።
1: የሚገርም ነው።
0: የህንድ
1: መጀመሪያ ላይ በወጣው ዜና መሰረት የባህሬን ዜግነት እንዳለው
0: መጀመሪያማ እንደውም የሚገርም ምን ብለው ነበር? የሩሲያና አንዱ አብራሪ የሩሲያ ነው የሩሲያ ዜግነት ያለው ነው፣ አንዱ ደግሞ የዩክሬን ነው እና ሁለቱ ተጣልተው ነው ተብሎ እኮ እንደ መሳቂያ የሚሆን አይነት ቀርቦ ነበር።
1: ይህ የሚያሳየው ደግሞ ምንድን ነው? የተባበሩት አረብ ኤምሬት የህዝብ ብዛቷ 3 ሚሊዮን ነው ይባላል። ሌሎቹ ግን የሚኖሩት ግን ከውጭ የመጡ
0: የሰው ኃይል ከውጭ ነው።
1: የሰው ኃይል ከመጣው የሚሰው ስራና እዚህ ደረጃ ደስ እንደዛ ይባላል።

0: ዞሮ ግን ማለት የፈለኩት ነገር ምንድን ነው?
1: የኦማን ሁለተኛው ምክትል አብራሪ
0: የኦማን ነው። ኦማን ደግሞ ከእስራኤል ጋር አሁን ካለው መንግስት ከመቀየሩ በፊት ጠቅላይ ሚኒስትር ቢንያሚን ነታን ወራሱ ኦማን ድረስ በመሄድ ግንኙነት ፈጥረው ጥሩ ደረጃ ላይ ያለ በአጋጣሚ እነኛ በህይወት ሞቶ መሰለኝ።
1: ስርዓቱ ተቀይሯል። አሁን ለኢራን በጣም የቀረበ ስርዓት ነው።
0: ስርዓቱ ሲቀየር አሁን የተቀየረው ስርዓት ደግሞ ልክ የኢራን ቀኝ እጁ ነው የቀረበ ስለሆነ ከእስራኤል ጋር መጀመሪያ ተጀምሮ የነበረውን ሰላም ውይይት በማቋረጥ ጸረ እስራኤል እንቅስቃሴ የሚያካሄድ የተመረጠ አሁን ያለው በስልጣን ላይ። ዞሮ ዞሮ ግን ወደ ትናንት ነው በረራው በምንመጣበት ሰዓት እጅግ በጣም በሚገርም ሁኔታ ነው ረዳቱ እዛውን እኛ ትናንት ሲባል ረዳት አብራሪው እንዴት ስለት ነገር ይዞ ገባ የሚል ጥያቄም ነበር። ነገር ግን ስለት ይዞ አልገባም። ነገር ግን ከአውሮፕላን ውስጥ የሚቀመጥ በአደጋ ጊዜ የሚጠቀሙበት ጋርዘን ይሉታል ወይም ፋስ ወይ መጥረቢያ የተቀመጠ ነበር። በዛ ነው እንግዲህ ፓይለቱን ለመጉዳት የጀመረው እዛ ሰዓት ላይ ያን ተጠቅሞ ነው። ያ ዋናው አብራሪ ደግሞ እንደምንም ተፍጨርጭሮ ብሎ በሩ ሊከፍተው ችሏል።
1: በጣም
0: የፓይለቶችን በር ከውጭ ነው የሚመለከቱት። ሁለቱ ሲታገሉ ሲያዩቸው ብቻ ዘለው ገቡ ወደ ውስጥ ገቡና አሁን በተለይ ያኒቭ የሚባለው ይህን በረራን ያስጣሉ የምትለው ጉርቦውን አንቆ ሽብርተኛውን ወደኋላ ወጣ። ሽብርተኛ እንበለው እንግዲህ ሽብርተኛ ነው የሰራው። እሱን ወጥቶ ወደኋላ ወጥቶ ሌሎችን ጠርቶ እርዳታ እሱን ያዙት ብሎ እንደገና ዋና አብራሪውም እዛው ወድቋል፣ ተመቷል። እሱንም አንስቶ በሚገርም ሁኔታ ከፓይለቱ ወንበር ላይ በመቀመጥ መሪውን ማለት ነው ወደኋላ ይስበዋል። ሲስበው ልክ በ29 ሰከንድ ውስጥ 14,000 ኪሎ ሜትር ወደ ታች አፉን አዘግዝቆ ሲበር ነው የነበረ አውሮፕላን። ያ ማለት እንግዲህ ከተወሰነ ሰከንድ በኋላ እኮ ከመሬት ጋር ይገናኛል፣ በቃ ማንም የሚተርፍ ሰው የለም። ግን እንደገና ያ ተነስቶ መሪውን ወደኋላ በሚስብበት ሰዓት አውሮፕላኑ እንደገና ሊስተካከል ችሏል።
1: ተአምር ነው።
0: ይሄ ሰው ደግሞ ምንም አይነት ስለ አውሮፕላን ማብረር ምንም ግንኙነት የለውም። ነገር ግን እዚህ ላይ አንዳንድ ፕሮግራሞች አሉ በቴሌቪዥን የሚሰራጩ። እነሱ ፕሮግራሞች ማየት ደግሞ ጥቅሙን እዚህ ላይ ያየ ነው። በተለይ አሁን ይሄ ትውፋ በሐኪራ ማለትም በረራዎችን የሚመረምር በተለይ ደግሞ አደጋ ከደረሰ በኋላ ምርመራ ይደረጋል። በአንድ አውሮፕላን ላይ አደጋ ሲደርስ ይህ አደጋ የደረሰበት ምክንያት ምንድን ነው ምርመራ ይደረጋል። ምርመራ ሲደረግ ደግሞ ክስተቱን እንደሆነ አድርገው የሚመረም መርማሪዎቹ ምክንያቱም በትክክለኛ ነው እውነቱ መረጃ ላይ መድረስ ስለሚፈልጉ ክስተቱ እንዴት ነበር በማለት በትክክል የሚመረምሩበት ነው። ይህ ሰው ቁጭ ብሎ ይመለከታል። ይህን ነገር ሲመለከት በቃው ሲስቡት ብቻ ያያል። ሲስቡት ስላየ ብቻ በዛን ሰዓት ቁጭ ብሎ ያን ሲስበው ከ170 በላይ የነበሩትን በራሪዎች ህይወት አዳነ ማለት ነው።
1: የሚገርም ነው። የዚህ ዋናው አብራሪ የህንድ ዜጋ በጣም ምስጋና እየተቸረው ነው። በከባድ ሁኔታ ቆስሎ ሕክምና እየተደረገለት ነው የሚገኘው። አሁን ሳውዲ ውስጥ እንዳለ ነው የነበረው መረጃ እስከ ቅርብ ጊዜ። ምረት ያወርድለት። እሱም ታግሏል። በሩ እንዲከፈት ማድረጉ ነው መግባት የቻሉ። የሆነች ሴት ናት አሸባሪውን በቁጥጥር ስር መጀመሪያ ያዋለው። እንግዲህ አሸባሪ እያለ ነው የምንጠራው፣ የሽብር ጥቃት ስለሆነ ሙከራው። የእሱ ባለቤት ልጇን እዛ ነው ወደ ሽንት ቤት ልትጠቀም ህፃን ልጃቸው ታዳጊ ልጃቸው ሁኔታው በቃ ባልተለመደ ሁኔታ ድምፅ ስትሰማ ትግል ስታይ ከዛ ሲጮህ ስትሰማ ባሏን ጠርታ ባሏ እንዲገባና እንግዲህ ሁሉ ነገር ታምሩ እንዲፈጠር የሆነውና የሚገርም ነው። ዛሬ ህዝበ እስራኤል ሌላ ሁኔታ ውስጥ መሆን ይችል ነበር ይህ ታምር ባይፈጠር ኑሮ። እንዳልከው
0: እዚህ ላይ እኔ አሁን በራሴ በግሌ አንድ የወሰድኩት ነገር አለ። አንዳንድ ጊዜ እኛ ኢትዮጵያውያን ትላልቅ ሰዎች ሲናገሩ ይላሉ የሚሞቱባት አፈር ትጠራለች ትሄድባታለህ እንጂ እሷ አትመጣም የሚል አባባል ይናገራሉ። እዚ ላይ ደግሞ የሚያሳየው ነገር ምንድን ነው? ሙት ያላላት ነፍስ
1: አትሞትም።
0: እዚህ ውስጥ አሁን እዚህ እሳት ውስጥ እንዴት ነው መዳን የሚቻለው?
1: ተአምር ነው
0: በጣም። ይሄ አሁን የእስራኤል አምላክ እስራኤል ያደረገው ትልቅ ተአምር ነው እዚህ ጋር።
1: ይሄ ነገር ለማንኛውም አውሮፕላኖች እንዲህ አደጋ ሲደርስ በአንዳንድ አጋጣሚ ይጠፋል። ጠፋ የሚባልበት አጋጣሚ ሰምተናል ነው አያድርስ እንጂ ውቅያኖስ ላይ ሲከሰከስ አውሮፕላን የሆነ ጫካ ላይ ይህ ብላክ ቦክስ ጥቁር ሳጥን ነው የምንለው በአማርኛ ስንተረጉመው የአውሮፕላኖችን እያንዳንዱ መረጃ የሚቀርጽ ነው። እና እንደው ምናልባት አሁን ባለው ሁኔታ ወጥቶ የሚታይ ከሆነ ይሄ ነገር ለዓለም መማሪያ ይሆናል ብለን ነው የምናስበው። እንዴት እንደተጀመረ ምን እንደነበር እንግዲህ ሲጀመር ጀምሮ የነበረው ሁኔታ ይቀርጻል።
0: አውነት ነው። እዚ ላይ ግን አሁን ወርቀነሽ አንቺም ብዙ ጊዜ ከእስራኤል ወጣሽ በረሻል በረራ እንደው አንቺ ያቀል ጠይቀሽና ከሌላ ሀገር ሆነሽ ከዚህ ወደ ሌላ ሀገር ወጣሽ ከዛ ስትመለሺ ካለሽበት ከነበርሽበት አየር መንገድ ከለበሽበት ሀገር ወደ እስራኤል የሚበረውን አውሮፕላን መርማሪው ማን ነው ዛም ይቀመጠው? የኛ እስራኤላውያኖች ናቸው በደንነቱ ዙሪያ ማነሽ ምንድርሽ የሚለው እዚ ላይ ግን እንዴት ነው የመርመራው ሁኔታ?
1: እኔ እነት የመርመራው ሂደት አብራሪዎች እንዴት እንደሚመረመሩ አላውቅም ነበር። መቼም እንደ አይነት ነገር ሲፈጠር ነው ብዙ ነገር ያወቅ ከመተደውና ይሄ ያው የደህንነትም ጉዳይ ስለሆነ እንዳልከው ግን አሁን ይሄ የኦማን ዜጋ ምክትል አብራሪው ስራ ከጀመረ በዱባይ አየር መንገድ 9 ወር ነው ይባላል። አዎ ቅርብ ጊዜ ነው። እንደገና ደግሞ እንዳልከው ኦማን ነው ምናልባት ኦማን ስለሆነ ብቻ አይደለም አሁን ያለው የመጀመሪያ ምርመራ እንግዲህ ጠቅላይ ሚኒስትሩ ያሳወቁ ነው ህዝቡን ያለው መረጃ ሳውዲ ምርመራ ያደረገችበት ነው ያለ ወደ አክራሪ የስልምና
0: የሚገባ
1: የገባ እንደሆነ ወደ ደግሞ ስታከር አንዳንድ ጊዜ በዚህ ጂሃድ እስላም እምነት ውስጥ እንግዲህ ያጠፋ ሰው ወተሌሎስ ደግሞ ለኛ የማይመች የሚሉትን አይነ ሰው ያጠፋ ሰው ገሎ ከመተ ጽድቅ ያገኛል ገነትን ይወርሳል በሰማይ ሌላ ካሳው ሊጠብቀዋል ብዙ ነገር ይባላል። እንግዲህ
0: ኦሪት መጽሐፍ ራሱ መጽሐፍ ቅዱስ ከገና ከጠዋቱ የነበረ ዋናው የሰው ነፍስ አታጥፋ እንደም ካስር ቃል
1: አትግደል ነው ካስሩ
0: ተዛዝ አትግደል እናትና አባትን አክብር የሚል ነው። እንዴት ነው አንተ የሰው ነፍስ አጥፍተህ ገነት ምትገባው? ማን እኔ ማን ነኝና የሰው ነፍስ አጥፍቼ ገነቱስ ምገባው? ምን አይነት ትርክት ነው ይሄ?
1: እንግዲህ አክራሪ የጂሃድ አሁን እንደበሱ ለእስራኤል እዚህ ነገር አዲስ አይደለችም እንደምናውቀው ለመግደል የሚወጡ ብዙዎች እንጸድቃለን አሸባሪ እንግዲህ እንደዛ እንደሆነ ነው የሚነገረው በእምነታቸውና እንግዲህ በእናውቀው እንትን የኦማን ስለሆነ ከኢራን ጋር ግንኙነት ስላለው ብቻ ምናልባት ላይሆን ይችላል እምነቱ የስልምና አክራሪ ከሆነ ያምንበት ይሆናል ምናልባት በዚህ ነገር እንግዲህ እና አንዳንድ ጊዜ አሁን አብራሪ አውሮፕላን አብራሪ አሸባሪ ሲባል አይገርምም?
0: በጣም ነው የሚያስፈራው። ደግሞ አሁን ለሌሎች አሪያ ሆኖ ሌሎችም የሱ አይነት ተመሳሳይ ድርጊት እንዳያደርጉ ነው። አሁን መቼም በፈጣሪ ኃይል አደጋው ሊደርሳል ቻለም ሌላ ምንም ልትያትቺ የፈጣሪ ኃይል ያምላክ እስራኤል ኃይል እንደ ተአምር ይሄን አድኖታል። ወደፊት ቀጣይነቱስ ይሄን ነገር አሻራ ወስዶ ይሄንን ተምሳሌት አድርጎ ሌሎች ፓይለቶችስ ለምን አሃ ይሄን ማለለካ ለምን እንዲያድርገኝ ነው ያሉትን በራሪዎች ይጅት ከተከስክሽ እኔ ገነት አልገባም ብሎኮ ሊያስብ ይችላል። እንዴት ነው ማውቅም ይቻለው?
1: ከዚህ በኋላ መቼም እስራኤል እንደዚህ አይነት ነገር ላትጋለጥ ይችላል ይሆናል ምርመራ ይካሄድ ይሆናል።
0: እንዴት አርገሽ ይሄኮ የሌላ ሰው አብራሪ ነው የሌላ ሰው ሀገር አብራሪ አንቺም በራራው ዳንደገል ለመሄድ በመታስብበት ሰዓት ፓይለቱ ማን ነው ሲሄድ ማን ነው ፓይለቱ ስመለስ ብለሽ መጠየቅ አትችይም?
1: አው እንግዲህ መቼም ላንድ
0: ማየው ነገር ነው ይሄ።
1: አንድ ሁለት እስራኤላዊና ትናንት እንደነበረው ደግሞ 170 ምናምን እስራኤላዊ ባንድ አውቶቡስ ባንድ አውሮፕላን ውስጥ አው መጓዝ ምናልባት እንግዲህ ለያያል ትናንት የትናንቱ ማአት ያሳለፈ ለወደፊቱ ደግሞ መላ ይፈጠር ይሆናል እንደዛ ብለን እንመን እንጂ ሲታሰብ ያስፈራል። እዚህ በኋላ ለመብረር እኮ በጣም ትፈራለህ። አው
0: በጣም ሳየው ምን ያህል ለእስራኤላውያን ምን ያህል የእስራኤል ኤልአል ምን በለው እስራኤል ምን ነው አርኪያ ምን በለው ሌሎችም አስተማማኝ እነሱ ብቻ ናቸው።
1: አዎ አሁን ወደ ዱባይ እንደሚመለሱም በዚህ አጋጣሚ ለክነ ካስታወስን በረራቸው ወደ ዱባይ እንደሚያድሱ አስተውቀዋል እስራኤል አየር መንገዶች አቋርጠው ነበር። ፍላይ ዱባይም ደግሞ ያው በረራው በርግጥ በቅርቡ ይቀጥላል ተብሏል ለጊዜው እንዲቋረጥ ተደርጓል። ግን በዚህ ሁኔታ ሳይሆን ምናልባት እንግዲህ ብዙ መሻሻሎች ይኖራሉ እናስባለን። በተለያየ አብራሪዎች
0: ፍላይ ዱባይ ማለት በአለማችን ውስጥ ቅርታ
1: አዎ በጣም ዝነኛ አየር መንገድ ነው።
0: ካስር ባሉት ደረጃ እንደውም ካንድ ስካምስት በአለማችን ውስጥ ካንድ ስካም እንደውም ባንደኝነት ወይ በሁለተኛ በሶስተኛ ደረጃ የሚገኝ በደህንነቱም በመስተንግዶውም በምቾትም ጥሩ የተባለ ያየር
1: ዝነኛ ነው ታዋቂ ነው
0: አዎ
1: በጣም ታዋቂ ነው።
0: ለሱ ላይ ነገር
1: እስራኤል ላይ ሲሆን ሁሉም ነገር
0: ያ መከሰት ነው። እዚህ ላይ ለራሱም ለካምፓኒውም ትልቅ
1: ኪሳራ ነው
0: እንደው እግዚአብሔር አምላክ እስራኤል እንደው በንጹህ እንደው እነሱም እንጃ በመልካም ነገር ስለሚሰጡ እንደሆነ የነሱም አምላክ ተጨምሮ በእውነት ይሄ ነገር ይሄ ክስተት ከመጥፎ አደጋ ሳንደርስ በሰላም
1: እንደውም ለእስራኤላውያን ሳይሆን ለእስራኤል ሳይሆን የነገር ለዱባይ ነው የዱባይን ስም ነው የሚያጠፋው አሁን ስለ ዱባይ አየር መንገድ ሲወራ እኔ ማን እስራኤላዊ ብቻ ሳይሆን ባለም ላይ ያለው ማንኛውም የሌላ ሀገር ዜጋ ደህንነት ይሰማዋል በያላስም
0: በረራው እኮ ከእስራኤል ጋር ብቻ አይደለም ባለም
1: ነው አዎ ባለም አቀፍ ደረጃ ነው እና ለራሷ ነው የዱባይን ስም የሚያጠፋ ድርጊት ነው የሆነው ለማንኛውም
0: የሚገርም ነው ያስባለሁ ወደ ፖለቲካው ኒድ
1: በወደ ፖለቲካውን ባጭሩ እንመልከተው እንግዲህ ፖለቲካውን እንደምናውቀው ባለፈው ሳምንት ነበር ማዕከላዊ ምርጫ ቦርዱ
0: የባላድ ሊቀመንበርን ፓርቲ ሊቀመንበርን
1: ያው ከመውድድር ውጪ እንዲሆን ወስኗል
0: ከፍተኛው ፍርድ ቤት ደግሞ የተናገሩት ነገር አለ
1: ከፍተኛው ፍርድ ቤት ደግሞ ውሳኔኛ ከመወሰናችን በፊት የራስክን ውሳኔ ወስን
0: ለምን
1: ምናልባት እንግዲህ ፍርድ ቤት ሲወስን የፍርድ ቤት ውሳኔ ካለ ለዚህ ተወዳዳሪ የባላድ ሊቀመንበር ሳሚ አቡሻክዴ ናቸው ጥቅምት 7ቱ ጥቃት ላይ በሰጡት አስተያየት ምክንያት ነው እንግዲህ ጥቃቱን እንደመደገፍ አይነት እስራኤልን ማውገዝ ሐማስ ያደረሰውን ሐማስን አላወገዙም ጭራሽ እና በቪዲዮ ምስልም በጽሑፍም አስተያየት ሰጥቷል በዛ ምክንያት ነው ከውድድር ውጪ እንዲሆኑ የተወሰነው አሁን ከፍተኛው ፍርድ ቤት እንግዲህ ከፍተኛው ፍርድ ቤት ውሳኔ ካለ ምናልባት ለወደፊቱ የሳቸው ፖለቲካ ህይወትም ሆነ ሌላ ህይወታቸው ላይ ተጽዕኖ ይፈጥራል በሚሊዮን አይታወቅም የፍርድ ቤቱ ፕሬዝዳንት ዛሬ በሰጡት
0: አስተያየት
1: ስካቃሚታው
0: እኛ ከምንልህ ይልቅ
1: ከዛ በፊት ራስህ ከውድድሩ ውጪ ነይ በለራስክን አግልል ማለት
0: ሻልሃል
1: እንደዛ ነው እንግዲህ ዛሬ ምሽት ፓርቲው ተገናኝቶ በዚህ ዙሪያ
0: የፓርቲው አባላቶች ደግሞ ያሉት ነገር አለ
1: የፓርቲው አባላቶች አው ይሄ ዲሞክራሲያዊ አካሄድ አይደለም እያሉ ነው እየተቹ ነው
0: ነገር ግን የፓርቲያችን ግማሾች የሚሉት ነገር ምንድነው ያው ሊቀመንበራቸውን ከፍተኛው ፍርድ ቤት ፕሬዝዳንት ያሉን ተቀበል በማለት ለመደገፍ ቃላቸውን ለማሰማት ዛሬም ጭት ይሰበሰባሉ
1: ለፓርቲው ምናልባት ጥሩ ሊሆን ይችላል ይሄ ነገር አሁን እሳቸው እስከመጨረሻው አልሄድም ካሉ ሌላ ነገር ይግባኝ ምንም ከተባለ ጭራሽ ሌላው የፓርቲው አባላት ላይ ወደፊቱ ፍርድ ቤቱ የሚወስነው ውሳኔ ምናልባት ሌሎች የፓርቲው አባላት ላይም ተጽዕኖ ሊፈጥር ይችላል ፍርድ ቤቱ ሳይወስን ግን የሰው ያይኔ ብቻዬን ገለላለሁ ነው ብቻ ካሉ ምናልባት ለፓርቲያቸው ጥሩ ሊሆን ይችላል እና እንግዲህ ፍርድ ቤቱም ለምን ይሄን ያሰፊ ሆነ አስተያየት እንደሰጠ ሰፊ ነው አሁን የተለያየ አማራጭ አለ አሁን ባለው ሁኔታ ፍርድ ቤቱ ከወሰነ ግን በውሳኔው ምን ይካተታል አናውቅም እንግዲህ ፍርድ ቤቱ ምን ነገሮች ነው አካቶ እንደሚወስን ዞሮ ዞሮ ፍርድ ቤቱ ውሳኔው የታወቀ ነው ማለት ይቻላል ከወሰነ
0: አዎ በጣም ፍርድ ቤቱ ባስቀደመው የተናገረው ይሄ ደግሞ በሚገርም ሁኔታ ነው እንግዲህ ራሱ ፕሬዝዳንት ወጣው አይ እኛ ከምንልህ አንተ ራስህ በስልጣን በፍቃድ ልቀቅ ብለው ማለት እንግዲህ
1: እኛ ከምንልህ
0: አንተ ብትለቅ ይሻላል ይሉታይ ይሄ የሚያሳየው ነገር ነው ድርጊቱ ያደረጉት ይሄ ነገር አሁንም አሁንም አገርን የሞግዳት የክህደት
1: አው በእስራኤል ሊሉና ማያምኑም ብለው ነገራችን ላይ እንግዲህ እስራኤል ፖለቲከኛ ነው የሚባሉት ከተመረጡ ደግሞ
0: አንቺ ብትይ ምን ታረጊ ነበር?
1: እኔ ጋዜጠኛ ነኝ እንጂ እስካሁን እዚህ ውሳኔ የሚሰጥበት ወንበር ላይ አልተቀመጥኩም
0: እናልባት ዛስደርስ እንነጋገር
1: ያለው ማረጋው እሺ ወደ ሳምንታዊ ፕሮግራማችን እንለፍ
0: እሺ እናመሰግናለን

0: ጤና ይስጥልን ክብራትና ክብራን አድማጮቻችን፣ ይህ ሳምንታዊ የወጣቶች ፕሮግራም ነው። በዛሬው የወጣቶች ፕሮግራም ከወጣት መኳንንት ቀጠለ ጋር ቃለ ምልልስ እናካሄዳለን። እሱም በስልክ መስመራችን ይገኛል። መኩ እንደምን አለ?
1: እንደምን አለህ ጋዜጠኛ ሰጠይ፣ ስለደወልክ አመሰግናለሁ።
0: እኛ ደህና ነን፣ እናመሰግናለን። አንተም ለቃለ ምልልሱ ፈቃደኛ ስለሆንክ በጣም ነው እናመሰግን። እንዴት ነው ኑሮ፣ ህይወት እንዴት ነው?
1: ሁሉ ሰላም፣ እግዚአብሔር ይመስገን። በዚህ አጋጣሚ መልካም አዲስ አመት ሀግ ሰሚያህ ማለት እፈልጋለሁ። ህይወት፣ ኑሮ፣ ስራ ሁሉ እግዚአብሔር ተመሰገነ ይሁን። ሁሉም ጥሩ ነው፣ ሁሉም አሪፍ ነው።
0: በጣም ጥሩ። እንግዲህ መኳንንት በተለያዩ እንቅስቃሴዎች እናውቃለን። ከዛ በፊት ግን በወጣትነት ብዙ ያከናወንካቸው ነገሮች አሉ፣ ከትምህርት በኋላ ወደ ውትድርና ሌላም እና እስኪ በእነሱን ጀምርና እዛ በኋላ ሌሎች ጥያቄዎችን አቀርባለሁ።
1: እሺ፣ አመሰግናለሁ። ምንድን ነው ያው ከዛ ሀገር ከ18 ዓመት በኋላ ወደ ውትድርና ይሄዳል። ወደ እኔው ልመለስና ውትድርና ኤጎዝ ከሚባለው የአሂዳት ኮማንዶ ነው ያገለገልኩት። 3 ዓመት ከዚህ የአሂዳ ኤጎዝ ከጨረሱ በኋላ ወደ ስራ ተመለስኩኝ። ለ3 እና ለ4 ዓመት መንግስት ምስራ ደሮሻ ምሸራ ሰርቻለሁ። ከዛ ከሰራው በኋላ በጎን በጎን ትምህርቴን የመጀመሪያ ዲግሪን ስማር ቆየው ሳጠናቀየው ከዛም ቀስ በቀስ
0: ምንድን ነው የተመርክ? የመጀመሪያ ዲግሪን
1: እኔን አላሳኪም እና ሀሽቦናውት ነው ያጠናሁት። ኢትማሁት ወይም ደግሞ ጥናት ያደረግኩት ደግሞ ሚሙን እና ባንካውት ውስጥ ነው ያጠናሁት።
0: እንግዲህ ቀላል አይደለም። አዲስ ገቢ ሆነህ ከመጣህ በኋላ ትምህርቱን ጨርሰህ ወደ ውትድርና ሂደህ ከውትድርና ደግሞ አሁን ወደ ትምህርት ከፍተኛ ተቋማት ስትሄድ ፈተናውም ቀላል አይደለም እና እንዴት ነው መጀመሪያ አካባቢ በትምህርቱ ስትጀምር የነበረው ፈተና?
1: ፈተናው አዲስ መሆኑ ራሱ አዲስነት ፈተና ነው በራሱ። ቋንቋው እንደገለጽከው ሰጠኝ፣ ቋንቋ አለ፣ ባህሉ አለ፣ ኢቭን እንኳ አየር ንብረቱ መቋቋሙ በጣም ከባድ ነው። አዲስ መሆን እንዳልኩ ውትድርና ደረጃ እዛ ስገባ አስቸጋሪነቱ የነበር ቋንቋውም ገና አዲስ ነው የነበሩ። ከዛም በጣም አስቸጋሪ ነበር። ግን ወይም አዲስ ስትሆን መሀል የሚባል ነገር የለም። ወይም መጨረሻ ዝቅ ብለህ መረጥክ ነው ወይም ደግሞ ከፍተኛ ደረጃ መረጥ ትችላለህ። ምርጫው የኛ ነው፣ አማራጭ የለኝም። አንዳንዴ እኮ አማራጭ ሳይኖር ሲቀር ጎበዝም ከሆንክ በጣም ጥሩ ደረጃ ትደርሳለህ። ምንድን ነው አማራጭ አለመኖሩ፣ ብዙ ቋንቋ አለመኖሩ፣ እየተኮላተፉም ቢሆን ነገሮችንም በስዕልም ቢሆን እየሳልሁም ያው ኒቡት ወይም ደግሞ እንደዚህ ውትድርና ደረጃ ምሳሌ አንዳንድ ሚስሞት ወይም ደግሞ የሚሰሩ ስራዎች ስትቀበል በቃላት እንኳ መጻፍ ሳችል በስዕልም እያረኩ እንኳ ያደረግኳቸው ነገሮች አሉ። እነዚህ ነገሮች አማራጭ አለመኖሩ፣ ብዙ አለማወቅ፣ ያው ከዛ ደረጃ ለመረፍ ያንን ነገር ለማሳካት የተለያዩ ነገሮች ስታደርግ ያው ይሳካል፣ ሳክቷል። ስለዚህ ደጋግመ ካረከው አትማዳ ብለን የምንጠራው የምንፈልገውን ነገር ለማግኘት ብዙ ከለፋህ ብዙ ከጣርክ የማታሳካበት እና ማደርስበት ነገር የለም ብዬ ነው ማምነው በእኔ እምነት።
0: ስለዚህ ፈተና መኖሩ ያንን ለማለፍ ያደረከው ጥረት ወደ ስኬት መንገድ ወስዶሃል ማለት ይቻላል።
1: በትክክል ከብዶኛን ብዬ ብተው ኖሮ ከውትድርና ደረጃ አዲስ ገቢ ነኝ፣ ከዚ በኋላ እንዴት አድርጌ ነው መጀመሪያ ዲግሪ ማጠና፣ ከዛ በኋላ የተለያዩ ትምህርቶችን ጥናት ማደርገው እንዴት ነው ብዬ ባቋርጥ ኑሮ ቀላል ነው። ሰበብ ነው። ሰበብን ያህል ትልቅ ከባድ ነገር የለም። ሰበብን ካሸነፍክ ነገሮችን በቀላሉ ማሸነፍ ትችላለህ። ስለዚህ መጀመሪያው መሆን ያለበት አንተን ማሸነፍ ነው፣ ምክንያቶችህን ማሸነፍ ነው። ሰበብ በጣም በቀላሉ ማሸነፍ፣ እንዲሁም ሰበብን ያህል ከባድ ነገር የለም። ተወው ተወው ነው የሚልህ አይደል እንዴ? ከባድ ነው። አንተ አዲስ ነህ እኮ ወይም ተኛ ምን ያደርግልሃል? እንዴት አድርገህ ቋንቋ ትናገራለህ? መት ትችለዋለህ? እንዴት ነው እዚህ የአሂዳ ሚውሄደት የአሂዳት ኮማንዶ መትሄድ? እንደዚህ ነገሮች አሉ አይደል? ስለዚህ መጀመሪያው መሆን ያለበት ሰበብህን ምክንያቱም ማሸነፍ ነው። እነዚህን ነገር ካሸነፍ ማንኛውም ነገር ማሸነፍ ትችላለህ በቀላሉ።
0: በጣም በጣም ትልቅ ነገር ነው ያልከው። ያንን እንግዲህ ጎን ለጎን ከውትድርናው ጨርሰህ ያልከውን ነገር ከፈጸምኩ በኋላ የመጀመሪያ ዲግሪህን እዛም ደግሞ ጎን በጎን በባንካውት ዙሪያ ያጠናዋል። እዛስ እንዴት ቀጠልክ?
1: የመጀመሪያ ዲግሪን እየተማርኩና እንዲሁ ባንካውት እየተማርኩ ያለ ያው የመንግስት ቢሮዎች ውስጥ ሰራ ነበር። ከዛም መቀጠል ይችል ነበር፣ ጥሩ አጋጣሚዎች ነበሩ። በእነዚህ ስራ መንግስት ውስጥ ገብተህ ተተለያዩ ጥሩ ጥሩ ቢሮዎች ገብተህ መስራት ይችል ነበር። ግን መጨረሻ ላይ ልክ ጨርሼ ሳየው ኦኬ፣ የዛሬ 10 ዓመት 15 ዓመት 20 ዓመት ገደማ ራሴን ዞር ብዬ ሳየው ምን ብዬ ብጠይቀው ምን አደረኩኝ? በየወሩ የራሴ ነገር እየተቀበልኩ ነው የራሴ ድርጅት መክፈል ይችላል። ምክንያቱም የራሴ አላማ ነበር፣ የራሴ ፍላጎት ነበር፣ የራሴ እቅድ ነበር። የራሴ ቢሮ ከፍቼ አገልግሎት መስጠት ነው። በመሽካንታ ዙሪያ አዲስ መሽካንታ ለሚወስዱ የወሰዱትን ነገር ለማሻሻል፣ እንዲሁም ፋይናንስ እና የተለያዩ የቤተሰብ ኢኮኖሚ ብዙም አለመረዳት ምን ያህል ተጽዕኖ እንደሚያመጣ ለአንተም ለእኔም ግልጽ ነው። በተለይ ለእኛ ህብረተሰብ ደግሞ ምን ያህል ተጽዕኖ እንዳለው እና ለማወቃችን አዲስነቱ እድም ብለን የጠራ ነው ነገር ነው። አዲስ መሆኑ በፋይናንሱ በኢኮኖሚው ዙሪያ አዲስ መሆኑ ለእኛ እንዲሁም ደግሞ ብዙም በዚህ ዙሪያ ብዙ አገልግሎት ሰው ልጆች አሉ። ግን እንዲሁ ደግሞ በራሴ እምነት በራሴ ቋንቋ ለህብረተሰቡ ምን ያህል አገለግላለሁ የሚለውን ነገር ሀሳብ በማሰብ የራሴን ቢሮ የራሴን ድርጅት ከፈቱ። ከዛ ከመንግስት ስራዎች ወጥቼ የራሴን ኤምኬ መሽካንታዎች ወይም ኤምኬ የመሽካንታ የግል ባለቤት ከፍቼ ዛሬ እየሰራሁ እገኛለሁ ማለት ነው።
0: በጣም ጥሩ ነው። ህልምህ የነበረ የራስክን ቢዝነስ የመክፈት ነው ከልጅነትህ ወይስ በትምህርቱ መክፈት ነው? የልጅነት ህልምህ ምን መሆን ነበረ? አሁን ለልጅነት ህልሜ ደርሻለሁ ብለህ ታስባለህ ወይ?
1: የልጅነት ህልም ያው እንግዲህ እያንዳንዱ እርምጃ ስንራመድ ምን መሆን ትፈልጋለህ ስንባል ምን እንላቸው በተለምዶ በዘቤ በአካባቢው ተጽዕኖ የሚያደርጉብህ ነገሮች አሉ። እነዚህ ነገሮች በተጠንቀቅ በራሴ ጥሩም መጥፎም ብዬ ማያቸው ነገሮች ናቸው። አሁንም አለ ከዚህ ሀገር ራሱ ምን መሆን ትፈልጋለህ? ትልቅ ስትሆን ነው ፓይለት፣ ዶክተር፣ እንደዚህ ነገር ነው የምንፈልገው። ልጆቻችንም እንደዚህ እንዲሆን ነው የምንፈልገው ነበር። ግን በእኔ እምነት እያንዳንዱ ሰው የራሱ የሆነ ተሰጥኦ አለ። ያንን ተሰጥኦ እንዴት ነው ማግኘት የሚችለው? እንዴት ነው መርምሮ ራሱ ጋር ቁጭ ብሎ ያለውን ችሎታ ማወቅ የሚችለውን ነገር የሚለውን ነገር ነው። በልጅነቴ ህልሜ ቢዮ ርፉይ ወይም ደግሞ እንደዚህ ጥናት ውስጥ ማድረግ እፈልግ ነበር። ግን በጎን በጎን ደግሞ ያው ከሰው ጋር ያለኝ መግባባት ነገሮችን ወይም ችግሮችን የመፍታት ወይም መፍትሄ የማግኘት ጎልቶ ይታያል። ያው ይህን ያህል እዚህ አደርገዋለሁ የሚል ነገር ብዙም ያው አካባቢውም ራስም ብዙ ሁሌ ስለማናይ አልተለመደም። ግን ቀስ ቀስ እያልኩ እያዳበርኩ ሲሄድ የእኔ ዋናው ተሰጥኦዬን እንደዚህ የራሴ ድርጅት ከፍቼ ለሰዎች አገልግሎት መስጠት ነው። መሽካንታ መስጠት ብቻ አይደለም፣ የሰዎች ያለውን ችግር ኢኮኖሚ መፍትሄ ማምጣት ነው። ደጋግሜ እናገረዋለሁ። ስለዚህ ሰዎች ጋር መዋል፣ መፍትሄ መፈለግ፣ ሰዎች እንዲያዳምጡ ማድረግ ምናልባት የአንተ ተሰጥኦ ከሆነ አንተ መስጠት ያለብህ አገልግሎት ነው። ሀሳቤን አሟልቻለሁ። አዎ ጥሩ መንገድ እየሄድኩ ነው። ሀሳቤን ህልሜን እየሄድኩ ነው። አዎ እየሄድኩ ነው። ጥሩ እየሄድኩ ነው ያለሁት።
0: በጣም ጥሩ። አንዳንዴ እንዳልከው በልጅነት ሁላችንም ቢሆን በአካባቢው ተጽዕኖ የሚፈጥሩ የሙያ አይነቶችን ይህን ሆናለሁ እንልና መጨረሻ ላይ ደግሞ እያደግን ስንሄድ ምን ይጠቅማል ወደሚለው እሳቤ እንመጣለን። እና አብዛኛው ሰው በልጅነት ያለመውን እየሆነ አይደለም፣ አንዳንድ ሰዎች ካልሆኑ በስተቀር። እና ጥሩን አሁን አንተ የደረስክበት ደረጃ እና በዚህ አሁን በምሰራበት ዙሪያ ስኬታማ ነኝ ብለህ ታስባለህ?
1: መጀመሪያ ስኬት ምንድን ነው የሚለውን ነገር ነው ማየት ያለብን ወይም መረዳት ያለብን። እያንዳንዱ ሰው ያለበት ዘርፍ ሲፑክ ወይም ደግሞ በቃ ደስ ብሎኝ የምሰራበት ስራ አስደሳች ነው፣ ይሄ ስኬት ሊሆን ይችላል። ምን ያህል ገንዘብ ነው ለአንተ ስኬት? 1 ሚሊዮን፣ 2 ሚሊዮን፣ 3 ሚሊዮን፣ ሚሊያርድ? ምን ያህል ለአንድ ሰው በቂ እንደሆነ ገንዘብ አናውቅም። የተለያየ ሰው የራሱ ሀሳብ አለው። ስኬት ምንድን ነው ለእኔ? ስኬት ማለት የፈለግከውን ነገር የምትወደውን ነገር መፍትሄ ለሰው መስጠት፣ አንድ ሰው አገልግሎትን ሲወስድ መጠህ ለዛ ሰው ጥሩ አገልግሎት ከሰጠኸው፣ ለህብረተሰቡ ጥሩ ጫና ወይም ትምህርት እንዲሰጥ ካደረግከው፣ ለምሳሌ አንተ ጥሩ ዜና እያቀረብ ሰው ጥሩ መረጃ እንዲቀበል ካደረግ፣ ለእኔ ይህ ስኬት ነው። ስለዚህ በቢሮዬ ስኬታማ ነህ? አዎ ስኬታማ ነኝ። ሰው እየደወለ አገልግሎት የሚወስድ ከሆነ፣ ሰውን በብዙ አመታት አገልግሎት እየሰጠው ከሆነ ለእኔ ስኬት ነው። ስለዚህ ስኬታማ ነህ? አዎ። ምን ያህል ስኬት መድረስ ትፈልጋለህ? የስኬት ገደብ የለውም። ምን ያህል ደስተኛ ነህ በምትሰራው ስራ የሚለው ሁኔታ ለእኔ ገልጸዋለሁ። ስለዚህ ስኬት ማለት ደስ ብሎ የምትተኛበትና ይህን አገልግሎት ፈጽሜዋለሁ የምትለው ነገር ነው ለእኔ ትርጉሙ።
0: ልክ ነው። የምትፈልገውን ነገር እያደረግ በዛ ነገር ውስጥህ መንፈስህ እርካታ የሚያገኝ ከሆነም ይሄ አንዱ ስኬት ነው። እና አንዳንድ ጊዜ በገንዘብም ወይም በሌላ ነገር ላይለካ ይችላል የስኬት ያይ አንዳንዱ ሰው ሁኔታና ለከና የገለጽከበት ሁኔታ። አሁን እንግዲህ በማሽካንታ ማካሪነት ብዙ እየሰራህ ነው። ህብረተሰቡስ በዚህ አገልግሎት ዙሪያ የሚሰጥ አስተያየት እንዴት ነው?
1: ህብረተሰቡ የሚሰጠኛ አገልግሎት እግዚአብሔር ይመስገን። ምንድነው ግልጽ ከሆነ ጥሩ ከሰራ ከገንዘብ በስተጀርባ የራስ የሆነ መልእክት ካለው ለህብረተሰቡ አገለግላለሁ ብርኮ ይመጣል። የሰራሁን ስራ ህብረተሰቡ ይከፍላል ችግር የለውም። ለሰራህበት ስራ ነው ክፍሉ ይመጥል ይከፈላል። ይሄ ምንም ችግር የለው። ግን ምን አይነት አገልግሎት ሰጠው? ተልኮ መኖር አለበት። አንድ ቢሮ ውስጥ ከፍት ተልኮ ምንድነው? ስኬት ምንድነው ያለው ነገር ነው እድም። ኦኬ ሰጠይ ከኔ ቢሮ መጥቶ የመሽካንታ አገልግሎት ከተቀበለ ስራው እንዴት አገልግሎት ሰጠውት ነው? መጨረሻ ላይ እንዴት አለቀ? ለወደፊት ይሰው እንዴት ነው ያለው አስተያየት ሚለው ነው። እና ከተለያዩ ቦታዎች ለመሽካንታ የኔን መሽካንታ በእኔ ቢሮ ለመቀበል ከጥፋት እስከ ኢላት እንዲሁም ውጭ ሀገር የሚኖሩ እየወሰዱ አሉ። ይሄ ማለት በቂ ነው። ጥሩ ምስክር ነው አይደል እንዴ ሰጠኝ?
0: በጣም በጣም አዎ። ብዙ ሰዎችም ጥሩ አስተያየት ነው የሚሰጡት ላንተ። በዚህ ቀጥልበት። እንግዲህ መቁ የተወሰነ አላማን ትጀምራለህ፣ ገና ወጣት ነህ፣ ብዙ የመስራት አቅም አለህ፣ ብዙ ፍላጎት፣ ብዙ ህልም ይኖራል እና በቀጣይ 3-4 ዓመታት መኩን የት እናገኘው ይሆን?
1: መኩን የዛሬ 3-4 ዓመት እንግዲህ አዋቂው እግዚአብሔር ነው። እኛ እናቅዳለን። እያንዳንዱ ሰው የራሱ እቅድ አለው። ጽፎ የሚያስቀምጠው አመታዊ እቅድ። ይሄ ቢሮዬ ትልቅ ሆኖ ምናልባት የተለያዩ ብራንቾች ወይም ደግሞ ቦታዎች ከፍቶ ለህብረተሰቡ በቀላሉ አገልግሎት የሚቀበልበት እንዲሁም ደግሞ ሌላም ሰራተኞች አብሮ እየሰሩ በቀላሉ ሚሽዞር መሽካንታ ወይም መልሰን የምናስተላልፍበት ቢሮ፣ የመጀመሪያ መሽካንታ የሚወስዱ የህይወት ዋስትናና የቤት ዋስትና ዙሪያም ያው ጥናት ማድረግ ጀምሬያለሁ። ስለዚህ እነዚህም ደግሞ ቢሮ አድጎ የተለያዩ አገልግሎት በአጠቃላይ በኢኮኖሚ ዙሪያ፣ በመሽካንታ ዙሪያ፣ በብድሮች ውስጥ ያሉትን ነገሮች መፍትሄ መስጠትና የህይወት ዋስትናና የቤት ዋስትና መፍትሄ መስጠት ጥናት እያረኩሎ እንዳልኩህ ከተወሰነ አመት በኋላ ምናልባት ቢሮችን ከፍሎና አድጎ ለህብረተሰቡ ጥሩ አገልግሎት እየሰጠ ስማችንም ከፍሎ ቢሮውም አገልግሎቱን መስጠት ከፍ እያለ ይቀጥላል ብዬ አምናለሁ። ይሆናንም ብዬ አስባለሁ። ከእግዚአብሔር በታች
0: ይሆናል። ከእግዚአብሔር በታች እንግዲህ አቀደው ከሰሩ የማይፈጸም ነገር የለምና ይሆናል የሚል እምነት ነው ያለኝ። እኔም በጣም ጥሩ ነው። እንግዲህ በዚህ ሂደት ውስጥ ፈተናዎች አሉ፣ ቅድምም አንስተናል እና ፈተናዎችን የመቋቋም ሁኔታ ነው ለስኬት ለጥሩ ደረጃ የሚያደርስና የሚገጥሙህን ፈተናዎች እንዴት አለፍካቸው?
1: በኢኮኖሚው ስትሰራ ሁሌም በየደቂቃውና በየቀኑ የሚቀያየሩ ነገሮች አሉ። በኢኮኖሚ መጀመሪያው በኢኮኖሚ በራሱ በሱቁ ሹቁ ራሱ ሹካ መሽካንታ ብለን የምንጠራው ወለዶች፣ ርቢቶች ይቀያየራሉ። ይሄ ራሱ ፈተና ነው። እንዴት የሰጠኝን ፋይል ወይም ቲክ የመሽካንታ ፋይሉን እንዴት እየሰራሁት ነው? መቼ ነው ብር ማስተላለፍ ልይ መቻል ያለብኝ? ርቢቱ እንዳይቀየር የሚለውን ነገር መቆጣጠርና መረዳት ያስፈልግሃል። ምክንያቱም መቼ ርቢት እንደሚቀየር እናውቃለን። በየወሩ በየ15 ወይም በ10 ይቀያየራል እና ስለዚህ ኦኬ አሜሪካ ላይ መሆኗል በሰሞን ወለድ ጨምሯል ወለድ ቀንሷ የሚለውን ነገር እንደ ኢኮኖሚ ተማሪ መረዳት ያስፈልገኛል። ስለዚህ ይህም የመጀመሪያው ነው። ራሱ መረዳት አለብህ። ከፍተኛ አስቸጋሪ ፋይል በገጠመ ሰዓት ያንን ፋይል መፍትሄ የሚያመጣልህ ሰው እነዚህን ሰዎች ማወቅ ያስፈልግሃል። የባንኩን ሚስጥር አሰራር መረዳት ያስፈልግሃል። አማን ካል ትልልቆችን እንዲሁ ማወቅ ያስፈልግሃል። ኦኬ የህብረተሰቡ ችግር ምንድን ነው? የኛ ህብረተሰብ ለምሳሌ ችግሩ ምንድን ነው? ዲጂታል አለመሆን ነው አይደል? እንደፈለገ ለምሳሌ ዲጂታሊ ኦኬ ይህን ነገር እንዴት ነው መፍትሄ የምናመጣለት የሚለውን ነገር መረዳት ያስፈልጋል። እነዚህን ደረጃ ምንድረት ደግሞ ከትልልቆች ሰዎች ጋር ማንካሎች ጋር ቁጭ ብለን ስናወራ ነው። ስለዚህ የእኔ መፍትሄዎች የምፈልግበት እና የማመጣበት መንገድ ከሰዎች ጋር ያለኝ ከባንኮች ጋር ያለኝ ግንኙነት ይግልጽ ነው። ባንኮች ደንበኞችን ያስፈልጋቸዋል። እንደ ባንክ አማካሪና የግል አማካሪ ደግሞ እኔም ባንኮችን ያስፈልጉኛል፣ እነሱም ደግሞ ያስፈልጋቸዋለሁ። ስለዚህ መጨረሻ ላይ ግን ባንኮች እንዴት ነው ለደንበኛ የሚሰሩ የሚለውን ነገር የመጀመሪያ ደረጃ መሆን አለበት ማለት ነው።
0: በጣም ጥሩ ነው። እንግዲህ ችግሮችን ለይተህ የቱ ቦታ ነው ችግሩ መፈታት አለበት በሚለው ነው ትኩረት የምታደርግ። በጣም ነው የምናመሰግነው። እንግዲህ እንዳንተ ጥሩ ደረጃ መድረስ ለሚፈልጉ ተምረው ሰርተው ለማደግ ለመለወጥ ለሚፈልጉ ወጣቶች፣ ገና በተለያዩ ሙያዎች እንገባለን ብለው ለሚያስቡ እስኪ ከህይወት ልምድ የምታስተላልፍላቸው የመጨረሻ መልእክት ካለ
1: ምንድን ነው? ውሎን ነው አካባቢህን ነው መረዳት። ጥሩ ደረጃ ለመድረስ ያለህበትን ቦታ ማየት ያስፈልጋል። ሰጠኝ የሚመስለው የሚውልበት ቦታ ነው። የሚውሏቸው ሰዎች ጋር ነው የሚውለው ቦታ አካባቢ ነው የሚለየው። ለምሳሌ የኔ የነገ ፕሮግራም የሚጀምረው ዛሬ ምሽት ላይ ነው። ስለዚህ አስፈላጊ ነገሮች ምንድን ናቸው? ፕሮግራም ማውጣት ያስፈልግሃል። አመታዊ ፕሮግራም የኔን አሁን እየቀኑ ተደጋጋሚ ወይም አትመዳ ብለምንነግረውን ነገር በትንሹ ልንገርህ እንዴት እንደማደርግ። መጀመሪያ መስራት ያለብን ራሳችን ላይ ነው፣ ሰውነታችን። ምን መሰለህ፣ አሁን ምናልባት አንድም ሰው በጣም በዓለም ላይ ትልቁ ሀብት ወይም ትልቁ እንቁ ነገር ውዱ ነገር ለአንተ ምን ነው ብዬ ብጠይቀው ምናልባት ቤት፣ ወርቅ እንደዚህ እንደዚህ ሊለኝ ይችላል። የእኔ ትልቁ ሀብትና ትልቁ እንቁ ነገር ግን የራሳችን ሰውነት ነው፣ ጉፋ ዳም ወይም ደግሞ ራሳችን ላይ መስራት ነው። እኔ ለምሳሌ በየጊዜው 5:20 ጠዋት ጠዋት እነሳለሁ ስፖርት ለመሄድ፣ 6:00 ላይ እገባለሁ ወደ ስፖርት ቦታ። ግን ወደዛ ከመሄዴ መጀመሪያ ራሴን አሳምኘዋለሁ። መነሳት እኮ ከባድ ነው እንዴ? እንቅልፍ ሲልህ እኮ ተኛ ነው አይደል? ቢሚግዶን ጠዋት። ስለዚህ ይህን ማሸነፍ፣ ሰበብህን ማሸነፍ። ምክንያቱም ራስህን በስፖርት ካዳበር አእምሮህ ዳብሯል። አእምሮህ ደግሞ ንቁ እንዲሆን በስፖርት በአመጋገብ ነገሮች ማስተካከል ያስፈልጋል። ነገ ጠዋት ስነሳ ግን ከመተኛቴ በፊት ምን ማድረግ አለብኝ፣ ነገ የሚሉትን ነገር መጻፍ አለብኝ። ምን ማለት ነው? ለምሳሌ ወደ ስፖርት ከመሄድ በፊት የስፖርት ጥቆችን፣ ጫማውን፣ ምን አይነት ነገር ነው ለብሽ፣ ምን አይነት ስፖርት ነው የሚለውን ነገር አቅጄ ከመተኛቴ በፊት ነው አኑሬ በጎን የሚሄደው። ከዛ በኋላ ደግሞ ነገ ማድረጋቸውን ነገሮች መጻፍ አለብኝ። ማለት ኦኬ፣ ዛሬ ያልጨረስኳቸውን ቢሮ ላይ የትኛው ነው አስቸኳይ የሆነ ስራ፣ የትኛው ፋይል ነው፣ የማን ፋይል ነው፣ የሰጠኝ ፋይል ነው አስቸኳይ፣ የከሌ ፋይል ነው አስቸኳይ፣ የትኛው ነው ትንሽ መቆየት የሚችለውን ነገር ለይቶ መጻፍ ያስፈልጋል። ካልጻፍኸው ዝብርቅርቅ ነው የሚል መጻፍ ያስፈልጋል። ስለዚህ ወጣቶች በቆሙበት አላማ መጻፍ አለባቸው። መጻፍ ስልህ አላማ ይሄ ነው ብሎ ካልጻፉት በቃል የሆነ ነገር እኮ ተብሏል አይደል እንዴ? በቃል ያለ በቃል የሆነ ነገር ይረሳል።
0: በጽሁፍ
1: ይወረሳል ነው። ስለዚህ አላማችንም መጀመሪያ አመት ሲጀምር ኦኬ ዘንድሮ ማሳካቸው 1-2-3 ከበዛ ደግሞ በጣም ከባድ ነው። እቅድ ሲበዛ በጣም ይከብዳል። 1-2-3 ተብሎ እቅድ መሆን አለባቸው። ለእነዛ ነገሮች ግን መሞት አለብኝ፣ መዋጋት አለብኝ፣ ፈተና ማለፍ አለብኝ ለማሳካት እነዛን ነገሮች ጽፌ። ግን እነዛን ነገሮች ለማሳካት ደግሞ በየቀኑ የማደርጋቸውን ድርጊቶች መጻፍ አለብኝ። ምሽት ስራ ጨርሼ ወደ ቤት ስመለስ ቼክ ማድረግ አለብኝ ወይም ደግሞ መመርመር አለብኝ። ዛሬ ያልፈጸሟቸው ነገሬ መጀመሪያ ስራ መሆን ያለባቸው ዛሬ ያልጨረስኳቸውን ስራ ነገሬ መጀመር አለብኝ። እንደዚህ እንደዚህ እያለ መቀጠል አለበት። እዛ እንደዛ ከሆነ ነገሮች ይሳካሉ። አለበለዚያ ግን ዝፍርቅርቅ ብሎ ነገሮችን ለማሳካት በጣም ይከብዳል። ሌላ ደግሞ ነገ የሚባል ነገር የለም። አንድ ቀን አደርገዋለሁ፣ አንድ ቀን አሳካዋለሁ የሚባል ነገር የለም። አንድ ቀን ነው የምንል አይደል? በተለምዶም ሆኖ በባህላችንም ሆኖ አለ። አንድ ቀን የሚባል ነገር እኮ አለ፣ ግን አንድ ቀን የሚባል ነገር የለም በስኬት ነገሮችን አንድ ቀን ብለን የምናስባቸው ከጻፍናቸውና ከተማርናቸው የዛሬ ስንት ዓመት ይሳካል ጠይቀኸኛል እኮ ቅድም። የዛሬ 3 ዓመት 4 ዓመት የት ላይ እናገኘው ነው? እየሄድኩ እንደሆነ አውቀዋለሁ። ካልጻፉትና ማይሆን ነገር ከሆነ ግን አላሳካውም። የዛሬ 4 ዓመትና 5 ዓመት መልሰ ብጠይቀኝ ምናልባት ያሁን መልስ ነው መልስልህ። ግን የዛሬ 5 ዓመትና 4 ዓመት መልሰ ብጠይቀኝ አዎ እዚህ ደረጃ ደርሰና እንዩት ቢሮ ማለት እንችላለሁ። ጽፌዋለሁ እያረፉትም ስለሆነ። ስለዚህ ነገ የሚባል ነገር የለም። ራሳችሁ ላይ መስራት ያስፈልጋል። ማለት ሰውነታችን ላይ፣ ስፖርት ላይ ፕሮግራም መጻፍ ያስፈልገናል። እንዲሁም የራስ ቢዝነስ ሲኖርህ ዋናው በጣም አስቸጋሪ የሆነው ነገር ሽቡ ይምሽካል ወይም ደግሞ እኩል ነገሮችን እንዴት ማየት ትችላለህ ነው። ምክንያቱም አብዛኛውን ጊዜ አድሎ እንዳይመጣ ማለት ወደ ስፖርቱ ብቻ፣ ወደ ቢዝነሱ ብቻ ወይም ደግሞ ሌላ ደግሞ ቤተሰብን ቸላ ማለት እንደዚህ ነገሮች ቸላ ማለት ስልህ ዝማን አለመስጠት ነው፣ ጊዜ አለመስጠት፣ ስራ በዝቶብኛል ማለት እነዚህ ነገሮች ደግሞ ምናልባት በቂ አይደለም። ስኬት ማለት እኮ አንተ ብቻ አይደለህም፣ ቤተሰብህ ማለት ነው። ቢዝነስ ማለት ቤተሰብህ ነው፣ ልጆችህ፣ ሚስትህ፣ አካባቢህ፣ ቤተሰብህ ነው፣ ሁሉ እኮ ነው። ህብረተሰቡ ማየት አለብህ፣ ዘይቤውን አብረህ መዋል አለብህ። እነዚህን እቅዶች በአንድ ላይ እኩል ካየሃቸው፣ ፕሮግራም ካወጣህላቸው፣ ፕሮግራም ያልነው እኮ ይህን ነው፣ ጊዜ መጻፍ። ኦኬ የከሌ ነገር አለበት እና አስቸኳይ ከሆነ እሄዳለሁ፣ ካልሆነ እሄዳለሁ፣ እሺ ጥፊዋለሁ። አለበለዚያ ግን ወደ አልሆነ ቦታ እየደረስኩ ነው። ለቤተሰብ ጊዜ ላትሰጥ ትችላለህ። ለቤተሰብም ጊዜ መስጠት በጣም እንዲሁም የመጀመሪያው ደረጃ ነው። ቤተሰብ ማያግዝህ ከሆነ ቤተሰብ ጊዜ ማሰጠው ከሆነና ወደ ኋላ ችላ የምትለው ከሆነ መጨረሻ ላይ የመውደቅህ በጣም የመጀመሪያው ደረጃ እንዲሁም አስቸጋሪዎች ነው።
0: በጣም ጥሩ ነው። ወጣት መኳንንት ቀጠለ፣ በጣም እናመሰግናለን ከኛ ጋር ለነበረህ ቆይታ። እንግዲህ በቀሪው የህይወት መንገድህ ስኬታማ እንድትሆን ነው የምንመኘው። በቀጣይ ዓመታት ደግሞ የደረሰ መኳንንት የሚለውን እንመለከታለን። ለዛሬው በዚህ እናብቃ። እጅግ በጣም እናመሰግናለን። ሰላም ጊዜ።
1: አመሰግናለሁ። እኔንም አክብራችሁ ለዚህ ፕሮግራም ስለጋበዛችሁኝ። እንግዲህ የመጨረሻ አንድ አረፍተ ነገር ልናገር። አዲስ መሽካንታ መውሰድ ከፈለጋችሁ ወይም ደግሞ የመሽካንታ መልሳችሁ ለማስተካከል ከፈለጋችሁ ስልክ ቁጥሬንም እዛው ማስቀመጥ እንችላለን ፕሮግራሙ ላይ። መደወል ይችላልላችሁ። ቢሮዬ ቅራት ጋር ነው የሚገኘው። ነገር ግን በተለያዩ ቦታዎች ከጥፋት እስከ ኢላት ከዛም ወደ ውጭም ያሉ ሰዎችም አገልግሎት እንሰጣለን። በድጋሜ እግዚአብሔር ያክብራችሁ። መልካም አዲስ ዓመት ይሁንልህ ጋዜጠኛ ሰጠኝ። አመሰግናለሁ።
0: አንተ መልካም አዲስ ዓመት፣ መልካም በዓል እንመኛለን። ሰላም ሁንልን።
1: ሰላም ሰላም።
0: ቻው። የተከበራችሁ አድማጮቻችን፣ ለዛሬ ብለን ያቀረብነው የወጣቶች ፕሮግራም ይህን ይመስላል። ስለተከታተላችሁን እናመሰግናለን። ሳምንት በሌላ የወጣቶች ፕሮግራም እንገናኛለን። የፕሮግራሙ አዘጋጅና አቅራቢ ሰጠኝ ዘመነ ነኝ። እስከ ሳምንት ቸርን ሰንብት። በደህና ቆዩልን።
2: ሰጠኝ እናመሰግናለን። ክብራትና ክብራን አድማጮቻችን፣ ስርጭታችን እንደቀጠለ ነው። ወርቅነሽ አድማጭ አለን መስመር ላይ።
3: አድማጭ መስመር ላይ አለን። አቶ ሰለሞን እያሴ ስልክ መስመራችን ላይ ነው። ጤና ይስጥልን አቶ ሰለሞን። ሙአዲም ለሲምካ።
4: ጤና ይስጥል ወይዘሮ ወርቅነሽ፣ አቶ አይቸው፣ እንዲሁም ሰጠኝ። ሙአዲም ለሲምካ
2: አመሰግናለን። እንዴት ነው በዓሉ? እንዴት ነው የዳስ በዓሉ? እንዴት ነው? እንዴት ይዞታል?
4: እንግዲህ የዳስ በዓሉ ቆንጆ ነው፣ ጥሩ ነው። እኛ ያው እንግዲህ ይሄ በመጽሐፍ ቅዱስ ያለ አባቶቻችን የተለመደ እንደዚህ የተሟላ ባይሆንም ኢትዮጵያ በአሁኑ በመስከረም ሰዓት ዋልካ እርሻና አጨዳ ብዙ ስራ የሚጫጫንበት ነበር። ነገር ግን ያው የእግዚአብሔርን ሕግ ለመፈጸም ሲባል አባቶቻችን ካህናቶቹም ሽማግሌዎቹ ያስተማሩን በዚህ ሰባት ቀን በዓል በሙሉ በጸሎት ቤት መለህላ ገዳማት አሉ። አባ ውስጥ ተጠጋ የቀርናምባ የሚባሉ አዛም የቀረ ካህን ወዳለበት በቤተ ጸሎት ቤቱ በዚያ ነበረ በጸሎት የሚያሳልፉትና አንዳንድ ችግርም ሆነ ወደረኛ ለእስራኤል በሚነሳ ጊዜ ጉልበት አለን መሳሪያ አለን ብለው በዛ ሳይመክቱ ዝም ብለው ወደ እግዚአብሔራቸው ሲጮሁ ልክ አንዳንድ ነፍጠኛ ተኳሽ ተመልከት ብሎ እንደሚመታው ነበረ። ሰባት ቀን አያልፍም ነበር፣ ወይም ይታሰራል ወይም ራሱ በራሱ ይጠፋ ነበር የእስራኤል ጠላት። ምክንያቱም እምነታቸው እስራኤሎች ፍጹም ወደ እግዚአብሔር ስለሆነ ጠዋት ማታ ልመናቸው ስግደታቸው ሕጉንም በመጠበቅ አታድርጉ የተባለው አትድረሱ ያለውን ወሪቱን ያንንም በማክበር እና ጸሎታቸው በዚህ የሰመረ ነበር። ስለዚህ አሁን በትላንት ሁለት
2: በጣም የሚገርም ወደ ትላንት ነው ከማለፋችን በፊት እንደው አፉላ እኮ እንደው በጣም ጥሩ የአየር ጸባይ ያላት አግ እንደው የተወሰነ ቀን ያውቃታል ነው አይፏ በተለይ ትቤሪያ በነበርኩበት ሰዓት አፉላ ሊት ነህ አፉላ ታች ነህ አፉላ እንዴት ነው በአሁኑ ሰዓት የአየሩ ጸባይ ምን ይመስላል? እንደው ትንሽ ወይና ደጋ ነገር ይመስላል።
4: አፉላ ሊት ነው እንግዲህ አፉላ እንደሌላውም ሀገር ሁሉ ሞን ዋና ሀገር ሁሉም ያለባት የማይታጣባት ሀገር ናት። ለስላሳ ናት፣ ሜዳ ናት፣ ዋልካ አላት፣ ስንዴ አለ፣ ፍራፍሬ ሞልቷል፣ ሱቆ የተሟላ ነው። በክንዮኑ የገባ እንደሆን በሱቤሩ የገባ
2: ከኛው አይበልጥም፣ ከኛው አይበልጥም እንጂ ለነገሩ ነትክን ግን ከኛ አይበልጥም።
4: በደንብ ያወካት አልመሰለኝም እንዲያታቅም።
3: አይ ተያዝኩ እቸው ነበርኩ እያልክ እዛ ጥሩ። እስኪ ያለንን ጊዜ ለመቆጠብ እሺ፣ አስተያየት ጀምረ ነበር ስለትናንትግደህ
4: ነው እንጂ አይቸው ከተማዋን ዙሪያ እያት አይመስለኝም። እና ስለዚህ እንግዲህ ያው
3: በእንግድነት ነው
4: የትላንቱ አየር የነፍስ አድን እግዚአብሔር ባደረገው ታምርና ጉድ ዮንያስ የሚለውን መጽሐፍ ወደ ነነዌ አገር ሊሄድ መርከቢቱ ወሶ እግዚአብሔር ሂድ ወዳለው ትቶ ወዳላለው ሊሄድ ሲል መርከቢቱ በባህር ሞገድ እንደተናወጠሽው እንቅልፉ እንደነቃው እንደዚያ ይመስላለኝ አስተውሎ ለሚያየውና ወይም ደግሞ እኒህን መጽሐፎች ሲነበቡ ብሎ ላዳመጠ እስራኤል ሁለጊዜም አምላኩን ከያዘ በሚሄድበት ሁሉ አብሮት መድኃኒት ሁኖ ይጠብቀዋልና በጠላትን ባስደነገጠ ወዳጅን ባስደነቀ ዓለምን ጉድ በሚያሰኙ ሁኔታ ያው እንደምትናገሩት እንዳየነው እንደሰማነው ሰዎቹ የተረፉት ብቻ ሳይሆን ዓለም በሙሉ የሚደነቅበት እኒህ እስራኤሎች እንዴት ያለ ጥበብ ቢኖራቸው ነው? ትምህርት የላቸው ባይለትነት የአየር የማብረር እዚያ መሀል ግን ገብተው ሊወድቅ ያለውን አየር ያለ አንድ ምንትን በእግዚአብሔር እርዳታ እንዴት እንዳርገው ህዝቡን አዳኑ የሚለውን ስንመለከት የእግዚአብሔር እጅ አለበት።
2: አምር ነው።
4: 120 ላይ መዝሙር ዳዊት ቅዳሜ ማልዳ የሚነበበው ላይ ቀጥለን እስተመጨረሻው ስናነብ መሃል ላይ ምን ይላል? ዳዊት ልጆችህ ይህን ኪዳኔን ቢጠብቁ ለዘላለም በዙፋንህ ይቀመጣሉ። የእስራኤል ጠባቂ አይተኛም አያንቀላፋም የሚለው ከዚህ ምዕራፍ ላይ ነው የሚገኘው። ከዚህ ውስጥ ነው የሚገኘው። ቅዳሜ ማልዳ የሚነበበው ማለት ነው ዳዊት። ሌላው ይህን ዳስ በተመለከተ አንድ አባታችን ተበጀ ማህሪ የሚባሉ መጽሐፍን ሲያነቡት ቀኖቹ ባሎቹ እንዴት እንደሚውሉ መቼ እንደሚውሉ በትክክል ያስረዳልና ከወሪት ኩፓሌ ምዕራፍ 13 ቁጥር 16 ላይ ብለው ሲናገሩ ሰምቼ ባነበው 7 ቀን በዳስ ተቀመጡ። ይሄን በመጻተ እግዚአብሔር ጽፎታ ላይ ለዘላለም እስራኤል ሁሉ ይችን እንዲጠብቀው ብሎ የታዘዘው አባታችን አባ አብርሃም ይስሐቅን በወለዱ ጊዜ ነው እንጂ 40 ዓመት በሲናይ ሲዞሩ ቀን በብርሃን ሰዓት በደመና ሌሊት በብርሃን ሰዓት ነው የመራቸው እንጂ በዳስ አይደለም የተቀመጡ። ስለዚህ አባቶቻችን እኛ ተማሮች ስለሆነ ለመማር ሲባል ትክክለኛውን በቀለም ያለውን ቢያስረዱን ቢያስተምሩን እኛም ደግሞ እድሜ ሰጠን ለተተኪው ትውልድ እውነተኛውና እርግጠኛው ቀለም የሚገኘው እንድናስቀምጠው መጽሐፉን መመርመር መመልከት እውነተኛውና እርግጠኛው ቀለም የሚገኘው እንድናስቀምጠው መጽሐፉን መመርመር መመልከት ማስተማር መረዳት ማስረዳት ይገባል ባይነኝ። እና በዚህ አጋጣሚ አባ ተበጀ ማህሪ ሊቅ ሙርናቸው በዚህ በመንፈሳዊ በኩል በጣም አመሰግናቸዋለሁ። ምራፋን ቁጥሯን ትዛዟን ሁሉ በትክክል ስለተናገሩ እሳቸውን የሚመስሉ ብዙ አዛውንቶች አሉ። በአጋጣሚ የልጅነት ሁኔታ ሆኖ ለመጠየቅም ወይም ደግሞ ሲናገሩ ሰፋ አርገው ስለሚናገሩ ለማዳመጥ ትንሽ እየከበደ ነው እንጂ እንግዲህ ሰው አላፊ ነውና አባት ያለውን አጥንተን ጠይቀን ተምረን ካላቆየን እኛ በኋላ ለሚቀረው ትውልድ ምናነግረውና ምናስቀረው ላይኖር ይችላል። ስለዚህ ወጣት የሆነ ሰው በሙሉ በአሁኑ ሰዓት ትምህርት ሞልቷል። እንደ ዛሩ እንደ ቅጠሉ ነው ግን

0: ትልቆቹን ብናዳምጥ የነበረ የኖረ የበሰለ ወቀት ስላላቸው ወነትም ደግሞ የሆነ ስለሆነ ማዳመጡ ለትውልዱ ይጠቅማል የሚል ሐሳብ አለኝ።
1: ጥሩ እንግዲህ ጊዜያችን ጥያቄ ለማንሳትም ለመወያየትም ያለን ጊዜ አጭር ነው። በመጨረሻ ያው በዓል ስለሆነ አሁን ምዝብ እስራኤል ወነገ ጀምሮ ሲምካ ቶራ በዓልን ነገዋ ዜማ ነው ቅዳሜ ዋናው በዓሉ ነው ስለሚቀበል ምታስተላልፈው መልእክት ካለ አቶ ሰለሞን።
0: አዎ ሲምካ ቶራን በተመለከተ የቶራ ደስ የሚለው ታጥቦ ተነጽሆ የሚያምረውን ልብስ ለብሶ በጸሎት ቤቱ መጽሐፉ እየተነበበ ህጉ እየተነገረ ሲያዳምጡተይ ልክ ማናት ቅድም ማናት ትርሳው ነው የምትሏት አቀኑ ኢየሩሳሌም ሲሄዱ ራሱ ሰውነት የሚሰማው ሌላ ደስ የሚል ስሜት አለ እንዳለሽው ምን ታምራት ትርሳው ይህን ነገር እንደዚህ ያረግነ ስንሰማው ነው ህጉ ሰውነታችን ገብቶ ሰውነታችን ደስ ብሎ እግዚአብሔር ደግሞ የሚረዳን እንጂ በበረሃ ህደን የቶራውን ቃል ብለን ራቁታችን ሁነን ያልሆነ ልብስ ለብሰን ባልሆነ ቦታ ባልተቀደሰ ቦታ ለቶራው ክብር ብለን የምናደርገው ህግ መተላለፍ ሆኖ ችግር እንዳያመጣብን በዚህ ዙሪያ ላይ ሙላችን እንግዲህ ተማራ አልተማራ ይልም እስራኤል ስለሆነ ድረስ ሰምተናል ያየነ ነው እና አባቶቻችን እየነገሩን ነው ከዛ የቀረው ካህኑ ያስተማሩ ነው ልብ አድርገን እንዲያው መሰንበት ጋር ነው ዘንድሮ ደግሞ የዋለው ካለፈው 3 አመት ተምረን እንይህን የቶራ ደስታ የሚለውን ቀን በጸሎት ቤታችን በቤታችን ከቤተሰባችን ጋር ያለውን እንግዳ ይዘን እንድንደሰት መልካም ነው የሚል አስተያየት አለኝ። አመሰግናለሁ ድሉ ስለተሰጠኝ።
1: በጣም እናመሰግናለን። መልካም በዓል። እናመሰግናለን። መልካም ምሽት።
0: የከርመሶይ በልልኝ። አመሰግናለሁ።
2: አሜን።
1: እናመሰግናለን። አይቸው እንግዲህ ቀደም ሲል በስፋት የተነጋገርንበት ትናንት በዱባይ በፍላይ ዱባይ አየር መንገድ አደጋ ለማድረስ አስቦ በቁጥጥር ስር ሆኖ በሳውዲ አሁን ምርመራ እየተካሄደበት ነው ምክትል አብራሪው አውሮፕላን ምክትል አብራሪ ከሳውዲ የሚወጡ መረጃዎች አሁን እንግዲህ እንደምናየው ምናልባትም በትክክል አስቦበት ይሆናል ምክትል አብራሪው የሽብር ጥቃት ለማድረስ አስቦበት ሳይሆን እንዳልቀረ መረጃዎች እየተመለከቱ ነው።
2: በእስራኤል በኩልም
1: በእስራኤል በኩል ደግሞ በመንገድ አጠቃላይ በበረራዎች ዙሪያ ያለው ቁጥጥር ብዙም ጥሩ እንዳልሆነ ጉድለት እንዳለው ያመኑበት ነው። እንግዲህ የበለጠ ጥሩ ስራ ይሰራል ብለን ተስፋ እናደርጋለን።
2: ትልቅ ትምህርት ሊሆን ይችላል እንኳን ነበር ብሎ ለማውራት አወጋን ሆነ ብለን
1: እንደዛ እንኳን ሆነ እንኳን ነበር ሆነ እንጂ
2: ወርቅነሽ እናመሰግናለን።
1: እናመሰግናለን። የቴክኒክ ባለሙያችን ቫለንታይን አዲስ የቴክኒክ ባለሙያ ነው። ቫለንቲን ስም ሌላው ቀጣዩ ስም ምናልባት ረሳው ዘረጋሁት መሰላቸው። ቫለንቲን እናመሰግናለን።
2: ቫለንቲን ስለኒኮ
1: ስለኒኮ ኦኬ እናመሰግናለን።
2: በጠዋት ፕሮግራማችን ከኔ ጋር እንገናኛለን።
1: ጠዋት እንግዲህ ጠብቁን አድማጮች።
2: መልካም ምሽት። እናመሰግናለን።